0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ የዕለተ እሁድ የጧቱ ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ዕለቱ እንደ ብራያን ዘመን አቆጣጠር አዮሚዮም አሌፍ ሪሾን ቴት ቫቭ በሲቫን ታፍችን ፔቫቭ ለአውሮፓ ዘመን አቆጣጠር ሜይ 31 2026 እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 23 2018 ነው። የቴክኒክ ባለሙያችን ኢታይ ተማሮቭ ስቱዲዮ ተረኞች ኢሳያው ደጉና የቾባየነን እንደተለመደው ስርጭታችን እስከ ጧቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ውስጥ ዘና ይነበባል። ጋዜጦች ላምባቢያን ምን ይዘው ቀረቡ የሚሉትን እናከታትላለን። ከዛም የዜና ትንታኔና የስልክ ውይይትም ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን የጧቱን ዜና በኢሳያው ደጉ።
3: አመሰግናለሁ ሸቦአቶ። መልካም ሳምንት ይሁንልን የተከበራችሁ አድማጮች። እንግዲህ ወደ ዜናው ስናልፍ ማይክሮፎኑን አስረከብከኝ አመሰግናለሁ። መልካም ቀን ይሁን ተረከብኩኝ። አርስተ ዜና፣ በሰሜኑ ክፍለ ሀገር ካለፉት ሰዓታት ወዲህ ጸጥታና መረጋጋት መሆኑ ተገለጸ። በጦርነቱ አካባቢ በሚገኙ አካባቢዎች ዛሬ ትምህርት የለም። እስራኤልና አሜሪካ በእስራኤልና በሊባኖስ መካከል የሚደረገውን ውይይት ለማደናቀፍ ሂዝቡላ የተኩስ ኃይሉን የማጥቃት እርምጃ አፋፍሟል መሆኑን አስታወቁ። ጠቅላይ ሚኒስትር ናታንያሁ ባለፈው የካቢኔ ስብሰባ ላይ በጋዛ ሰርጥ የመሬት ቁጥጥሩን ለማስፋፋት ተነሳሽነት ሀሳብ ቢያቀርቡ ምንም አይነት ውሳኔ አልተሰጠም። ሚኒስተር ሜሪ ረጌቭ ከኢራን ጋር በሚደረገው ድርድር ፕሬዝዳንት ትራምፕ ላይ ጠቅላይ ሚኒስትር ናታንያሁ ምንም ተጽዕኖ አይኖራቸውም አደርጉም የሚለውን አባባል ውድቅ አደረጉ የሚሉት ዋና ዋናዎች ናቸው። ዜና በዝርዝር እንሆ። በሰሜኑ ክፍለ ሀገር ካለፉት ሰዓታት ወዲህ ጸጥታና መረጋጋት ከሰቱ ተገለጸ። ትናንት ማታ ከአስር ሰዓት ተኩል ከሊባኖስ ያለ ሰው አውሮፕላን ወደ ሮሻ ኒክራክ ከተተኮሰ ጊዜ አንስቶም እስካሁን ጸጥታ በአካባቢው ሰላም ሰፍኗል ተብሏል። በሰው ላይ ጉዳት አልደረሰም። በጸጥታ መደፍረስ መባባስ ምክንያት ዛሬ በግጭቱ መስመር ውስጥ ባሉ ሰፈሮችና አካባቢዎች ውስጥ ትምህርት አይኖርም። በነሃሪያ ከተማ የሚገኘው ትልቅ ሆስፒታል ስራውን ወደ ምድር ውስጥ አዘዋውሯል። እስራኤልና አሜሪካ በእስራኤልና በሊባኖስ መካከል የሚደረገው ውይይትን ለማደናቀፍ ሂዝቡላም የተኩስ ኃይሉን እያፋፋም መሆኑን ገለጹ። ቃል አቀባያችን ጊሊ ኮይን እንደዘገበችው እስራኤልና ሊባኖስ የፊታችን ማክሰኞ በዋሽንግተን በአምባሳደር ደረጃ ንግግሮች ይቀጥላሉ። የትናንት ቅዳሜ ስብሰባ በፔንታጎን አሜሪካ የመከላከያ ሚኒስትር በፔንታጎን ሂዝቡላን ለማፍረስ የተወሰዱ እርምጃዎችን ተመልክተዋል። ልዑካኑ በአንድ ክፍል ውስጥ የነበሩ ሲሆን ጉዳዩን በቅርብ የሚያውቁ ምንጮች እንዳሉት ትርጉሙ ያለው ውይይት አድርገዋል ተብሏል። ጠቅላይ ሚኒስትር ናታንያሁ ባለፈው የካቢኔ ስብሰባ ላይ በጋዛ ሰርጥ የመሬት ቁጥጥር ለማስፋፋት ተነሳሽነት ሀሳብ ቢያቀርቡም ምንም አይነት ውሳኔ አልተሰጠም። ናታንያሁ በቅርብ ቀናት ውስጥ በመመሪያው 70% የጋዛን ቀበሌ መቆጣጠር ነው ቢሉም ጉዳዩን የሚያውቁ ምንጮች እንደሚናገሩት ከሆነ የጸጥታ ክፍል ወደዚህ ቁጥጥር እንዲስፋፋም ወይም በዛ ውስጥ ተጨማሪ ግዛት እንዲይዝ መመሪያም አልተሰጠም። ቃል አቀባያችን ግሊኮ እንደዘገበችው በትራምፕ የሰላም ተነሳሽነት መሰረት እስራኤል የምትቆጣጠራቸው የቢጫ መስመር ድንበር ብቻ ሲሆን ይህም ከዛ ቀበሌ 52% ያህል ነው። ሚኒስተር ሚሪ ሬጌቭ ከኢራን ጋር በሚደራደሩት ፕሬዝዳንት ትራምፕ ላይ ጠቅላይ ሚኒስትር ናታንያሁ ምንም ተጽዕኖም አይኖራቸውም የሚለውን አባባል ውድቅ አደረጉም። እንደሳቸው ገለጻ በትራምፕና በጠቅላይ ሚኒስትሩ መካከል ያለው ግንኙነት በጣም ጥሩ ነው፣ ሱም ተጽዕኖ ያለው ነው። አንድ ነገር በእርግጠኝነት እናውቃለን፣ ዩራኒየም በኢራን ውስጥ አይቆይም። ፕሬዝዳንት ትራምፕ ይህንን በተደጋጋሚ ተናግረዋል። ፕሬዝዳንት ትራምፕ ስለ ዓለም አቀፍ ኢኮኖሚ አጠቃላይ እይታም እንዳላቸው እውነት ነው። ለዓለም ኢኮኖሚ ኃላፊነትም አለባቸው። በሌላ በኩል ደግሞ ኢራን የኒውክሌር ባለቤት እንድትሆን በደንብ ተረድተዋል። ሩሲያና በዩክሬን መካከል ጦርነት ለዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በራሽያም ቁጥጥር ስር በሚገኝ በደቡብ ምስራቅ ዩክሬን የሚገኘው ዛፖሮዣ የሚገኘው የኒውክሌር ኃይል ማመንጫ ጣቢያ ሰው አልባ አውሮፕላን መምታቱን አስታወቀም። አውሮፕላን የተራባይን የመዋቅር በመምታቱ በግድግዳ ላይ ጉዳትም አስከትሯል ተብሏል። የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ የኒውክሌር ቦታዎችን ማጥቃት በእሳት መጫወት እንደሆነም አስጠንቀዋል። በፋርስ ባህረ ሰላጤ የሚገኘው የአሜሪካ ጦር ከትናንት በስቲያ ረብ እለት የኢራን እገዳ ለመጣስ በሞከረች መርከብ ላይ ሚሳኤል ተኮሰም። የወታደራዊ ማዕከላዊ እዝ ሲኤንቴኮም እንዳስታወቀው ሄሊፋየር ሚሳኤል በጋምቢያ ባንዲራ ያውለበለበ ይጓዝ በነበረ መርከብ ሊያን ስታር ሞተር ክፍል ውስጥ መተኮሱን አስታውቋል። አሜሪካኖች የኢራን እገዳ ከጀመረ ከአንድ ወር ተኩል በፊት ጀምሮ ቢያንስ 115 መርከቦችም አቅጣጫቸውን ቀይረዋቸዋል። የጦርነት ጸሐፊ ፔት ሄስ ትናንት ቅዳሜ ዕለት እንደተናገሩት ከሆነ ጦርነቱን ለማቆም ስምምነት ላይ ካልተደረሰም ወታደሮች በኢራን ላይ ጥቃት ለመቀጠል ዝግጁ ናቸው ብሏል። በአውሮፓ እግር ኳስ በሻምፒዮን ሊግ የፍጻሜ ጨዋታ ፓሪስ ሴንት ጀርመን ማሸነፉ ተከትሎ በተነሳ ሁከት በመላ ፈረንሳይ ከ400 በላይ ሰዎች ታሰሩ። የሀገር ውስጥ ጉዳይ ሚኒስትር ሎረን ኑኔዝ ሰባት የፖሊስ አባላት መቁሰላቸውና 6 ተሽከርካሪ መኪናዎች እንዲሁም 2 የንግድ ተቋማትን ጉዳት ደርሶባቸዋል ብሏል። ከጨዋታው በፊት 22,000 የሚጣጉ ፖሊሶች በመላ ፈረንሳይ ተሰማርተው እንደነበረም የሚታወስ ሲሆን ይህም ባለፈው ዓመት ቡድኑ በፍጻሜ ድል ካደረገ በተከሰተው ረብሻ ትምህርት ወስዶ ነበረም። ትይንቱ በፈረንሳይ የቀኝ አክራሪ ቡድን ተበሳጭቷል። ለሶስት ጊዜ ለፕሬዝዳንትነት የተወዳደሩት ማሪን ሌፔን በኤክስ መረብ ላይ እንደ ጻፉት በፈረንሳይ ውስጥ ብቻ በእግር ኳስ ከክለብ ድል አመፅን ያባብሳል፣ ረብሻን ይቀሰቅሳል ብለዋል። በፈረንሳይ ውስጥ ብቻ ሁሉም ሰው ሁከትን ለመከላከል በድል ምሽት ስለሚፈራ ራሱ በየቤቱ መገኘትን ይመርጣል ያሉት ሌፔን። የአየር ጸባይ ትንበያ ዛሬ ከሰነበተው ከትናንት ዛሬ ሙቀቱ በመጠኑ ይጨምራል ተብሎ ይጠበቃል። በሚቀጥሉት ቀናትም በተመሳሳይ ሁኔታ የሙቀቱ መጠን ደረጃ በደረጃ ብዙም ለውጥ አይኖረውም ነው ያሉት የአየር ጸባይ ተመራማሪዎቹ። ዜናው አበቃ። አይቸው
4: ሻያው፣ እጅግ በጣም እናመሰግናለን ስለ ዜናው።

የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ላምባቢያን ምን ይዘው ቀርቡ ሚሉትን እንመለከታለን። ዛሬም እንደተለመደው ሶስቱም ጋዜጦች ፊልፍት ላይ ይገኛሉ። የዲዮታሮኖት ማሪብ እንዲሁም ሃአሬት ናቸው። እስራኤላዊውን በሰዓቱ አልደረሰንም። እንግዲህ ወደ የዲዮታሮኖት በመንመለከትበት ሰዓት ሂዝቡላ የመተኮሻ የሚያስወነጭፈውን ቦታውን እያስፋፋ መጣ። ወደ እስራኤል የሚተኩሰውን ጸረ ሚሳኤል እያስፋፋ መጣ። መከላከያም ከሊታኒ ወንዝ በመሻገር እየገሰገሰ ነው በማለት በጅሙ ጽፎታል። ይህም ዘመቻ ሊታኒ በማለት የጻፈው ጽሑፍም ይታያል። ከማከታተልም በተለይ ሚኒስተር ሚሪ ሬጌብ የአውቶቡስን ወይም ትራንስፖርት ዋጋ ትራንስፖርት በነጻ እንዲሆን በአውቶቡስ በነጻ እንድንሄድ የሚል እቅድ እንዳላቸው የእሳቸው ባልደረቦች ግን ይህ ሁኔታ የሚፈጠረውን የሀገሪቱን የመኪና መጨናነቅ አይቀንሰውም በማለት የተናገሩበት ሁኔታ አለ። 2026 ብሔራዊ አገር አቀፍ ምርጫ በሚካሄደው ዙሪያም ይህም እጅግ በጣም አነጋጋሪ የሆነ ነው። እስካሁን ድረስ የምርጫ ቀን የተቆረጠለት ቀን የለም። በነገው ዕለት በመጀመሪያ ዙር በክኔሴቱ ይበተን የሚል ድምፅ ይሰጣል ይላል በመጀመሪያ ገጹ ላይ። ኢራን እና አሜሪካ መካከል በሚደረገው ድርድር ያለውም አለመግባባት አሁንም እንዳጋጠመ በተለይ ሙጅታቤ እስካሁን ዝም እንዳሉ ናቸው። ምንም በዚህ ድርድር ዙሪያ ቅድመ ድርድር ሊደራደሩበት የሚችሉትን ንጽረ ሀሳብ ወይም ንድፈ ሀሳብ አሸማጋይ ሀገሮች ቢያቀርቡም ፕሬዚዳንት ትራምፕ ሁኔታውን አይተው እንደሚቀበሉት አዝማሚያቸው እንደዛ ነው። ነገር ግን የኢራኑን ፕሬዚዳንት ምላሽ በመጠበቅ ላይ ይገኛሉ። እሳቸውም እስካሁን ደስ መልስ እየሰጡ አይደለም። ይሄ ደግሞ እጅግ በጣም ፕሬዚዳንቱን እያበሳጫቸው ይገኛል ይላል ስምጻፍ ላይ። ወደ መሃል ገባ ብለን በምንመለከትበት ሰዓት በተለይ በአሁኑ ሰዓት ሂዝቡላ በእኛ ላይ የሚያደርገው አድካሚ የሆነ ጦርነት ለማካሄድ እያዳከመን እየመጣ ነው ማለት ምንም እንኳ የፈለገ ነገር ቢሆን መከላከያ ሰራዊታችን አሁንም የሊታኒን ወንዝ ተሻግሮ በመሄድ ቤቶችን በማፍረስም ምሽጎችንም በመደርመስ የሂዝቡላ መሰረተ ልማትን በማጥቃትም ሂዝቡላን በቀላሉ ይህን ሊያጠቃው የማይቻል ሁኔታ እንደሆን ከወዲሁ ሚካኤል ሚንሽቲን የተሰኘ በዚህ ጋዜጣ ላይ የዘወትር አስተያየት ሰጪ የሰጠው አስተያየት አለ። ይህም እንግዲህ ምንም እንኳ ቢሆን ዞሮ ዞሮ ከሂዝቡላ ጋር ከ20 ዓመት ያላነሰ የተታኮስን ዙረን እዛ ቦታ ነን በማለት ያስታወቀበት ሁኔታ አለ። በዚሁም ቤን ድሮር የሚን የተሰኙትም የራሳቸውን አስተያየት ሲሰጡ ትራምፕ ምንም እንኳ ቢሆን በኢራንና በአሜሪካ መካከል ያለውን ድርድር በድርድር መልክ ቢጨርሱም ለእኛ ጥሩ አይደለም፣ በተለይ ለእስራኤል አመቺ አይደለም። ምክንያቱም አሁን ያለው በስልጣን ላይ ያለው የኢራን መንግስት ከስልጣኑ እስካልተገረሰሰ ድረስ ችግር ነው በማለት የጻፈው ሁኔታ አለ። በተባበሩት መንግስታት እስራኤል ከሐማስና ከዳይሽ ከሽብርተኞቹ ተርታ ተመደበች ይላል። ያም ምክንያት የሆነበት እንግዲህ በጦርነቱ ሰዓት በእስራኤል እስር ቤት ማቆያ የነበሩ ፍልስጤማውያኖችን እዛ የነበሩ ወታደሮች ወይም የእስር ቤት አገልጋዮች ደፍረዋቸዋል፣ ስለዚህ ጾታዊ ትንኮሳ አካሂደዋል በማለት እስራኤልን በከፍተኛ ከሽብርተኞች ተርታ በመመደብ ይህን አስቀምጠውታል። በእስራኤል መንግስትም በጣም ከእውነት የራቀ ነው በማለት እንዴት አንዲት በመካከለኛው ምስራቅ የዲሞክራሲ ሀገር የምታራምድ ሀገር ከሽብርተኞች ተርታ ትሰለፋለች? ይሄም ማስረጃ በሌለው ነገር እንዴት እንወነጀናለን በማለት ያሳወቁበት ሁኔታ አለ።
ሮስን ገባም ምንም እንኳን የፈለገ ቢሆን ሂዝቡላ ያለውን ሂዝቡላ በአከባቢያችን የሚያደርሰውን ዛቻ በዚህ አሁን በመነካሄደው ወይም በ44ቱ ቀን የተኩስ አቁም ስምምነትም ሊቀረፍ የማይችል ነው በማለት ሮኒን ቤኒሺ የተሰኙት በዚህ ጋዜጣ ላይ የዘወትር አስተያየት ሰጪም የጻፉት አለ። አሁን የሚሆነው ሁኔታ ግን በተለይ በሰሜኑ የሀገራችን ክፍል ሂዝቡላ የሚያስወነጭፈውን በማራዘም እስከ ነሐሪያ ድረስ ጽፋት ድረስ የሚደርስ ማስወንጨፉን ቀጥሏል። መከላከያም የሊታኒን ወንዝ በመሻገር እየገሰገሰ ይገኛል። ይህ ደግሞ በዚህ አሁን በተያዘው ምክንያት እስካሁን ድረስ በነበረው ጦርነት ያገኘነውን የበላይነት እንዳናጣ ይህን የበላይነት ይዘን ያገኘነውን ድል በመጨረሻ ሂዝቡላን በማንኮታኮት ድል ልንቀናጅ ይገባል በማለት በዚህ ጋዜጣ ላይ የጻፉት ሁኔታ አለ። በትናንትናው ዕለት ሂዝቡላ ባስወነጨፈው ሮኬት በኪራት ሽሞና በአንድ ሱቅ በመውደቅ የአካባቢው ላይ ጉዳት ማድረሱን በዚህ ጋዜጣ ላይ በሰፊው ተጽፎ ይታያል። ከዛም ወደ ውስጥ እየገባን በንመጣበት ሰዓት በአሜሪካና በኢራን መካከል ያለውን ድርድር ፕሬዚዳንት ትራምፕ እንደተናደዱና እንደተበሳጩ በተለይ የኢራኑ ፕሬዚዳንት እስካሁን ድረስ ምላሽ አለመስጠታቸው ፕሬዚዳንት ትራምፕ ላይ እየቀለዱ ነው በማለት የሚያሳይ የፌዝ ነገር ይታያል። ፕሬዚዳንቱም ተበሳጭተዋል። ባለፉት ቀናትም ፕሬዚዳንት ትራምፕ ከካቢኔያቸው ጋር በዚህ ዙሪያ ስብሰባ አድርገው ነበር፣ ውይይት አድርገው ነበር። መጨረሻ ላይም ውጤት ሳይደርሱ እንደተበተነ ይታወቃል። በዛን ሰዓትም የኢራኑ ሙጅታቤ ፕሬዚዳንት ማለት ነው እስካሁን ድረስ ምላሽ አለመስጠታቸው ንቀት አድርገው ይመለከቱታል። በዚህ ዙሪያም ሐሜናይ ይህን የሰላም የመጀመሪያ ንድፈ ሐሳብ ለድርድር የሚያመጣቸውን ይፍቀዱ አይፍቀዱ ሳይታወቅ በአሁኑ ሰዓት ኢራን ውስጥ በተለይ የሆርሙዝ የመርከቦች መተላለፊያ ባህር ወሽመጥን በነሱ ቁጥጥር ስር ለማድረግ ህግ እየደነገጉ ነው። በመከታተልም የኒውክሌር ቦምብን በምክንያት በዚህ ዙሪያም በትክክለኛ እንደማያመርቱና ባለቤት እንደማይሆኑ ይህን ለማግኘት የሚያደርጉትን ግስገሳ ማቆምና ለማቆመቸውን ማንም ይቆጣጠረው እንዴት ነው ማድረግ የሚቻል መወሰን የሚቻል የሚል ጽሑፍም በዚህ ይታያል። ያም ሆነ ይህ ፕሬዚዳንት ትራምፕ በአሁኑ ሰዓት ቦታው ወይም መውጫ ያጡ መስሎ ይታያል የሚል ጽሑፍም ይታያል። እዚህ ላይ በተለይ በለፉት ሶስት ቀናት በነበረው ውይይት ምንም አይነት ውጤት ሳያገኙ መበተናቸው ምናልባት በካቢኔያቸው ዙሪያም የኻሜናይ የአፌዙባቸው የቀለዱባቸው እንደሆን የሚል ስጋት እንዳለም ይታያል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በበኩላቸውም የሚያደርጉት በተለይ በአሁኑ ሰዓት ይሳቸውን በዚህ ዙሪያ በሊባኖስ በኩል ያለውን በጦርነት በማፋፋም በተለይ በመራጮቻቸው ዙሪያ ይሄው አገኘን በማለት ድል አገኝተናል ብሎ ለማስመዝገብና ከጊዜ ጋር ሩጫ ምናልባት ፕሬዚዳንት ትራምፕ ይህን ጦርነት አቁሙ ብሎ ሊያስቆሙን ይችሉ ይሆናል በማለት ስጋት ይህን እንዳደረጉት እሳቸው ሆን ብለው ለፖለቲካ ፍጆት እየተጠቀሙበት ነው የሚል ጽሑፍም አለ እዚህ ላይ። ቀደም ሲል እንደተናገርኩትም እስራኤል በጥቁር መዝገብ ውስጥ ተመዘገበች ይችላል። እዚህ ጋዜጣ ላይ እንደው ይሄ ጥቁር መዝገብ ይሉት ምንድን ነው ትንሽ እንትን የሚል ነገር ነው። ዞሮ ዞሮ ግን ይህ በአሁኑ ሰዓት እጅግ በጣም ለእስራኤል አደገኛ ነው። ያም የሚሆነው አንደኛ እስራኤል በትክክለኛ ማስረጃ በሌለው ሁኔታ ከሽብርተኞች ተርታ መሰለፋ የእስራኤልን ስም አጥፊ ድርጊት ነው። ይህ ደግሞ የተባበሩት መንግስታት ከመቼውም ጊዜ በበለጠ ዛሬ ጨክኖ የተነሳበትና ያው እስራኤልን በማውገዝ የታወቀ ነው በማለት ዝግጅት ጽሑፍ ተጽፏል። ምን ሊደረግ ይችላል በቀጣይ በሚል ሁኔታ ምናልባት ወታደሮቻችን ወደ ውጭ በሚሄዱበት ሰዓት የመታገት የመያዝ እድሉ ሊያጋጥማቸው ይችላል በማለት በተለይ ደግሞ
ማቀብም በእስራኤልና በተለያዩ ግለሰቦች ላይ ማቀብ ሊጣል ይችላል በማለት ይሄን ጽሑፍ የተጻፈ ይታያል። በ2026 የሚካሄዱ አገራዊ ምርጫን በማስመልከትም በነገ ሁለት የመጀመሪያ ዙር በክኔሴት ውስጥ ውይይት ይደረጋል። ያም ያለውን ክኔሴት ለመበተን ወደ ምርጫ ለመሄድ ነው። አንደኛ የቀን ገደብ የለመች ምርጫው እንደሚካሄድ፣ ሁለተኛ በይህ ቀን እስከሚደርስ ድረስ በመንግስት በተለይ በአሁኑ በስልጣን ላይ ያለው መንግስት ይቺ ቀሪ ጊዜዋን በመሻማት አንዳንድ ህጎችን ለማሳለፍ ጥረት እያደረገ ነው ይላል። ይህም የውጤታ ምሽፓቲት ወይም ደግሞ የመንግስት ህግ አማካሪ የስራ ወይ ኃላፊነት ስራቸውን ለመከፋፈል እንዲሁም መሐሽ የተሰኘውን የፖሊሶች መርማሪ በመንግስት ቁጥጥር ስር ለማድረግ በይሁዳና ሰማሪያ ለሚኖሩት ደግሞ ልዩ የግብር ቅናሽ እንዲደረግላቸው የሚሉትን ይህ የጥምሩ መንግስት ወደ ምርጫ ከመበተን በፊት ለማግኘት በከፍተኛ ደረጃ እየጣሩ ነው የሚል ጽሑፍም ይታያል። ሲላይ ቀደም ሲል እንደተናገርኩት ሚኒስትር ረጌብ አውቶቡስ በነጻ ህዝቡ እንዲጠቀም ወይም አገልግሎት እንዲቀበል የሚል እቅድ እንዳላቸው አቅርበዋል። ይህ እቅዳቸው ደግሞ ምንም የመኪና ውጥረቱን ወይም ፕካክያን ምንጥራውን በዕብራይስጥ ሊቀንሰው አይችልም በማለት የተጻፈ ጽሑፍ በሰፊው ይገኛል። ከዛም በተለይ የአካባቢ የንጽህና ጥበቃ ሚኒስቴር በተመለከተ በአሁኑ ሰዓት መንግስት በዚህ ዙሪያ እጅግ በጣም ወደ ኋላ እየቀረበትና በ2023 ወዲህ በ30 እጅ ይህን የጽዳት ወይም አካባቢን ጽዳት ወይም የቆሻሻ ማግለያ ቦታችን የማጽዳቱ ሁኔታ እጅግ በጣም እንደቀነሰ የሚያሳይ ነው። በተለይ የዚህ ዙሪያ የሚቆጣጠሩት ሚኒስትር ሲልማን ይህን ነገር በተመለከተ ምንም እየሰሩ አይደለም ይላሉ። ይህ እንግዲህ በ2025 በሚታይበት ሰዓት በጣም እጅግ በብዙ ፐርሰንት የቀነሰና ይሄም መንግስት የአካባቢ ንጽህና የአካባቢን ጤንነት በአካባቢ ንጹህ አየር መንፈስ ለህዝቡ አያስብም በማለት በሰፊው የጻፉት ጽሑፍ ይታያል። ኮሎምቢያ ውስጥ አጠቃላይ ምርጫ ሊካሄድ ነው። በዚህ ዙሪያም በተለይ በአሁን በኮሎምቢያ ስልጣን ያሉት ጉስታቮ ፓትሮ የተሰኙተኝ ጸረ እስራኤል ንቅናቄ የሚያደርጉና እስራኤልን ከማይደግፉ ከደቡብ አሜሪካ ሀገራት አንዱ ናቸው። በዚህ ዙሪያም እንግዲህ 3 ተወዳዳሪዎች አሉ። ከነዚህ 3 ተወዳዳሪዎች አንዱ ደግሞ አሁን ምናልባት ያቸንፋሉ ተብሎ የሚጠበቁት የእስራኤልን ደጋፊ እንደሆኑ ተገልጿል። ወደ ማሪቭ በሚሄድበት ሰዓት ማሪቭ ላይ በሰፊው የጻፉት ደግሞ የዓለም ለትራምፕን ውሳኔ በሚጠብቅበት ወቅት ኢራኖች በሆርሙዝ የባህር መተላለፊያ መርከቦች ደንበር ላይ ባለቤትነት ለማጽደቅ ይሯሯጣሉ ይላል። ሂዝቡላም እስካሁን ደስ ያስወነጭፍ የነበረውን በተለይ ከተኩስ አቁም ወዲህ ያላስወነጨፈባቸው ቦታዎች ወደ ናሪያ ጽፋት ማስወንጨፉን ጀመረ ይላል። በማከታተልም ፖሊስ በተለይ በአረብ እስራኤላውያን መካከል ያለውን ግድያ ለመቀነስ ጥረት ሊያደርግ ነው። በልዩ ሁኔታ ይህንም የሚመሩት የፖሊስ ዋና አዛዥ እንደሆኑ ታውቋል። የአውሮፓ ሻምፒዮንስ ሊግ ፓሪስ ሳን ጀርመን አርሰናልን በማሸነፍ የአውሮፓ ሊግ አሸናፊ ሆናለች። በፕሬዚዳንት ዶናልድ ትራምፕ የጤንነታቸው ሁኔታ እጅግ በጣም በሚያስገርም ሁኔታ በጤንነታቸው በጥሩ ሁኔታ ይጠበቃል ተባለ። በተለይ ለ14 ዓመት ወደኋላ የሚወስድ የጤንነት አቋም ላይ ይገኛሉ ብሏል። የልባቸውና የጉበታቸው ትርታም እጅግ በጣም በሚገርም ሁኔታ ያለ እድሜያቸው ማለት እንግዲህ 14 ዓመት ወደ ኋላ አሁን በሚቀጥለው ሳምንት ትራምፕ 80 ዓመት እድሜ ጸጋ ባለጸጋ ይሆናሉ። ግን ልባቸውና የጉበታቸው እንቅስቃሴ ልክ የ60 ዓመት አዛውንት ነው የሚመስሉት የሚል የጤና ሁኔታውን ግልጽ አድርጓል። ባለፉት በኢራንና በ
አሜሪካ ጦርነት እስራኤልም የነበረችበት አሁንም ያለንበት የተኩስ አቁም ስምምነት በመሆኑ ነው እንጂ በዚህ ጊዜ F-15E የተሰኘው የአሜሪካን ጀት መተው የጣሉት ኢራናውያን ምናልባት ከቻይና የተቀበሉት በትክሻ ላይ ተይዞ ሊተኮስ የሚወነጨፍ የሚችል ጸረ አውሮፕላን ሚሳኤል እንደሆን ግምት አለ። ምናልባት ይሄን ጸረ ሚሳኤል ከትክሻ ላይ ሆኖ የሚተኮሰውን ምናልባት ኢራን ማለት ቻይና ጦርነቱ ከመጀመሩ በፊት አስቀድማ ሰጣቸው ሊሆን ይችላል ወይም ጦርነቱ በተጀመረበት ሳምንታት ውስጥ አሳልፋ የሰጣቸው ሊሆን ይችላል የሚል ግምት አለ። ዞሮ ዞሮ ግን NBC የተባለው የአሜሪካ የቴሌቪዥን ጣቢያ በዜናው እንዳወጀው ይሄም እንደሚታወሰው ሁሉ ይህ F-15E የተሰኘው ሚግ ከተመታ ከተከሰከሰ በኋላ አንደኛው ፓይለት ወዲያውን ሲገኝ ሁለተኛው ደግሞ ከ36 ሰዓታት በኋላ መገኘቱ የሚታወስ ነው። በሊባኖን ውስጥ የሽብር ፈጠራ ድርጅቱ አሁንም እንደከተለ ነው። ይሄም በማሳልፊያው ቀደም ሲል ተመልክቻለሁ። ይሄን አሳልፈው ወደ ጽፋት ወደ ናሃሪያ አካባቢም በተለይ ናሃሪያ በባህር ዳርቻዎች አካባቢ ሲዝናኑ የነበሩት እንዳስተነገጣቸው በባህሩ ላይም ሮኬትስ እንደወደቀ ከነጽሑፍ ያሳያል። ባለፉት ሳምንታት በሊባኖስ የቆሰሉት ጄኔራል ቢደርማን የሳቸውን ወታደሮች የራሳቸውን ግሩፕ ወታደሮች በተለይ ኸቲባ ወይም 401ኛ ብርጌድን አላፊ አዛዥ ነበሩ። ሳቸው በሂዝቡላ በላከው ድሮን እዛው ደቡብ ሊባኖስ ውስጥ ቆስለው ነበር፣ በጠና ቆስለው ነበር። አሁን ግን በሚገርም ሁኔታ እያገገሙ ካሉበት ማገገሚያ ሆስፒታል ሆነው ለወታደሮቻቸው አይዟችሁ በርቱ፣ የመቁሰል አንድ የአንድ ወታደር መቁሰልም ይህ ከጦርነቱ አካል ነው፣ ቆስልም አለሁ ደህና ነኝ በርቱ ወታደሮቼ በማለት የመበረታቻ ቃላት ልከውላቸዋል። ፈረንሳይ እስራኤልን በከፍተኛ ሁኔታ እያወገዘች ይገኛል። ይህም ባለፉት ሳምንታት የአዛን ደንበር ጥሳለን በማለት በመረከብ የመጡ ፈረንሳይ ዜጎች ላይ እንግልት ደርሶባቸዋል በማለት ፈረንሳይ ልዩ ምርመራ እንድታካሄድ እስራኤልን ጠይቃለች ይላል። በሻባክ የእስራኤል ደህንነት በሐማስ ቀንደኛ ጥላት የተባለውን በአሁኑ ሰዓት የነበሩትን በተለይ ደግሞ ጥቅም 7/2023 ሐማስ ጥቃት በፈጸመበት ሰዓት አብሮ ሲተባበርና ሲያቅድ የነበረም አማድ አስሊም የተሰኘውን ምክትል የሐማስ አዛዥ የነበረውን መግደሉን አስታውቋል። ከዛም ወደ ሻባክ ወደ ሞሳድ መስራት በሚመጣበት ሰዓት በተለይ በጠቅላይ ሚኒስትር ቢንያሚን ናታንያሁ የሞሳድ ጄኔራል ጎፍመን እንዲሆኑ ወስነው ነበር። ግን ይህን የሚወስን የሚያጽድቅ ኮሚቴም መሆን እንደሚችሉ አጽድቆ ነበር። ነገር ግን የመንግስት ህግ አማካሪዋ ስህተት አለ፣ እሳቸው መሆን የለባቸው በማለት ባቀረቡበት ምክንያት እስካሁን ድረስ በሞሳድ ማን ኃላፊ እንደሆን የግልጽ የለም። የሞሳድ ዋና ስራ አስኪያጅ ግን በአሁኑ ሰዓት ስልጣናቸውንም ሊለቁ ነው። ጠቅላይ ሚኒስትር ቢንያሚን ናታኑ የፍርድ ሂደትም በዛሬው ዕለት እንደሚደመጥ ችሎት እንደሚቆም የተጻፈ ጽሑፍ አለ እዚህ ላይ። እስራኤል በተለይ ዶላር በእስራኤል እጅግ በሚገርም ሁኔታ 1 ዶላር በ2 ሸቀል በ80 ሳንቲም እየተመነዘረ እንደሚገኝና እንደውም ባለፉት ሳምንት አርብ ዕለትም 2.79 ሳንቲም ተመንዝሮ እንደነበር። ይህ ደግሞ ባንክ እስራኤል እስካሁን ድረስ በዚህ ዙሪያ ምንም ያደረገው ነገር የለም። የኒውዮርኩ ከንቲባ አቋማቸው ግልጽ የሆነ መጣ። ጸረ እስራኤል ንቅናቄ ያላትን አንዲትን አቢላ ሸባሊያ የተሰኘች ወጣት ወደ ዲሞክራት ፓርቲ ወደ ኮንግረስ እንድትገባ ጥረት እያደረጉ ነው፣ ድጋፋቸውንም በይፋ እያሳዩ ነው በማለት የተገለጸ ጽሑፍ አለ። ክብራትና ክብራን አድማጮቻችን ከሞላ ጎደል ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉትን በጠዋቱ የእስካሁኑ ነበር።

0: እያሻሻሉ የመጡበት ሁኔታም አለ። ዞሮ ዞሮ ወደኛ ወደ ሀገራችን በሚመጣበት ሰዓትም የዚህ አይነቱ ስምምነት አሁን በአሜሪካና በኢራን የሚደረግ ስምምነት ለኛ ምንም እንኳንኛ ጦርነቱን ባንፈልግም ግን የሚሆነው ስምምነት ላይ ቢደረስም ማን ነው ያንስ የሚከታተለው? የኒውክሌር ቦምብ ባለቤት የመሆን ፍላጎቷንስ ማን ነው የሚቆጣጠር የሚችለው? ይሄንንስ እርም ብላ እርግፍ አድርጋ ትተዋለች? ማን ነው የሚከታተለው? ይሄን ከፍተኛ ጥያቄን ትልቅ ክፍተት ያለ ነው። በተለይ ደግሞ አሁን በስልጣን ላይ ያለው መንግስት በስልጣን ላይ ስካለ ድረስ በዚህ ስምምነት ከመጣ የውስጥ ኃይሉን ከነበረው ከጦርነቱ በፊት የነበረውን ኃይሉን ተጠናክሮ እንደሚሄድ ኃይሉን አጠናክሮ እንደሚመጣ ደግሞ አይደለምና ለዓለም ለራሳቸው ህዝብም እጅግ በጣም በስጋት ላይ ያሉበት ሁኔታ ነው ያለው። አሁን ዞሮ ዞሮ ወደኛ ወደ አግራቾ ወደ ክልላችን መጣ ህዝቡላም ማስወንጨፉን ቀጥሏል። ይባስ ብሎ አሁን በደቡብ ሊባኖስ ብቻ በተኩስ አቆም ስምምነት ምክንያት በደቡብ ሊባኖስ ውስጥ ብቻ ባልንጉልት በእኛ ወታደሮች ላይ ጥቃት ሲያደርስ ነበር። አሁን ግን በትናንትናው ዕለት ከ20 በላይ ሮኬት ተምዘግዛጊ ሚሳኤሎችን ተኩሷል አስወንጭፏል። ነሃሪያም ጽፋትም ወደነዚህ ቦታዎች አስተኩሷል።
1: ክራሽሙና አካባቢ ወደ ማቶላ በቅርብርከት በድንበር በእስራኤልና ሊባኖስ አዋሳይ ድንበር አቅራቢያ ወደሚገኙ እስራኤል ሰሜናዊ እስራኤላውያን ሰፈሮች በተከታታይ ነበረ እየተኮሰ ያለው ሂዝቡላ ከደቡብ ሊባኖስ። ይህንን ተከትሎ የእስራኤል መከላከያ ሰራዊት በዋናነት የምድር ጦር ሰራዊት መጠነ ሰፊ የሆነ የማጥቃት እርምጃ ወስዷል። በርካታ መተላለፊያ ድልድዮ ችን አውድሟል፣ ደምስሷል። አሁን በትናንት ቅዳሜ ሰንበት ላይ የእስራኤል እና የሊባኖስ መንግስታት ዲፕሎማቶች ዋሽንግተን ላይ በአሜሪካ ፔንታጎን የመከላከያ ሚኒስተር ጽህፈት ቤት ተገናኝተው አይን ባይን ተተያይተው በጣም ቁም ነገር የሆነ ውይይት አድርገዋል። የሁለቱ ሀገሮች የእስራኤል እና የሊባኖስ ዲፕሎማቶች ውይይታቸው ያተኮረም አሁን ለእስራኤልም ሊባኖስ መንግስትም እየረበሸ ያለው የሰላምን የነሳም ሂዝቡላ ሽብር ፈጣሪ ድርጅት የጦር ትጥቁን ጭራሹን መፍታት አለበት፣ በሊባኖስ ምድር መንቀሳቀስ የለበትም በሚል ቋጭተዋል ስምምነት ብለዋል። ይሄ ደግሞ ከመሪዎቹ ከሐማስ መሪዎች ከባኖ ናኢም ካሳም የሐሰን ናስራላ የተካው በትናንትና ማምሻው መግለጫ ሰጥቷል። በምንም ታምር የሊባኖስን ሂዝቡላ መቆጣጠር አለበት የሚል መግለጫ ሰጥቷል። በዚህ ብቻ ሳይሆን ደግሞ እስራኤልን በሰሜኑ ሊባኖስ በሰሜኑ እስራኤል አካባቢ የማጥቃት አፋፍሞ የሚዋጋ የሚተኩስ የሚወነጭፍ መሆኑን እየዛተው፣ ይህን ተከትሎ ደግሞ እስራኤልና አሜሪካ የሂዝቡላ በዚህ በኒህ ቀናት የማጥቃት እርምጃውን ያፋፍማል። በዚህ ጋር ተከትለው በዚህ ምክንያት በሰሜኑ ክፍለ ሀገር በአዋሳይ ድንበር በቅርብ ቀት በሚገኙ እስራኤላውያን ማህበረሰብ በሚኖሩ ሰፈሮች በዛሬ ሁለት ትምህርት የለም የደህንነትን ጥበቃ ለመጠበቅ በሚል ነው። እንግዲህ አሁን ይሄ በጣም የተያዘ ነው በእውነት። ዙሮም ዙሮ በአሜሪካና በኢራን መካከል እየተካሄደ ባለው ድርድር የተኩስ አቁም ጨምረዋል። ተጨማሪ 60 ቀን የተኩስ አቁም ስምምነት ጨመሩ። ግን የተኩስ አቁም ይባል እንጂ ጦርነት ነው ያለው። ጦርነቱ ከሂዝቡላ ጋር የተያዘ ሆነ። መጨረሻው እንግዲህ መቼ እንደሚያልቅ
0: ሂዝቡላ ዞሮ ዞሮ የሚፈልገው ምንድን ነው? በደቡብ ከሊባኖስ ጋር የሚደረገው ድርድር እንዳይሳካ ከፍተኛ ጥረት እያደረገ ነው። ያም ወደዛ መልኩ ሄደው በትናንትናው ዕለትም የነበረው በፔንታጎን ተጠቀስኩ የነበረው ድርድር በተለይ ሰላምን ለማስከበር ድንበርን ለማስጠበቅ በሚል ዙሪያ ነበር። አሜሪካኖች አደራዳሪዎችም ይህ ስምምነት ቋሚ ዘለቂታ እንዲኖረው ፍላጎት ነበራቸው። ዞሮ ዞሮ ግን ሊባኖስ መንግስት የሚፈልገው እስራኤል የያዘችውን በደቡብ ሊባኖስ የያዘችውን የሊባኖስን ድንበር ለቃ እንድትወጣ ሙሉ በሙሉ ነው። እስራኤል ደግሞ ይህን ማድረግ አትችልም በአሁኑ ሰዓት፣ ምክንያቱም ሂዝቡላ መሳሪያውን እስካልጣለ ድረስ ሂዝቡላ መሳሪያውን እስከያዘ ድረስ ያን ቦታ መልቀቅ ማለት አሁን ያለውን ቦታ መልቀቅ ማለት ዞሮ ዞሮ የዛሬ 20 ዓመት የነበርንበትም ስናደርገው የነበረው ሁኔታ የሚያካሄድ ነው። እንደሚታወቀው የሊባኖስ ወታደርም ሂዝቡላን መሳሪያ ማስፈታት አልቻለም። በዛሬው ዕለት

0: በሚገርም ሁኔታ የዱርዚሞች በሊባኖስ ያሉ የዱርዚሞች ሐላፊ ወይም መሪ የተናገሩት ሁኔታ አለ። ቃለ መጠይቅ ተደርጎላቸው ነበር። አሁን በሊባኖስና በእስራኤል የሚደረገው ድርድር ውጤት አያመጣም። ይሄ ደግሞ እስራኤል ሊባኖስን ድንበር ይዛ ጥሳ ገብታ እየተዋጋችን ይያለ ምን አይነት ድርድር ነው የሚደረገው? ምን አይነት ሰላም ነው የሚመጣው ብለው ራሳቸውን ጠይቀዋል። የተናገሩት ሁኔታም አለ። ዝሮ ዝሮ የሊባኖስ ወታደርም ሂዝቡላን ትጥቅ ማስፈታት አይችልም። አንደኛ ሂዝቡላ የሊባኖስ ኗሪ ነው። ሀገሩን ለቆዴትም ቦታ አይሄድም። ሲቀጥል ደግሞ የሊባኖስ ወታደሮች ከፊሎቹ የሺ ሃይማኖት ተከታዮች ናቸው። ሺ ማለት ደግሞ እነኚህ የሂዝቡላ ደጋፊ የሆኑት ማህበረሰብ ደጋፊዎች ናቸው።
1: ኢራዶች ናቸው
0: ስለዚህ ባላቸው ማን ነው ትጥቅ የሚያስፈታ? ማንን ይገላል? ዘመዳሞች ናቸው? አጎታሞች ናቸው? ማንን ነው የሚገለው? ስለዚህ በፍጹም የማይሆን ነገር ነው። ነገር ግን እስራኤልን ጦርነቱን እንድታቆም ያዘችውን የደቡብ ሊባኖስን ድንበር ለቃ እንድትወጣ አሜሪካ ጫና ካደረገችባት ሊሆን ይችላል። የተናገሩት ሁኔታ አለ። ዞሮ ዞሮ አሜሪካ ጫና ልታደርግ የምትችለውን በእስራኤል ደረጃ ላይም ናሃሪያ ዛሬ በምን ዝናናት በነበረው ባህር ደርሻ የነበሩትኝ እግዚአብሔር ነው ያወጣቸው። ባህሩ ላይ ነው ሮኬትም ዘግዛጊ መጥቶ የወደቀው። ጽፋት ላይም እንደዚህ ክራትሲሞናም ሚቱላም በሰሜኑ የሀገራችን ክፍል ከተኩስ አቁም ስምምነት ወደ ነበር ጦርነት ነው የገባ ማለት ይቻላል። በዚህ ደረጃ ላይ እንዴት ነው ማስቆም የምትችለው? የማይቻል ሁኔታ ነው። ኢሳያው በ2010 ቢዲዩክ ሜይ 31 2010 አንድ ክስተት ተከስቷል። ለመጀመሪያ ጊዜ
1: ምን ሆነ?
0: ከቱርክ የመጣች ማርማራ የተሰኘችው መርከብ ምን ትዝ ይልሃል?
1: አዎ በደንብ
0: ሻየተት 13 የተባሉት የባህር ኃይሎች እዛችን መርከብ ላይ የወሰዱት እርምጃ ከቱርክ ጋር የነበረውን ዲፕሎማሲ እንክት አድርጎ ያስተወ ወደ መጨረሻው መስመር ዛሬ ያሉበት ቱርክና እስራኤል ያሉበት ደረጃ እዚህ ደረጃ ያደረሱትም ዋና መንስኤው መነሻው የማርማራ መርከብ ነች። ዛሬ ደግሞ ፈረንሳይ ትናንት ባለፉት ሳምንት በነበረው ሁኔታ እስራኤል በእነዚህ ማሻት ወይም በመርከብ የጋዛን የተጣለውን ማዕቀብ ጥላለሁ ብሎ የመጡትን በእነሱ ላይ ግፍ ሰርታለች እስራኤል መመርመር አለባት እያሉ ይጠይቃሉ። ዞሮ ዞሮ 2010 ነበር ይህ ክስተት የተጀመረው። ሰዓታችን እየጨረስን ነው ማለት የምትለው ነገር በልና በዚሁ እንሰንባበት።
1: ያው ዝሮ ዝሮ የመከላከያ ሰራዊት እንግዲህ ኃይሉን አጠናክሮ በደቡብ በሰሜን ምንም በሊባኖስም በኩል ሳይሆን በዛ ቀበሌ በኩል ደግሞ ያለውን በርግጥ ትራምፕ የሰላም ምክር ቤት አቋቋሙ ተባለ እንጂ ምን እየሰራ እንደሆነ አይታወቅም። ግን ለማንኛውም በሊባኖስ ውስጥ የሚገኝ የሂዝቡላ ሽብር ፈጣሪ ድርጅት ድሮን የሚንሳፈፍ ያለሰው አውሮፕላን ፈንጂ የተጠመደበት እንዳለ ያለው መሳሪያ ደግሞ በሐማስም በአዛ ቀበሌ የሚገኘው ሐማስ ተመሳሳይ መሳሪያ እንዳለው ይነገራል። ይህንን ለመከላከል ደግሞ በደቡብ በኩል የመከላከያ ሰራዊት በከፍተኛ ተዘጋጅቶ እየጠበቀ ነው።
0: እሺ ያው ሰዓታችን ጨርስ ነው። እጅግ በጣም እናመሰግናለን። አብሮን እዚህ የቴክኒክ ባለሙያ ለነበረው ኢታይ ምስጋና ይድረሰው። ሻየው በጣም እናመሰግናለን። መልካም ቀን እንዲሁም አድማጮቻችን
1: ሸቦዋቶ መልካም ሳምንት
0: ይሁንልን። አሜን።

0: ና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አላችሁ? ለተ እሁድ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ሳምንት እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር የምርሾን ቴት ቫብ በሲቫን ታፍሽን ፔቫብ ሲሆን ለአውሮፓውያን ዘመን አቆጣጠር ደግሞ ሜይ 31 ቀን 2016 ዓ.ም ተመረተ ነው። እንደ ኢትዮጵያውያን ዘመን አቆጣጠር ግንቦት 23 ቀን 2018 ዓ.ም ተመረተ ሲሆን የቴክኒክ ባለሙያችን ኢታይ ታማሮቭ ነው። የስቱዲዮ ተረኛ አስተናጋጆች ወርቅነህ ሸቴ፣ ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባ ዘም ከአድማጮች ጋር የስልክ ውይይት እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር ይሁን። አሁን የሰዓቱ ዜና በሻየው ይቀርባል።
1: ሸቦአቶፍ መልካም ሳምንት ሰጠኝ ዘመነ። አርስተ ዜና እንሆ። በሰሜኑ ክፍለ ሀገር በጸጥታ መደፍረስ ምክንያት ዛሬ ትምህርት የለም፣ የተኩስ ልውውጥም ተባብሶ እንደቀጠለ ነው። ሂዝቦላ ሽብር ፈጣሪ ድርጅት እስከ ሃይፋ ከተማና አቅራቢያ ወደምትገኙ ናህሪያና አኮ ከተሞች ሮኬቶችና ሚሳይሎችን በአሁኑ ሰዓት እየተኮሰ ነው። ማስጠንቀቂያ ደወል በተከታታይ እየተሰማ ነው። የእስራኤል መከላከያ ኃይል የምድር ጦር ሰራዊት በደቡብ ሊባኖስ ወደፊት እየገሰገሰ ነው። የመከላከያ ሚኒስትር እስራኤል ቃጽ በሰሜን በኩል ደህንነት ለማምጣት ቁርጠኝነትን ቃል የገባነውን ቃል ተግባር ላይ እያዋል ነው አሉ። እስራኤልና የአሜሪካ በእስራኤልና በሊባኖስ መካከል የሚደረገውን ውይይት ለማደናቀም ሂዝቦላ የተኩስ ኃይሉን እያፋፋመ መሆኑን ገለጹ። ጠቅላይ ሚኒስትር ናታንያሁ ባለፈው የካቢኔ ስብሰባ ላይ በአዛ ሰርጤ መሬት መቆጣጠርን ለማስፋፋትም ተነሳሽነት ሀሳብ ቢያቀርቡ ምን አይነት ውሳኔ አልተሰጠም የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የእስራኤል መከላከያ ኃይል የምድር ጦር ሰራዊት በደቡብ ሊባኖስ ወደፊት እየገሰገሰ ነው። ደቡብ ሊባኖስ ነዋሪዎች በአስቸኳይ ሰፈራቸውን እየለቀቁ ከሰሜናዊ አልዛሃራኒ ወንዝ ባሻገር እንዲሸሹ ወታደራዊ ቃል አቀባይም የማስጠንቀቂያ መልእክት አስተላለፈላቸው። በመግለጫው የእስራኤል ወታደራዊ ቃል አቀባይ ሌትናል ኮሎኔል አቢሃይ ኤድሪ በደቡባዊ ሊባኖስ የሚኖሩ ነዋሪዎች ቤታቸውን ለቀው ወደ ሰሜን ሊባኖስ አቅጣጫ መሄድ አለባቸው ብሏል። ወደ ደቡብ የሚደረግ ማንኛውም እንቅስቃሴ ሕይወታቸውን አደጋ ላይ ጉዳት ይደርስባቸዋል ሲሉ አስጠንቅቀዋል። በደቡብ ሊባኖስ በጦር ሜዳ ሽብር ፈጣሪው በተኮሰ ተሳታፊ ድሮን ፈንጅ ጥቃት ተዋጊው ወታደር የሃምሳ አለቃ ሚካኤል ቲዮኪን በሞት መለየቱን ዛሬ ጠዋት ወታደራዊ ቃል አቀባይ አስታወቀም። ለሀገሩ ዳር ድንበር በሰሜናዊ ሊታኒ በመዋጋት ላይ እንዳለ ትናንት የተሰዋው ወታደር እድሜው የ21 ዓመት ወጣትና የአሽቀሎን ከተማ ነዋሪ ነበረ። በግባቲ ተዋጊ ክፍለ ጦር ተዋጊ ነበረ። ነፍሱን ይማረው። በፈንጅ ፍንዳታም 4 ወታደሮች በቀላል ሁኔታ ቆስለዋል፣ ለሕክምና ወደ ሆስፒታል ተወስደዋል። በቀላል ሁኔታ ለቆሰሉ ወታደሮች ለወላጆቻቸው ቤተሰቦቻቸው ተነግሯቸዋል። የተማሪዎች የወላጅ አመራርና የብሔራዊ የተማሪ ድርጅት ለትምህርት ሚኒስትር ዮአብ ኪሽ በሰሜን ላሉ ተማሪዎች የሚቀሩትን የ12ኛ መልቀቂያ የማትሪክ ፈተናዎችን እንዲሰረዙና በትምህርት ቤት በጋሻ የመከላከያ በፈተናቸው ግምገማዎች ላይ በመመርኮዝ ውጤቶችን እንዲሰጡ አስቸኳይ ጥያቄ አቅርበዋል። እስራኤልና አሜሪካ በእስራኤልና በሊባኖስ መካከል የሚደረገውን ውይይት ለማደናቀፍ ሂዝቦላ የተኩስ አባብሶ እያፋፋመ መሆኑን ገለጹም። ቃል አቀባያችን ግሊኮ እንደዘገበችው እስራኤልና ሊባኖስ የፊታችን ማክሰኞ በዋሽንግተን በአምባሳደር ደረጃ ንግግሮች ይቀጥላሉ። የትናንት ቅዳሜ ስብሰባ በዋሽንግተን በፔንታጎን መከላከያ ሚኒስትር ሂዝቡላን ለማፍረስ የተወሰዱ እርምጃዎችን ተመልክቷል። ልዑካኑ በአንድ ክፍል ውስጥ ተቀምጠው የተነጋገሩበት በጣም ቁብ ነገርና ፈርጠም ባሉ ጉዳዮች ላይ ተነጋግረዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባለፈው የካቢኔ ስብሰባ ላይ በጋዛ ሰርጥ የመሬት ቁጥጥርን ለማስፋፋት ተነሳሽነት ሀሳብ ቢያቀርቡም ምንም አይነት ውሳኔ አልተላለፈም አስጠንቀቂያ።
3: ኪርያት ሽሞና
1: አካባቢ የደጋ መከላከያ ሚቅላጥ ያዙም። ኔታንያሁ በቅርብ ቀናት ውስጥ መመሪያውን 70% ያህል የአዛን ግዛት መቆጣጠር ነው ቢሉም ጉዳዩ የሚያውቁ ምንጮች እንደሚናገሩት የጸጥታ ክፍል ወደዚህ ቁጥጥር እንዲስፋፋ ወይም በአዛ ውስጥ ተጨማሪ ግዛት እንዲይዝ መመሪያ አልተሰጠውም። ሲቀጥል ከኢራን ጋር ጦርነትን ከጀመረ ወዲህ ለመጀመሪያ ጊዜ ዛሬ እኩለ ሌሊት ላይ የነዳጅ ዘይት ለሊትር በ27 አግሮት ቅናሽ ይሸጣል ተባለ። የአየር ጸባይ ትንበያ ዛሬ ከሰነበቱ ተመሳሳይ ሆኖ ነገ ከነገ ወዲያ የሙቀቱ መጠን በመጠኑ ይጨምራል፣ ብዙም ለውጥም አይኖርም ነው ያሉት። ግን ከነገ በስቲያ ወደ ማክሰኞ አካባቢ ሙቀቱ መጠን ይጨምራል ነው ያሉት የአየር ጸባይ ተመራማሪዎች። የሰዓቱ ዜና እስከዚሁ ነው። ሰጠኝ
2: ኢሻያው ለዜናው እናመሰግናለን። አድማጮቻችን ወደ ቀጣይ ዝግጅት ለምትተላለፍ ሙዚቃ

የተከበራችሁ አድማጮቻችን እንግዲህ በዛሬው ውይይት ፕሮግራም መሳተፍ ለምትፈልጉ ካሁን ሰዓት ጀምሮ ደውሉልን። የስቱዲዮ ስልክ ቁጥራችን 0723940555 ነው። ደውሉልን።

0: ወደ ወቅታዊ ዘገባ እናልፋለን። ባልደረቦች ወርቅነሽ እሸት የሰጠ የዘመነ እንግዲህ ያለው ሁኔታ በሰሜኑ ክፍል ያለው ተጨባጭ ሁኔታ፣ የሰሜን እስራኤል ደህንነት ሁኔታና የእስራኤል መከላከያ ሰራዊትም ምድር ጦር ሰራዊት በደቡብ ሊባኖስ የሚያካሄደው ዘመቻ እንዴት ይታያል? እስኪ ወርቅነሽ እሸቴ።
1: አመሰግናለሁ ይሻያው። በሰሜን እስራኤል በደቡብ ሊባኖስ እንግዲህ ቀጠናዊ ጦርነት ቀጠና ነው። እንደሚታወቀው እስራኤል መከላከያ ሰራዊት ከባድ ዋጋ እየከፈለ ነው። ለውጥ የለውም ከሰነበተው። ለውጥ ቢባል እንግዲህ መረጃዎች እንደሚጠቁሙት እስራኤል መከላከያ ሰራዊት በሊታኒ ወንዝ አካባቢ ያው ጠልቆ ወደ መሀል ወደ ሊባኖስ ያው እያሰፋ እየተቆጣጠረ ነው ያለ እንቅስቃሴው እየሰፋ መሆኑ ነው የሚገለጸው። ዛሬም አዲስ አካባቢ እንደተቆጣጠረ ሰምተናል። ረኬስ ሀቡፉር የተባለ አካባቢ ነው የሊባኖስ። በሻሎም አጋሌል በተባለው ጦርነት የእስራኤል መከላከያ ሰራዊት ከባድ ውጊያ ያካሄዱበትና የህይወት መስዋዕትነት የከፈሉበት አካባቢ እንደሆነ ነው እየተነገረ ያለውና አሁን መከላከያ ሰራዊቱ እዛ አካባቢ በጣም ስትራቴጂካዊ ቦታ ነው ለማጥቃት የሂዝቦላን ድርጅት በጣም ምቹ የሆነ ቦታ ስለሆነ ይቆያል እየተባለ ነው። መከላከያ ሚኒስትሩም እስራኤል ካስ ተናግረዋል። እስራኤል መከላከያ ሰራዊት እዛ አካባቢ ይቆያል ነው። ሌላው መከላከያ ሰራዊቱ አሁንም የህይወት መስዋዕትነት እየከፈለ ነው። በዜና እንደተመለከትከው ይሻያው የአምሳ አለቃ ሚካኤል ቱኪን የ21 ዓመት ወጣት የአሽቀሎን ከተማ ኗሪ የግባቴ ክፍለ ጦር አባል ተዋጊ ነው። እንግዲህ የተኩስ አቁም ስምምነት ከተደረሰ በወራት ውስጥ የህይወት መስዋዕትነት የከፈለው 13ኛው ወታደር ነው። ይኸው በተንሳፋፊ ራክቫን በተባሉ ቀላል አይሮፕላኖች የሂዝቦላ ድርጅት በሚተኩሰው በተጠመደ ቦምብ ነው የህይወት መስዋዕትነት እሱም ዛሬ የከፈለው። በዚህ ሁኔታ እንግዲህ ከአምስት በላይ ወታደሮች የህይወት መስዋዕትነት ከፍለዋል። በዚህ አደጋ ሌሎችም የቆሰሉ ወታደሮች እንዳሉና ያው ቤተሰቦቻቸው እንደተነገራቸው የህክምና እርዳታ እየተደረገላቸው እንደሆነ ተገልጿል። መከላከያ ሰራዊቱ ጥቃቱን አጠናክሮ እንደቀጠለ ነው። ሌላው ከዚህ ጋር ተያይዞ የሊባኖስ መንግስትም ሊባኖሳውያን አሜሪካና ኢራን በሚያካሄዱት ድርድር በተለይ ስምምነት ላይ ከተደረሰ ሂዝቦላን ሊያጠናክር ይችላል የሰላም ድርድሩ የሚል ከፍተኛ ስጋት እንዳላቸውና እንግዲህ ኢራን አንዱ ጥያቄ ሂዝቦላ ድርጅትም በስምምነቱ ውስጥ እንዲካተት የሚል ሊሆን ስለሚችል ስለሚገመት ከዚህ በፊትም ጠይቃ ስለነበር በዚህ ሁኔታ የሂዝቦላ ድርጅት ባለው ከቀጠለ ዞሮ ዞሮ ሊባኖስን ያው መናኸሪያና መደራጃ ስለሚያደርጋት ሂዝቦላ ድርጅት ለእስራኤል ብቻ ሳይሆን እንደምናውቀው ለሊባኖስም የሚጠቅም ድርጅት አይደለም፣ አሸባሪ ድርጅት ነው። በእስራኤላውያን ብቻ ሳይሆን ሊባኖሳውያንም ከባድ ስጋት እንዳላቸው ይገለጻል። አጠቃላይ እንግዲህ አካባቢው በዚህ ስጋት ውስጥ ነው።
0: አሁን እዚህ ላይ ሰጥ የዘመነ ከዚህ ላይ በእርግጥ ምንም በእስራኤልና በሊባኖስ መካከል የተኩስ አቁም ድርድር እየተካሄደ መሆኑን ቢነገርለትም አሁን በአሜሪካና በኢራን መካከል ያለው ድርድር በተመለከተ ኢራን በበኩሏ ሊባኖስ የሚገኘው ሂዝቦላ ሽብር ፈጣሪ ድርጅት በዚህ በድርድሩ ከአሜሪካ ጋር በሚካሄደው ድርድር መጠቃለል አለበት ካለች፣ ያ ካልሆነ ዲጂታል እንዲ
2: አዎ ለእሷ ብሎ ነው የሚዋጋ። ለኢራን የኢራንን ዓላማ ለማሳካት ከኢራን በሚቀበለው የተለያዩ የጦር መሳሪያዎች ገንዘብ ስለሚዋጋ እዛ እርዳታ ስለሚያደርግ የግድ ለእሷ ብሎ ወደ ጦርነቱ ሲገባ ለሊባኖስ አዝኖ ወይም ደግሞ ሂዝቦላ ራሱ ተጠቅቶ ሳይሆን ለኢራን ድጋፉን ለመስጠት እስከሆነ ድረስ እሷን አፈቀላጤ እሷን አገልጋይ የሆነውን ደግሞ ማጠቃለል ለኢራንም ራሱ ትልቅ ዲፕሎማሲያዊ ድል ነው የሚሆን። ለዛ ነው ያለው ችግር እንግዲህ በሰሜን እስራኤል አሁን ወርቅነሽም እንደገለጸችው አንተም በዜና እንደተመለከትከው ተባብሷል ነው። አሁን እንኳን ወደ ዝግጅታችን ወደዚህ ወደ ስርጭት ከመግባታችን በፊት በሃይፋና አካባቢዋ እንዲሁም በናሃሪያ አኮ አካባቢ ሁሉ የተተኮሰበት ትላንትና በአኮ እና በናሃሪያ አካባቢ ያየ ነው በጣም የሚያሳዝን ነው። የሚዋኙ ሰዎች ባህር አካባቢ እንኳን እንደው ልብሳቸውን ይዘው እንኳን ሲሮ ወጡ የተመለከትንበት በቪዲዮ በጣም የሚያሳዝን ነገር ነው። እና ይሄ እስራኤል መንግስት እንግዲህ አንድ ነገር ማድረግ ያለበት በጣም የአካባቢ የጦርነት ቀጠና ሆኗል፣ ትምህርት ቤቶችም የቆሙበት ሁኔታ አለና ትልቅ መፍትሄ የሚፈልግ ነው። በዚህ ሁኔታ መቀጠሉ ምንም ውጤት የሚያመጣ መስሎ አይታይም፣ ግን መከላከያ ሰራዊቱ ገስግሷል ይባላል። ዞሮ ዞሮ መገስገሱ የሰሜን እስራኤልን ደህንነት ማስከበር መቻል አለበት። የሊባኖስን ሂዝቦላን ድርጅት ሙሉ በሙሉ ለመደምሰስ ደግሞ መላ ሊባኖስን መቆጣጠር የሚያስፈልግ ነው። ወደኋላም እየአፈገፈገ ቢሆን የረዥም ርቀት ተወንጫፊ ሮኬቶችን መተኮሱ የማይቀር ነውና እንዴት ባለ መልኩ ይህ ጦርነት ያልቃል የሚለው ሁላችንም አሳስቧል።
0: هزو غربتي از دجن از بيكودا عارف مكلاكي اسروتاچن انديه بيبيون بتكي هيزي بابزاغنو لملها غريتو ممريا ماستنكيا بيت بيت بوتا روكيتوچ وي مسايلوچ طالات يميتكوسباچون اكابي لهزبو دنسيبال ممرياوچ ياوتا نبر اهون كن بتا تتناكرو بزقطاتا يتكوس يالو كليبانوس ود سميناو اسرائيل كليبانوس دنبر بقربركات ود ميكي አውርዳሁን ደሞ ወስከ ሃይፋ ከተማና አካባቢ ረዘም ረጅም ርቀት ተወጫፊ ሮኬቶችና ሚሳኤሎች እየተቆዘነ ያለውና ይሄን በተመለከተ በርግጥ በዚህናን እንደተመለከተነው በዚህ የጸጣ መደፍረስ ምክንያት ዛሬ ትምርት በሰሜኑ ክፍል ትምርት ቤት ተዘግቷል ተብሏል ግን ከዚህ በተጨማሪ የሚያወጣው በመር ያለው ወይ
2: ይኖራል ወደፊት ይኖራል ግድ ነው ተካስገደደ ግን እዛ አካባቢ አሁን ማስጠንቀቂያ የሚሰጣቸው አሉ በፊትም የነበረው ማስጠንቀቂያ እኮ እንዳለ ነው ሲተኮስ እኮ ማስጠንቀቂያ ይኖራል አሁን ግን በተለይ በድንበር አካባቢ በሊባኖስና እስራኤል ድንበር አካባቢ ባሉ ሰፈሮች የነበረው አሁን ወደ ሃይፋ ድረስ መድረሱ በጣም የሚያሳስብ ነው ይሄ ነገር እንግዲህ ወደ ለየለ ጦርነት እየገባን ነው ወይ የሚለው ነው የዝበላ ድርጅት ተኩስ አቆም ስምምነቱንም አይቀበልም አላቆምም ብሏል እስራኤል በደቡብ ሊባኖስ አካባቢ ለቀስካሎጣሽ ድረስ ያው ጥቃት እንቀጥላለሁ ነው ያለ ነገር አደግሞ በአሜሪካ ሚካኤደውን ድርድርም አምንበትም ሊባኖስና እስራኤል የሚያደርጉትን ስለዚህ ዋናው የዝበላን ድርጅት እንዴት ማስቆም ይችላል የሚለው የሁላችን ጥያቄ ነው እሱ ካልቆመ ያው
0: አንተ ቆይታ ሰጠኝ ቱርክ ከእስራኤል ጋር ግንኙነቷን ለማደስ ፍላጎት እንዳላት ግን ቀድመ ሁኔታዎችን ማስቀመጥ አይታወሳል ቱርክ ለምን አሁን ከእስራኤል ጋር ግንኙነት ለማደስ ፈለገች
2: እንደሚባለው እንግዲህ ቱርክ ያው በዚህ በመካከለኛው ምስራቅም የራሷን አስተዋጽኦ ለማድረግ ትፈልጋለች አሜሪካና የኢራን ድርድር እየተቃረበ ሲሄድ እሷም ተሳታፊ የመሆን ፍላጎት እንዳላትና እንደውም ካደራዳሪ ሀገራት እኮ ስትጠቀስ ነበር እና ዲፕሎማሲያዊ ግንኙነቱን የበለጠ እንደምትደግፍ ግን ከእስራኤል ጋር ደግሞ የነበራትን ቁርሾ ለመተው 3-4 ቅድመ ሁኔታዎችን ያስቀመጠችበት በተለይ ደግሞ በጋዛ ሰርጥ አካባቢ በ ቀበሌዎች በሊባኖስና ሶሪያ አካባቢ እስራኤል መሬት ያዘችው ለቃቱጣ ሌላውን የሁለቱ ሀገራት ግንኙነት በፊትም መጥፎ ነገር አልነበረም በማርማራ መርከብና የቱርኩ ፕሬዝዳንት ታይብ አርዶዋን የፍልስጤማውያን ደጋፊነን በሚል ነው ግንኙነቱን መልካሙን ነገር ያበላሹትና ቱርክ ደግሞ እስራኤል ጥሩ ወዳጅ ነበረች ብዙ ጉብኝት የሚያካሄዱት እስራኤላውያን በቱርክ ነው ኢኮኖሚያቸው ሲጎዳ ብዙ ነገሮች እንደውም እኮ ወደ ውጭ ከሚልኩ ጥሬቃዎችን ዋና የነበረችው እዛ ሁሉ የወረደችበት ሁኔታ አለና አሁን ድጉዳቱ 37 የአሜሪካና ኢራን መቀራረብ ደግሞ ጥሩ ከሆነና ስምምነት ከደረሱ እሷም ደግሞ ብቻዋን መቅረት ለማትፈልግ ይመስለኛል ለዛ ነው የቱርክ ውጭ ጉዳይ ሚኒስትር ትላንትና ኒኪ ኢሲያር ከተባለው መገናኛው ታር ጋር ቃለ ምልልስ ያደረጉ በጋዛ በቀበሌዎች ሶሪያና ሊባኖስ እስራኤል መሬቶችን ለቃት ወጣ ከዛ በኋላ ግንኙነታችንን እናሻሽላለን ያሉት
0: ወርቅነሸት የከዚው ጋር በተያያዘ የቱርኩ መሪ አርዶዋን የተነሱት ሐሳብ ተለያዩ ተንታኞች እያሉ ያሉት ምንድነው ሆን ብለው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለማበሳጨት የተነሳ ሐሳብ ነው አሁን ከእስራኤል ጋር ከዲፕሎማሲያዊ ግንኙነት እንፍጠር ብለው ያሉት እሳቸው በዚህ በመካከለኛው ምስራቅ ያለውን ለካሁን ካሁን ቀደም የትራምፕ አነሳሽነት የአብርሃም ስምምነት በሚል በርካታ ሀገሮችን ያካተተ የሰላም ማዕከል እንዲሳተፉ ብለው ነበር አሁን ግን ይህንን እጥፍ በማድረግ የቱርኩ መሪ ምን ይያሉ ያሉት ምንድነው እንደ ግብጽ እንደ እስራኤል እንደ ሶሪያ እንደ ኢራቅ እንደ ፓኪስታን የመሳሰሉት ሀገር ያካተተ የሰላም ክለብ ልበለው ይቋቋም እስራኤልም ተሳተፈበታለች ብሏል አሉ።
1: ኢሳያው እንዳልከው አሁን ግብጽና ኳታር በተለይ ዶናልድ ትራምፕ በጋዛ ሰርጥ ጉዳይ ባወጡት ፕሮግራም ዋና ተዋናይ ሊሆኑ እንደሚችሉ ተገልጾ ነበር። የቱርክ መከላከያ ሰራዊት እንደውም ወደ ጋዛ ሰርጥ አይገባም በእስራኤል በኩል የነበረ ከባድ ተቃውሞ ነበር። ምክንያቱም ቱርክና እስራኤል ያው የዲፕሎማሲ ግንኙነታቸው እንደምናውቀው ያን ያህል ችግር ውስጥ ስለሆነ ማለት ነው። አሁን ሰሞኑን ባለፉት 2-3 ቀናት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኳታር፣ ሳውዲና ፓኪስታን በአብርሃም ስምምነት ስር እንዲገቡ ከእስራኤል ጋር መደበኛው ዲፕሎማሲ ግንኙነት እንዲኖራቸው እንዲመሰርቱ እንደሚፈልጉ ጥሪ አቅርበዋል። አሁን ያ ጥሪ ምናልባት ግብጽና ቱርክን ያሳሰባቸው ይመስላል። ምንድነው ያሉት እንዳልከው የቱርክ የውጭ ጉዳይ ሚኒስትር እንግዲህ ካርዶዋን ቀጥሮ በሀገሪቱ ወይም በቱርክ ፖለቲካ ውስጥ በጣም ተጽዕኖ ፈጣሪና ተቀባይነት ያላቸው እንደሆነ ነው የሚነገረው። ትናንት በሰጡት መግለጫውን ባሰሙት ንግግር ከተለያዩ መገናኛ አውታሮች ጋርም ያው ቃለ መጠይቅ ተደርጎላቸዋል፣ ውይይት አድርገዋል። እኛ እስራኤል በአካባቢው በቀጠናው ባለው የሰላም ድንነት በተሳተፍ ችግር የለብንም እንደ ሳውዲ፣ ኳታር ሌሎችም ጠቅሰው መግባት ትችላለች። ቱርክም ያለችበት ነው እንግዲህ ያለ ቱርክም ያለች የተሳተፈችበት ቅድም ክበብ ነው ያልከው እንደዚህ አይነት የተለያዩ ሀገራት ህብረት ድንነት ጋር መግባት ትችላለች፣ ችግር የለብንም። ዋናው ግን ለፍልስጤም ሀገር እውቅና ትስጥ። ይሄ ነው ጥያቄያችን። የፍልስጤም ሀገር እውቅና ጉዳይ መፍትሄ ካገኘ ልክ እነሱም በሰላሙ የመግባት አይነት ፍላጎት እንዳላቸው በግብጽም ይሄ ጉዳይ ያው እንደተነሳ ነው እንግዲህ ቱርክ ብቻ ሳትሆን እና በሰላም ስምምነቱ እነሱም ቢሳተፉ ችግር እንደሌለባቸው። ዋናው ጥያቄ ግን የፍልስጤም ሀገር መቋቋም ጉዳይ ነው። በ1967 ዓ ም ከስድስት ቀኑ ጦርነት በፊት በነበረው ድንበር ወሰን የፍልስጤም ሀገር ጥያቄ ከተመለሰ
0: ዳና ሰማሪያ ቀበሎች ለቃ ያዘቻቸው በ67 ስድስት ቀን ጦርነት ነው እስራኤል። አሁን ያንን ዳና ሰማሪያ ቀበሎችን ተወት አድርጋ ያው
1: የፍልስጤም ሀገር አዎ ብድሮ በነበረው በዛ ከተቋቋመ ችግር የለብንም እኛም አሁን ባለው ሰላም ጥሪ እንሳተፋለን፣ ከእስራኤል ጋር ሰላም ይኖረናል አይነት ነው እንግዲህ የሰጡት መግለጫና ከዚህ ጋር ተያይዞ መነሻ ጥያቄ እንደውም እንግዲህ እንደተባለው የሚባለው ይሻያው ኳታርና ግብጽ በጋዛ ሰርጥ ይካሄዳል የተባለውን አዲስ ፕሮግራም እንደገና ጋዛ ሰርጥን መልሶ የማቋቋም የመገንባት ሁኔታ እንዲቀዛቀዝ የማድረግ አይነት ለቀቅ የማድረግ ከዚህ ሀሳብ የመውረድ አይነት ሀሳብ እንዳላቸው
0: ምክር ቤት ያላሳቀበሌ በትራምፕ አቋቁመዋል። ዝሮ ዝሮ እሳቸውን የፖለቲካ ለማበሳጨት የተነሳ
1: ምናልባት ጋዛ ሰርጥን ላለማጠናከር የፍልስጤም ሀገር የሚለውን ለማጠናከር ይሆናል።
2: ቱርክ እኮ የአሜሪካ በጣም ወዳጅነት
0: ላላዊ የበላይነታቸው አያሉ አሜሪካ
2: ወዳጅ ሀገር ናት
0: እንጂ እቅዳቸው ለመካከለኛው ምስራቅ ያካተተ የአብርሃም የሰላም ስምምነት ያሉት ምንድን ነው? ሁሎችን አገር መካከለኛው ምስራቅ በዋናነት ያካተተ እንደገና በቅርብ ላዛ ቀበሌ ደግሞ የምክር ቤት የሰላም ምክር ቤት አቋቁሟል ትራምፕ። ያ ሁሉ በቃ ተተወ
2: እኮ። አሁን ለምሳሌ ከግብጽ ጋር ብንወስድ ሰላም አለ አንጻራዊ የሆነ ከቱርክም ጋር ፕሬዚዳንት አርዶዋን አበላሹት እንጂ ሙሉ በሙሉ አልተቋረጠም። ብዙ እኮ ግንኙነት አለ ውስጥ ለውስጥ እኮ ብዙ የንግድ ግንኙነትም አለ። ስለዚህ ሙሉ በሙሉ እንደ ሌሎች ሀገር ምንለው አይደለም ለማለት ፈልጌ
0: ሊሆን ይችላል። እንግዲህ ትንተናው ትንበያው ያለው ሁኔታ የተጨበጠ አይደለም። የፖለቲካ ጨዋታቸው ቀላል አይደለም። ዛሬ ይህን አደርጋለሁ በነገታው ደግሞ ያሉትን ነገር ሳይሰሩት ሌላ ዜና ሌላ መረጃ እንደ ስስት ይቀያየራሉ። ባለሳሳት ስስት ምንድናት? የተለያየ ከለር ስታይ ትቀይራለች። እሺ እንግዲህ ወርቅነሽ፣ በአሜሪካና ኢራን መካከል የሚካሄደው ድርድር የት ደረሰ?
1: እንግዲህ እንዳለ ነው የምናውቀው በመረጃዎች መሰረት። አሁንም ዶናልድ ትራምፕ አሁን እንዳልከው በዚህ ስምምነት ዙሪያ ላይ በተዘጋጀው ሰነድ ረቂቅ ሰነዱ ላይ ማሻሻያ እንዲደረግ በማለት መልእክት ማስተላለፋቸውን አክሲዩስ የተባለው የወሬ ምንጭ ወይም መገናኛ አውታር ዘግቧል። ምንድነው ዶናልድ ትራምፕ ያሉት? በሆርሙዝ የባህር መስመር ጉዳይ የባህር ወሽመጥ ጉዳይ ኢራን ከዚህ በፊት ባላላችሁና አሁን ያው ይዛው በምትገኘው ከ400 ኪሎግራም በላይ በሚመዝነው የኡራኒየም መጠን በነዚህና በሌሎችም መሰረታዊ ጉዳዮች የተዘጋጀው የስምምነት ረቂቅ መሻሻያ እንዲደረግበት በማለት ጥሪ ማቅረባቸውና ያው ይሄን እየጠበቁ እንደሆነ ነው የሚነገረው። እንግዲህ በኢራን በኩል ይሄን ተቀበሏለች ወይ አወዛጋቢ ነው። ያው ሰፋ አድርገን ካለን ጊዜ አንጻር ለወደፊት እንወያይበታለን። ሰጠ የሚጨምረው ካለ በዚህ ጉዳይ ያው እንመልከተው።
0: ሰጠ
2: በዚህ የኢራን እና የአሜሪካ ጉዳይ መዳረሻውን ለማወቅ በጣም ያስቸግራል። አሁን አንድ ዘገባ ይወጣል ሌላኛው ይጣላል። አሁን ኢራኖች ፕሬዝዳንት ትራምፕን እንትን የሚሉበት ሁኔታ አለ። በጣም ትክክል አይደለም ይያሉ የትልና ማለትም የሚያቀርቡበት ሁኔታ አለ። በሌላ በኩል ደግሞ እንግዲህ አሜሪካና ኢራን ከስምምነት ለመድረስ እየተቃረቡ ነው ይባላል። የተምታታ ነው። አንዱ ባንዱ ላይ ደግሞ ጥቃት ይፈጽማል እና መቼ ሊፈራረሙ ይችላል የሚለው ነገር ነው። እንግዲህ ነው ጦርነት አሁን በቅርብ ሳምንታት ውስጥ እንደማይሆን ነው በሞንዲያል በእግር ኳስ ምክንያት እንደማይሆን ነው። አሜሪካውን ትልቁን ዓለም የሚመለከተውን የእግር ኳስ አዘጋጅታ ጨዋታውን በሞንዲያል ምክንያት ጦርነት የዓለም ዋንጫ እንደማትሄድ ነው። እንግዲህ የነገ ሐሙስ ሳምንት ነው የሚጀመር።
0: ሜክሲኮ ይጀምራል ባለሳሳት።
2: ሶስት ሀገራት ናቸው።
0: ሶስት ሀገራት ነው የሚሆነው። እሺ በቀጣይ የምንመዘግበው ሁኔታ ነው እና ከስፖርት
2: ጦርነቱ ላይኖር ይችላል ነው
0: ሊሆን ይችላል። እንግዲህ የአውሮፓ ሻምፒዮን ትናንት ቅዳሜ በሞስቴሽ አባት ያየ ነው የአውሮፓ ሻምፒዮን የፍጻሜ ጨዋታ ትናንት ተካሂዷል። ፓሪስ ሳን ጀርመን ዋንጫውን አንስቷል እና ጨዋታው እንዴት ነበረ ሰጠኝ?
2: አዎ ከሰባት ሰዓት ጀምሮ ነው የተካሄደ። በተለይ ደግሞ አርሴናል ዘንድሮ ያሳየው አቋምና የእንግሊዝን ፕሪሚየር ሊግን በመብላቱ ብዙ አርሴናል በነገራችን ላይ ብዙ ደጋፊ ያለው ነው ባለም ላይ እና አርሴናል ይወስዳል ብሎ ብዙ ሰው ጠብቆ ነበር። መጀመሪያ በ5ኛ 6ኛው ደቂቃ አካባቢ ያስገቡ 1-0 ግማሹ አለፈ 45 ደቂቃው። ከዛ በሁለተኛው ፓሪስ ሳን ጀርመን አቻ ወጣ። 90ው ደቂቃ 1-1 ተለያዩ። እዛ 30 ደቂቃ ተጨመረ። አሁንም ጎል አልገባም። 120 ደቂቃ ተጫወቱ። እዛ በሪጎሪ ነው የተለያዩና ያው አርሴናል በሪጎሪ ተሸነፈ። ብዙ ሰዎች ብዙ ደጋፊ
0: የሪጎሪ እንትን ያሉት ሁለት
2: አራት ለሶስት ባጠቃላይ
0: እሱ እንደ ሁለት ዝንብ ኳሱን ዘብ ለወደ ሰማይ ነው የሆነጨፉት።
2: ምድር ያለች ሰው ምድር ያለች ሰው እንዲገባ ብለው ነው።
0: ስፖርት እንደምትከታተይ አውቃለሁ።
1: ስፖርት እንግዲህ እንዴት ነው እንዴት ሰጠኝ ጨረሰ። ምናልባት
2: አልጨረስኩም ነበረ እና ፓሪስ ሳን ጀርመን ባለፈው አመት 2025-2024ን በልቷል። አሁን 2025-2026 ሁለት ጊዜ እንደዚህ በተከታታይ ያሸነፈው ሪያል ማድሪድ ነው። እንደ ሪያል ማድሪድ ታሪክ ሰርቷል። አርሴናል በታሪኩ የአውሮፓ ሻምፒዮንን አሸንፎ አውቅም። የመጀመሪያ ጊዜ ዋንጫ ወስዳል ተብሎ ነበር ሳይቀናው ቀርቷል።
0: እሺ ወርቅነሽ በዚህ ዙሪያ
1: እንግዲህ ያው ሰጠኝ እንዳለው ብዙ መጨመረው የለም የጨዋታው ሂደት ላይ የነበረውን እንትን ይህ ቡድን በተከታታይ ለሁለተኛ ጊዜ ነው ያሸነፈው። ደጋፊዎቹ ደግሞ ምናልባት አንዳንድ ጊዜ እንደምንሰማው የፓሪስ ሳን ጀርመን ደጋፊዎች ትንሽ ወጣ ያለ ሁኔታ እንዳሳዩና ስለዚህ ነው አሁን እንደውም ማሸነፉን ብቻ ሳይሆን ቡድኑ ደጋፊዎች የሚያሳዩትን ግጭት ሁከት በተመለከተ ነው እየተዘገበ ያለው በብዛት። ይህ ጨዋታ ሲካሄድ ከ22,000 በላይ ፖሊሶች ፓሪስ ውስጥ ተሰልፈው እንደነበር ተነግሯል። ጸጥታውን ለማስከበር ባለፈው ዓመትም ልክ ጨዋታውን እንዳሸነፉ ደጋፊዎች ወጥተው ያው ፓሪስ ውስጥ ደስታቸውን ሲያሳዩ በነበረው እንትን ሁለት ሰዎች ተገድለዋል፣ በርካታዎች ቆስለዋል። 200 የሚሆኑ አካባቢ
2: ጨዋታው ፓሪስ አልተካሄደም።
1: ባለፈው ዓመት ጨዋታው አልተካሄደም ግን ደጋፊዎች ፓሪስ ውስጥ በነበረው እንትን ይህን ያህል ግጭት እና ሁከት ነበር። የሰው ህይወት የጠፋበት ሁኔታ ነበር። አሁን ከ400 በላይ ደጋፊዎች እንደታሰሩ ነው። በአብዛኞቹ 280 የሚሆኑት ፓሪስ ከተማ ውስጥ እንደሆነ ነው የሚነገረው። በአጠቃላይ የሀገሪቱ መሪዎች ሁሉ አሁን ተቃውሟቸውን እየገለጹ ነው። ፓሪስ ውስጥ ብቻ ነው ጨዋታ ሲያሸንፉ እንግዲህ የተለያዩ ቡድኖች ስፖርት ቡድኖች ሲያሸንፉ እንዲህ አይነት ሁከት የሚፈጠረው በዓለማችን ላይ እና ለምን እያሉ አሉ እንጂ በእርግጥ መሪዎች በዓለም ላይ ማለት ይቻላል በዓለም ላይ ነው ግን የፓሪስ የፈረንሳይ መሪዎች ይህን ነገር እየጻፉ ናቸው በተለያዩ መገናኛ አውታሮች በማህበራዊ ገጾቻቸው ላይና እየተቃወሙ ነው የሚገኘው። አሁን ይህ ቡድን ማሸነፉ ብቻ ሳይሆን ማሸነፉ ጥሩ ነው ግን እየተዘገበ ያለውና ሚዲያዎችን ይዞ ያለ ያለም መገናኛ አውታሮችን ከአሸናፊነታቸው በኋላ የተፈጠረው ሁከትና ግጭት በዚህ ግጭት ጨዋታ የቆሰሉ 7 ፖሊሶች ቆስለዋል በነገራችን ላይ እና
0: ፖለቲካ ያዚ ላይ ያልገባ
2: ይስታቸው ለምን
0: ይሄን ደስታ ለመግለጫ አደባባይ ወጣ ደጋፊው ወጣ ተባለ ግጭት ሁከት በደስታ አደባባይ ወጥቶ መጨፈር ነበር ሲገባ ግን በወንጀል ድርጊት ተሰልፎ በንብረት ላይ ከባድ ንብረት
1: የንግድ ተቋማት
0: ተጎድተዋል በክፉ ሁኔታ ምንድን ነው ወደ ፖለቲካነት የተቀየረ እንደሆነ ነው የሚነገረው
2: እንዴት ነው አሁን በእግር ኳስ ዓለም ምናየው ማለት ነው ሲሸነፉም ይረብሻሉ ሲያሸንፉም ይረብሻሉ ለአውሮፓውያን ደግሞ እግር ኳስ በጣም ትልቅ ቦታ አለውና አንዳንድ ከፖለቲካ ጋር አንዳንድ ከሶሻል ግራውንድ የፈረንሳይ ፓሪስ ሳን ጀርመን ጨዋታው በሃንጋሪ ቡዳፔስት ከተማ ነው የተካሄደና እዛ መድረስ ማይችሉ ናቸው በፓሪስ የነበሩ በሌላው ዓለም እንደውም ኢትዮጵያውያን ሁሉ ለአርሴናል መንገዱ ዘግተው አይተናልና አንዳንዴ
1: በ22 ዓመት አሸንፎ አርሰናል አው ኢትዮጵያ ውስጥ ራሱ የነበረውንም አይተናል።
2: አንዳንዴ በማገባ አንዳንዴ ደግሞ ደስታ በጣም እንትን ይላቸዋል። አሁንም ባለሟንጫ ምን ነው ነው የበለጠ ባለሟንጫ ላይ እናያለን ደጋፊዎች።
1: አው ስሜታዊነቱ የበለጠ ይታያል። ስፖርት አሁን እንደው ለፍቅር ለወዳጅነት ምን የሚለው ነገር እየቀረ ስሜታዊነት ገዝፎ እየወጣ ለግጭት እየዳረገ ነው ያለው።
2: አው ግን ሲያሸንፉ እንደው ደስታቸውን ቢገልጹ ሲሸነፉ እንኳን እንደው ለነገሩ መጠጥ ቤቶችም በዚህ ይጠቀማሉ። ያሸነፈው በደስታ ይጠጣል
1: ያሸነፈው በደስታ ይጠጣል። ይሄ ገበያ ጉዳይ ነው እንዳልከው ግን ደጋፊም ሆነ ተቃዋሚ ስሜቱን ቢቆጣጠር መልካም ነው። የሰው ህይወት እስኪጠፋ ድረስ ግጭት ላይ መድረስ ትንሽ ስፖርቱን የሚያስወቅስ ተግባር ነው።
0: ኦኬ እንግዲህ ወደ ሳምንታዊ ስንሸጋገር አይደለም ኦኬ
2: ወደ ስልክ ቁጥሩን በድጋሚ 0723940555 ደውሉልን። አሁንም የደወሉልን አሉ አይተናል እንደውላቸዋለን። ወደ ቀጣይ ለማለፍ ሙዚቃ

0: ወርቅነሽ ሻያው እንግዲህ ወደ ሳምንታዊ ውይይት ነው እናልፍ። አድማጭ መስመር ላይ አለ፣ ወደሱ እናልፋለን። አላው
1: ተለይ ያዚህ ትርጭት አባሎች ጤና መልካም የሥራ ጊዜ እመኛለሁ። ኮን ነኝ
0: ለርሶም እመኛለን። እሺ ሐሳቦትን ያካፍሉን።
1: እንግዲህ ስድሩ ስለሰጠኝ አመሰግናለሁ። መልካም የሳምንቱ መጀመሪያ እያሉ እርሱ ምን እንደሆነ ባላውቅ እንግዲህ ሐሳቤን በመጀመሪያ ሀገራችን የተረጋጋ ኑሮ እንዲሆን እንዲመጣልን እንመኛለን። ይሄ እንግዲህ ከዚች ሀገር ኖርን ለረጅም ጊዜ ያለ እረፍት ሚልሃማ ጦርነት ነው። እኔ እንዲያ መጨሸቅት እንደሆነ አናውቅም። ጠላትን ያብርድልን፣ የእኛን ሀያል ወታደሮቻችን ያበረታልን። በዚህ ለተጎዱ ደግሞ በብዙም በብዙ አይነት ብርታቱን እንመኛለን። ለተለዩን ወታደሮች ሁሉ ነፍሳቸውን ይማርልን፣ በቃችሁ ይበለን እና እያልኩኝ አሁን በእኛ ውስጥ ወደ እኛ እንመለስ እና በደረሰው ችግር ምንጊዜም በዛ ነው የምንወያዩ። አብዛኛውን መፍትሄም አይታይም። አሁን
0: በወጣቶች ላይ ባለው ነው
1: አዎ የምናየው እንግዲህ አሁን ያነ ስርዓቱ ነው። አሁን ለምሳሌ መልካም እድል የሆነልን ወታደሩ አንድ መሆኑ ነው። ከውስጥ ግን አንድ አለመሆኑ በጣም ከባድ፣ ከዓለም የተለየ የእኛ የእርስ በርስ ግጭቱ ነው የምንለውም መሰረቱ ፍርድ ቤትና ወረጁ ለጎጁ ያለ ለጋጦ ወጡ ነው የሚረዱ። እንደምንም ብለው እሱን ከዛ ችግር ያወጣሉ። የተጎዳ ግን ምንም ነገር አሁን ምንድን ነው የሚያደርጉት እነዛ ወጣቶች? አሁን ተሰብስበው ያን የጎዱት አንድ ምሳሌ ነበረ ከዚህ በጻፎን የእስራኤልን ችግር ስለሚያውቁ ሁለቱ ወንድማማቾች ጠላት ነው ለመሆኑ ፍርድ እንዲቀይልላቸው ሁለቱ ወንድማማቾች ገደሉና እጃቸውን ሰጡ። ስንት አመት ቆይተው ወጡ? 9 አመት ቆይተው ወጡ። ለተሞክሮ የጠባይ ምናምን ተብሎ መልካም ጠባይ። አሁን ደግሞ እኛ ለደረሰብን ችግር አቤቱታ ወይም ደግሞ ሰላማዊ ሰልፍ እናደርጋለን። ነገር ግን መልስ የለም። እንዲያው ግን ዓለም እንዲሰማው ካልሆነ በቀር በፈራጁ ክፍል መልስ የለም ለማለት ነው። ያምለው ህጻናቶች አሁን እነዚህ በጣም በትንሽ ጊዜ ነው የሚለቀቁት። ፍርድ ቤቱ ወረህዲኑ ወረህዲኑ እንዲያውም ለዋናው መንታ አባሪያን ሁሉም ገንዘብ ተሰጥቶት የሚዋጋ ለተጎጁ ክፍል ግን አንድ ውጤት አናይም። በእኛም ሆነ በሌላው አፕሪሉ
2: አዎ ዞሮ ዞሮ መቼም ህጉ ምናልባት አንዳንዴ የህይወት ያጠፋንም ቢሆን ወንጀለኛ ህይወቱ ከጠፋ በኋላ ለጠፋው ሳይሆን ላለው ያለው ሰው እንዴት የሚኖርበትን ሁኔታ ነጻ ሆኖ የሚኖርበትን ሁኔታ እንፈልግ ይመስለኛል። እንግዲህ ህግ ባለሙያዎችም ጠበቃ የሚያስፈልገው ለዛ ሰው የሚቆሙለት እንግዲህ አግባብ ባይሆንም ግን አላግባብ የሆነ ፍርድ በተፈረደ ቁጥር እንደገና ይግባኝ ማቅረብ መቀጠል፣ እንደገና ወደ ጎዳናዎች ወጥቶ ቅሬታን ማሰማት ይፈቀዳል ይቀዳል በዲሞክራሲያዊ ሀገርና።
1: አዎ ግን መፍትሄ አላየንም። እኛ ሁልጊዜ እንወጣለን። ነገር ግን ያውቃሉ እስር ቤቱም ሰራድበ እንዲያው በእድሜ ዝቅ ያሉ ሰዎች ወንጀል ሲፈጽሙ የሚመክራቸው ወረሽኑ ምንድን ነው? ላብሶት እንግዲህ ይትናጉ ጦባ ይላል። ይትናጉ ጦባ ወጣችሁ እንዲበሉ እኛም እንረዳቸዋል። በጣም በትንሽ ጊዜ ነው የሚወጡት። ብሉ ምክንያት ያመጡላቸዋል። ያን አድርገው ራሳ ማነው አይምሯቸው የተዛባ ሆኖ ነው የተቃመመ ሆኖ ነው ለጎዳው እዛ ለጎጁ ለጋጠ ወጡ ብዙ ምክንያት ነው የሚያመጡለት። ፍርድ ቤት ያንን ይቀበላል።
2: ይህ ምናልባት ያው መቼም እያንዳንዱ ሰው አጋጣሚ ይለይ ይሆናል። የሚያቀርቡት ነገር እውነትም ሊሆን ይችላል አናውቅም። ግን በአጠቃላይ ምንድን ነው እውነተኛ ፍትህ እስኪኖር እውነተኛ ፍርድ እስኪፈረድ እንግዲህ በዜጋ በኩል ተቃውሞውን መግለጽ ነው። ዲሞክራሲ በሚፈቅደው መንገድ ተቃውሞ ሰልፍ መውጣት፣ የተለያዩ እንግዲህ ህግ የሚፈቅዳቸውን ነገሮች ማስኬድ መቀጠል
1: ውጤት ግን የለውም። ለማሰባት ያህል ህዝብ ይወቀው ነው እና እንጂ ሀገራችን ትልቁ ችግር ፍርድ ቤቱና ፍትህ የሌለ መሆኑ ነው። አንድ ነገር የጠቀመነ ውትድርና በጸጥታው ነበር። ጸጥታ ኃይሎች እስካሁን የምናየው ውጤት ጥሩ ነው። አንድ ነው። ከዚያ ሲለቁ አንዳለም ላማ ነሽንፖርሽ የሚያሰባ አለሽ ነውሮ ይሞትላል ምላችሁ ዝም ብዬ ሳይሆን ያየሁት ብዙ ነገር አለ። ፍትህ የለም፣ ፍርድ የለም እንጂ አሁን ምን አየን? አይተናል። ማሹ የተጎዳ ሰው ሲካስ ወይም ፍርድ ሲወሰን ለማለት ያህል ነው። እንግዲህ ይህን አውቀንም በእርግጥ መውጣት
0: ምን መሆን አለበት? አቶ መኮንን አሁን በእርሶ እይታ ለወደፊት
1: እዚህ ውስጥ ደግሞ እኛ ራሳችን ቤተሰብ አስተዳደግ ወጣቱን እንደምንም ብለን ልጆችን መቆጣጠር ነው። ዝም ብለም ጉዳት ሳይሆን ይው በአካባቢያችን አይታችኋል ደግሞ ሌላ ተቀላቅሎ ያው ደግሞ የተገደላለ ከዚህ ውጭ ደግሞ ከዚህ ህገወጥ ከሆኑቶች ጋር እንዳይቀላቀል ወጣቱን ታዳጊ ወጣቱን ወላጅ ያለ ረፍት መከታተል አለበት። ትምህርት ሲሄድ እና ሲመለስ ሲማኔ ማይድም የሚባል ነገር አለ። እኔ ስር የተሰራሉበት አማካሪ ነግረውናል። አታጣይ ሊሮት ሚግል ስር የደርሶ ዘር እህምራ አባርቱ ስር የደረሰ ይም አለ። የልጁ ገና ጀምሮ ከመጥፎ ነገር ልታስቀረው ትችላለህ፣ ግን አንተ አትኩረህ ማየት ለምን ተኛ? እንግዲህ አይምሮ እንደዛ ይተርጎ ነው ገራ ለጋሊ ልትቀሰቅተው ይበሳጫል፣ ይቆጣል። ሚቆል ሽሏታ ይሆን ልዛውቱት ይላል።
0: ጥሩ ሐሳብ ነው። እናመሰግናለን። ማጠቃለያ
1: እኔ ነው እቺ ስራችሁ የተቃና ይሁን ውጤት ያለው ይሁን ለእናንተም እናመሰግናለን። ይሄ ችግር ይሄ ጦርነት አቁቶ ደግሞ ተረት አድርገን የምናወጋው አልፎ ለማየት በቅርቡ ያብቃንላለሁ። ለእናንተም የተሟላ ጤናና መልካም የስራ ጊዜ።
2: እናመሰግናለን። አራጌ ልምዶትንም ስለሚያሳትፉ ለአድማጮች በጣም ነው እናመሰግን። መልካም ቀን ይሁንልዎት።
1: እኔም አመሰግናችኋለሁ በጣም።
0: ቻውሽ።
2: ሰላም። ሌላ አድማጭ መስመር ላይ አለ። ሄሎ፣ ጤና ይስጥልን።
3: አሎ፣ ጤና ይስጥልኝ።
2: ማን እንበል?
3: አበባ የጣይነህ።
2: ወይዘሮ አበባ የጣይነህ፣ እሺ፣ ምንድነው ሐሳቦት?
3: አመሰግናለሁ መስመሩ ስለደረሰኝ። አድማጮችም እናንተም በሰላም ዋላችሁ አደራችሁ?
2: ሰላም ነን፣ እናመሰግናለን።
3: እሰይ መልካም። በሰላም እኔማ አንዳንድ ነገር ልነጋገራችሁ ብዬ ስለ ጦቢያው እህቴ ጤናዋ እምቢ ብሎብኝ አሁን በሰሞን በዚያ ሐኪሙ ቤት ነው የሚንጓለሉ። አሁን ሐኪም ቤት ገብታ ሰንታ ነበረ። አሁን ችቦዋም ተዘግቷል። እንደገናም ደግሞ በጣላት ተሆዷ
2: እስኪ የህመሙን ዝርዝር ሁኔታ ወደ ጎን እናቆየውና እንደው መቼም ሁሉም ስለማይነገር በስልክ በሬዲዮ ምንድና ትህቶ ቴት ነው ያለች?
3: ጎንደር
2: ለመምጣት የምጠብቅ ናት ወይ?
3: አዎ ጎንደር ነው የምጠብቅ። እናቴ ሙታ የሁለት ዓመት እድሜ አጣ። ፋይሉ ጠርቷትኝ አሁን ጆሮ አሰማም አይኗም እንትን
0: ስንት ዓመት ነው የሚጠባበቁ እህቶ?
3: 7 ዓመቷ ነው። ጎንደር እናቴ እንደሞተች ነው ተዛመጣሉን ብዬ ዝም የጎንደር አምጥችን አስቀምጫታል። አፍ የላትም፣ ጆሮ የላትም፣ ምንም የላትም።
2: ምንድን በሽተኛ ናቸው? አይሰሙም?
3: አዎ በሽተኛ ናትኝ። አሁን
2: ቅርታ እንግዲህ ስለቃሉ
3: በጠቅንነቷ ነው የወረሽ መም መጦ ጆሮዋ እንደፉናት የሄዳፏንም ገና አባይ ማሳትል አሁን ያም አልጎዳኝም ነበረ። ጆሮዋ መስማቱም አፏ የምናገሩ በብልሃት ዘናት ነበር። አሁን የጤናዋ ጉዳይ ነው።
2: ስንት አመቷ ነው እድሜዋ?
3: እንዲሁ እድሜዋ ላይ ማንች እድሜዋ ላይ ስነ እናት የሚሆን እንትን አለች። እንዲሁ
2: ትልቅ ሰው ናቸው። ለማንኛውም
3: ሁለት ወልዳለች።
0: በግምት ስንት አመት ይሆናቸው?
2: ትልቅ ሰው ናቸው ከወለዱማ እንግዲህ።
3: ዋ ወደ 40 እንዲያንዛ ይሆናታልኝ።
2: ምንድን ነው የመምጣት መብት አላቸው ወይ? ከዚህ በፊት ደውሎ ያናገራችሁ ሰው አለ ወይስ እንዴት ነው?
3: ይራት ደማሙ ነው የምትባል እናቴ ፋይሉ ጠርቷቴ ተደውሎልኝ እናቴ ማሙታለችኝ የሁለት አመት እኔ ስላጣች ነው ይሁላ የቀረብኝ። አሁን እናቴ ማረዚ ያለም ተለየችብኝ። እህቴ ጆሮ ማሰማ ልጆቿ አሉ አምጡ ቢባካችሁም ብዬ ብላቸው እህት ወንድም ነው እንጂ የእህቴ ወንድም ሲጀምር ነው እንጂ የምትመጣልሽ አሁን ነፍሳቸውን ይማረው እንጂ እንዴት እናደርጋለን ብሎ መስመሩ ደርሶኝ ነበረ።
2: እናቶት ግን ሊመጡ ነበር ማለት ነው? ቢኖሩ
3: ተጠርታ በኮረናው ሰሞን የተጠራች
0: ጥሩ እንግዲህ የሚያመጡትን ሰዎች በዚህ የሚታገሉትን ሰዎች እንጠይቃለን። እንግዲህ እናመሰግናለን ሀሳቦትን ስላካፈሉ ነው ዜሮ አበባይ።
3: እሺ አመሰግናለሁ። ይኸው መቼም እናንተ በእናንተ ይኸው መቼም የመጣ ነገር የሰማችሁት ይሻላል በማለት ነው እንጂ ሁሉ ነው ወፈሱ ምኑ ሁሉ መኖ ተሰናድቶ ነው ያለ። እንዲያው አሁን ስለማነው እንጂ እንማ መቼም በጣፈንተዋ ጊዜ ትምጣ እንደፈለገው እንጂ እንዴት አደርጋለሁ ብዬ ነው።
2: ምረት ያምጣላቸው።
3: አሜን አሜን አሜን። አመሰግናለሁ።
0: ሰላም
3: ደህና ዋሉልኝ። ሰላም ቀን ያድርግልኝ ፈጣሪ አምላክ የእስራኤል አምላክ ይባርካችሁ። ቻው።
0: አሜን አሜን። ቻው። ወደ ቀጣይ አድማጭ እናልፋለን። አላው።
4: አቤት እንደምን ዋላችሁ?
0: ጎንደሬት እንደምን ዋልሽ?
4: ሻዋቶ ሰላም ሳምንት ሰላም የፍቅሬ ደስታ ሳምንት ይሁንልን
0: አሜን አሜን
4: እንግዲህ ከፊታችን የተናገሩትን አዳምጫለሁ ወይዘሮ አበባን ያለችው እግዚአብሔር በሰላም በሰላም ቤተሰቦቿ ጋር በሰላም ያገኛኛት አባታችን አባ ወታደሮቻችን ተዋግተው ጣላት እንዳያቸንፉ እጃቸውን ታስረው ግራቸውን ታስረው ወደፊት ሲሄዱ ወደኋላ ወደኋላ ሲሄዱ ወደፊት እየተባሉ ያው በየቀኑ ወታደሮቻችን ይወድቃሉ ይሞታሉ። አሁን ምን ይሆናል ነገር ተመላልሶ አሁን ምን ይሆናል ነገር ተከልሶ በጣሙ ካልወጣ በቀኑ ካልቆመ ምን ሊያደርግልን የውጭ ሀገር መንግስት ምንስ ሊሰራልን ምንስ ሊጠቅመን እኛን የሚጠቅመን እኛን የሚረዳን ፈጣሪያችን ነው ቁሙ አትበሉን እንሂድ እንግፋ እስከ መጨረሻው ጌታ ይረዳናል እሳይሆን እንደተው ነው የምለው ያ ሳካቴክ ተብሎ ወይም ደግሞ ተኩስ አቁም ከተባለ ጀምሮ ይኸው 13 ነው ወታደሮቻችን የሞቱ የቆሰሉትን ይሄው እንደገና በዞር ዳሮም አፎን ይሄው እየተሰቃዩ ነው ያሉት። ይሄ ነገር እስከመቼ ነው? እንግዲህ በአማራ መንግስት ሳይዘን ታስራ ነው ምን ወታደሮቻችን እየተጨፈጨፈ እየተገደለ ግራችን አስራን ተቀምጠን ዝም ምንለው ወይስ ምንድነው? የሀገሪቱ ህግ የሀገሪቱ መንግስት ምን እያደረገ ነው? እሱን እየጠበቀ ሊኖር ነው ይሄ ሰውዬ? ማልዳ ይናገራል ቀን ሌላ ማታ ሌላ በተነገረው እኮ በቃሉ አይቆም አሁንስ እንጃ የሚበላውንም ማልዳና ማታ ምን እንደሚበላም ሳይጠፋው አይቀርም
0: ወይዘሮ ጎንደሪቶስ ከዚህ ድረስ
4: እኔ ነው ማስበው ምክንያቱም አንድ ሰው
2: በቃሉ ብዙ የሚጨነቁ ሰዎች አሉ በዙሪያቸው አው እንዳልሽው ግን የዚህ ኢራን ጦርነት ግራ የሚያጋባ ሆኗል ሰላም ሊሆን ይችላል እርግጠኛ ሆኖ መናገር አይቻልም ጦርነቱ ሊቀጥል ይችላል በዚህም እርግጠኛ መሆን አይቻልም ግራ ያጋባ ጉዳይ ነው እንግዲህ ለአሜሪካ በሚጠቅማት መንገድ ነው ነገሮቹ እየሄዱ ያሉት ለወደፊቱ አሜሪካ ጦርነት ወይስ ስምምነት ትመርጣለች እንግዲህ ከሁለት አንዱ መምረጥ አይቀርም መቼም ዞሮ ዞሮ እንደ ሀገሪቱ ጥቅም እና ያለን የሚሆነው ጎንደሪት
4: እንግዲህ ይኸውልሽ ታለም አማሪካ ኢንተሬስቷን እየጠበቀሽ እንጂ እስራኤልን እየጠበቀሽ አይደለም እንደምመለከተው ማለት ነው። ይሄ ዛሬ ተጀመረ ለስንት ቀን ነበር ኋላ ለስንት ቀን ተጨመረ አሁን ደግሞ እንደገና ወደ ስንት ቀን ተቀጠለ ይሄን እያደረጉ ያሉት ለኢራን እየደገፉት እንጂ የተጠበረ መሳሪያውን እያወጣ ያግላላውን እየሰራ እየተበራታታን ያለ እንጂ እየተዳከም አይደለም። እየተዳከምን ያለን አሁን እስራኤሎች ነን። ለምንድን የእሱን መልስ እየጠበቅን እሱ ከዛ የሚሰራውን እየሰራ ነገ ማልዳ አፈሙ ዘይኒዞር ወደ እኛ እንጂ ወደ አማሪካ አይደለም። አፈሙ ዘይኒዞር ወደ እኛ የምንጎዳ እኛ እየተገደልን እኮ ታዩታላችሁ። አሁን የአውሮፓ ዓለም ምን አለ ነው ስኩልት የሰማው እስራኤል በጥቁር ቀለም ልትጻፍ ከሐማስ ጋር ልትረሸም እስራኤል እየተገደለች የሰው ልጅ በታኑ ተጠንሶ ቃል አልተናገሩ እርጉዚቱ ተቀዳ ወልዳ ልጆቻችን ልጆቻችን ተደፍረው ቃል አልተናገሩ። ይሄ ምንድነው አንድ የማስበው በእኛ በራሳችን በቤተ እስራኤል ህዝብ ያለው አለመግባባት የእግዚአብሔርን እያቋጣ ነው እና እግዚአብሔርን እያበሳጨ ነው። ምንድነው ከወሬት የተጻፈው ምንድነው የሚለው እናንተ በእኔ ካመናችሁ ጠላትህን ያዋጋልሃለሁ አንዱ አስሩን ይጥላል አስሩ ሽውን ይጥላል እናንተ ወደ እኔ ባትዞሩ ግን ጠላቶቻችሁን ክንዳቸውን በእናንተ ላይ አበረታዋለሁ ነው የሚለው። አሁን ጠላቶቻችን ክንዳቸው በእኛ ላይ እየተነሳ ነው። ይሄ ለምንድነው እኛ ስላበልን የእስራኤል ልጅ ካበለ እንግዲህ
2: ሰፊ ነው ጉዳዩ እንዳልሹ ሌላ አድማጮችም ስላሉ ነው ተራ የሚጠብቁ እንግዲህ ያው እስራኤል በራሷ መተማመን አለባት ምንም ነገር ቢሆን በኢራን ላይ ሙሉ በሙሉ ጥቃት ለመወሰድ ጦርነት ለመክፈት እንደዛም ነው እንግዲህ ያለው ሁኔታ ተስፋ እናደርገው የነበረውን ሁኔታ እናስተውሰው እስራኤል ብቻዋን ያው ጣላቷን መግጠም ማሳፈር መዋጋት ማሸነፍ ትችላለች እንደዛ ካልሆነ መቼም ሌላ ወገን ታምኖ አይሆንም አይደል
4: በፍጹም እየተቸነፍነ እየተረታነ እየወደቅና ነው የምንቀረው
2: እንግዲህ የእስራኤል መከላከያ ሰራዊት እንደዛ እያደረገ እንደሆነ ነው የሚታወቀው
4: እየደከሙ እኮ ነው አሁን መከላከያ ሰራዊታችን እኮ ተይዘዋል እኮ ተይዘው እኮ ነው ያለ የሰው ድምፅ የሰው ቃል እየጠበቁ ነው በሉ ሊባሉ እየጠበቁ ነው በሉና ቢባሉ እስካሁን አያቆዩትም ነበረ ሞታቸው ካልቀረ እያጠፉት ይጠፉ ነበረ
0: እናመሰግናለን ወንድነት
4: እድሉ ስለተሰጠኝ አመሰግናለሁ የእስራኤል አምላክ ወታደሮቻችን ጋር ይሁን ህዝቡንም ልቦና ይስጠው ነው የምለው አመሰግናለሁ እድሉ ስለተሰጠኝ እግዚአብሔር ይባርካችሁ
2: ሰላማይ ሌላ አድማጭ መስመር ላይ ያለ ሄሎ ጤና ይስጥልን
5: ሄሎ አወስታለ ደምናላችሁ ዘውዱ ነኝ
2: አቶ ዘውዱ ማን
5: ዘውዱ መኮንን
2: እሺ አቶ ዘውዱ መኮንን የእርሱ ሐሳብ ምንድነው
5: እኔ እንግዲህ ያው በጦርነቱ በተመለከተ ነው በመጀመሪያ ደረጃ አመሰግናለሁ መድረኩን ስላገኙ በአጠቃላይ ለመድረኩ አስተላላፊ ለጋዜጠኞች እንዲሁም ጋሻያው ተቀብሎ ላስተላለፈኝ አመሰግናቸዋለሁ ጦርነቱን በተመለከተ ነው አብሰካ እሺ ይባላል ጭራሽ እንኳን አብሰካ ሊሆን እስካሁን ይሄ ክራችም ሆነ ናሪያ ይሄ ጽፋት አካባቢ አኮ ይዞ ጦርነቱ እንዳለ ነው ምንም እንትን ያለ ነገር የለም በስቃይት ነው ያሉ ዙሮ ደግሞ ወታደሮቻችን አላረፉም እየተሰቃዩ ነፍሳቸውን ይማር ለሞቱት ወታደሮቻችን ይው በቀን በቀን እየሞቱ ነው ይሄ አብሰካ የሚባለው የት ላይ ነው የባሰ እነሱ ደግሞ ቆይተው እየተደራጁ እንዲሆን ለነሱ እድል ነው የተሰጠ እንጂ እረፍት ነገር አልተገኘም እንደገናም ደግሞ አሁን እነሱ ለነሱ አፍሰካ መሆኑ የነሱ የሚደረጁበትና ሊጠልፉም ይችላሉ ተመልከቱ አሁን ደና ነው ለማለት ምክንያት እንዴት ለምን ምክንያት ነው ይሄን ያል ያቸነፉ ኢራንን ያል ነገር እሱን አቸነፈው ይሄ ዝባላ ደካማ የተባለው እንዴት አጎለበተ ተጠለፉ በኋላ ደግሞ ጭራሽ ከባድም ሊሆን ይችላል አይበለው እንጂ እና ለምንድነው የድል ተሰጥቶት አንድ ጊዜ እንትን ማይባል የረፍትም ይባል አይት አለ ረፍቱ ወታደሮቻችን ቀን በቀን ይያለቁ ለምንድነው የሆነው ይሄ ነው ምለው
2: አው አስቸጋሪ ነው እስራኤል አሁን ታላቋን ኢራንን ያሸነፈ መከላከያ ሰራዊት ያላት በርግጥ ሂዝቦላ ድርጅት ፈተና እንደሆነባት ያያየን ነው ሂዝቦላ ድርጅት ደግሞ በከባድ ጦር መሳሪያ ሳይሆን አሁን የራክፋን ተብሎ በሚልኩት ተንሳፋፊ ቀላል አውሮፕላን ተጠምሮ የሚላከው ፈንጅ እሱ ነው ወታደሮችን ህይወት እየሰዋ ያለው ቀላል መሳሪያ እየተባለ ግን ለማክሸፍ አስቸጋሪ ሆኗል አንዳንድ ጊዜ ቀላል ቴክኖሎጂዎች ላይ ምናልባት ትኩረት ስላልተደረገ ይሆናል ከባድ ችግር ሆኖ የታየው መከላከያ ሰራዊቱ በዚህ ዙሪያ እየሰራ እንደሆነ ነው የሚነገረው በእርግጥ አሁን አዳዲስ ቴክኖሎጂዎችን ለማግኘት ጥረት እያደረገ እንደሆነ ይነገራል ዞሮ ዞሮ ግን እንኳን 13 ወታደር የተኩስ አቁም ስምምነት ከተደረሰ በኋላ ከባድ ነው እንግዲህ ለእስራኤል በተለይ በእስራኤል አጋጣሚ አንድ ወታደር ምን ያህል ከባድ እንደሆነ እናውቃለን ምን በርሶ እንደው ለማጠቃለያ ለድምዳሜ በዚህ ቢሆን መልካም ነው የሚሉት ሐሳብ አለ
5: እኔም የምለው ትራምፕ የተባለ እሱ አራጊ ፈጣሪ ትራምፕ ለምንድን ነው እሱ እንትን የሚባል ትራምፕ አንዳንዴ ሳየው ትራምፕና ፕሬዚዳንት ትራምፕና ቢንያሚን ኔታንያሁ በአንድ ላይ ልክ ቦሽና በሬ ጠምዶ ሳብ እንደማለት ያህል ይመስላል አንዳንዴ ዝም ብሎ አስቸጋሪ ነገር ትራምፕ ዝም ብሎ በቃ የሚጎተው አንድ ሲመቸው እንትን ይላል ሳይመቸው ወጥቶ አግድሞ ይሄዳል በትክክል አይደለም
0: አንዳንዴ
5: እኮ እየተወዳነ ነው
0: አሜሪካ ለእስራኤል ብዙ ድርዳታ ገዛም ታደርጋለች

0: እና በእውነት የትራምፕን መስማት ጥሩ አይመስለኝም አንዳንዴ። ግን እንደሚመስለኝ ናታኔው ትራምፕን አታኔው ነው የሚመክረው። ናታኔው አይሰማውም ለራሱ የሚታገለውን ትንሽ አንዳንዴ እያንኮላሸበት እንጂ ናታኔው በእውነት በትክክል ግን በአንድ በኩል እየረዳ ስለሆነ ምን ማድረግ አልቻለም። ናታኔው በእውነት ተማር ላይ ሆኖ ነው የሚሰቃየው ያለ።
1: እንግዲህ ሁሉንም እንደሚያውቁት እንደተረዱት ነው የሚናገሩት አቶ ዘውዱ። ጥሩ፣ ለማንኛውም እስራኤል ህዝብ እና ድንበር ደህንነት መጠበቅ አለበት። ያው ይሄ መቼም የህዝቡን ጥያቄ መንግስት ምላሽ ነው የሚያስፈልገው ጥያቄ ነው። እናመሰግናለን ስለተሳተፉ።
0: እኔም አመሰግናለሁ።
2: እሺ፣ ቻው። ቀጣይ አድማጭ አለን። አለው።
3: አለው።
2: ጤና ይስጥልን። ማን ነበል?
3: ጤና ይስጥልኝ። መለሰ ደረበ ነኝ።
2: እሺ፣ አቶ መለሰ ሀሳቦትን ያካፍሉን።
3: እንግዲህ አመሰግናለሁ ይህን መድረክ ስለተቀበልኩ። እኔ እንግዲህ ያው ትንሽ ሲነገር የሰነበተውን ወደ ኋላ ጎተት ስላደረጋችሁ ነው። ያው በልጆች ምክንያት ነው ማለት ነው።
2: ጥሩ።
3: ያው ልጆች
2: እንዲያውም አንዱ ችግራችን አንድ ሰማን እናጫጫኋለን ይረሳል።
3: አዎ፣ እንግዲህ ያው ጊዜም አልሰጠኝም እና ያው በሌት ሁለት ለመናገር ነበረና አሁን ግን ያሳሰበኝ ነገር እንግዲህ ልጆቻችን የባለጉትና እንደዚህ ያለ ደስ ማይል ሰቆቃ የገቡበት ምክንያት አሁን ሁልጊዜ ምን ይባላል? በወላጆች ጥራጋቸው አዙ፣ ወላጆች አልያዝንም፣ ወላጆች ልጅን ይከታተሉ የሚባል ነገር አለ። አሁን ወላጆች በሀገራችን እንደነበርነው ከሆነ ወላጆችን ልጆች ይሰሙ ነበር። አሁን በተለይ አሁን በኋላ የመጣ ነው ሰዎች ምን መሰለ መርካት ቅሊጣ ነው ልጆችን ባልጎ የመጡ መርካት ቅሊጣ አሁንም ቢሆን ላሉት የሆነ ሰው ሆዶ ማድሪኮች እንዴት እንደሚሰሩ እንዴት እንደሚሏቸው ጠይቆ ወላጅን በአባት እና በእናት ፍቃድ እንዲሄድ ይደረግ ነበር። እንግዲህ አዲስ ነው እንደመጣ ነው መርካት ቅሊጣ ምን የሚባለው ማድሪክ ማለት ልጆቻችን ገድል የሰደዱ እነሱ ናቸው።
2: ለምን ፍልጡን ነገር ማለት ምክንያት እንዲህ እንደው ሁሉን አጠቃልሎ ችግር ፈጥሯል ማለት ተገቢነት አለው ወይ?
3: አዎ፣ እንግዲህ ነገር ነው። ምንድን ነው እንደዚህ ሆነው መብቱ ለእናንተ አይደለም፣ ልጆች በፈለጋቸው መሄድ አለባቸው አፊሉ እንኳን ሌላ ባልና ሚስትን ተፈቃቅሮ የመጀመሪያ ሚስትና ባል ሆኖ የመጡትን ሰዎች እንዴት አድርጎ እንደሚያፈራቁና እንዴት አድርጎ እንደሚያጣሉ ይህም ሁላኔ ተገንዝብ ያለ ይቻላል።
2: እንግዲህ
3: ዝም ብለህ እንግዲህ አሁን
2: መለሰ
3: ደረበ ታይፋ ነኝ ቅራት ሙስኪን ያለሁ እዚህ የሚናገር
2: ሁላችንም በመርካስ ቅሊጣ ስላለፍን ጥሩ ሰሩሉስታቶችናችና
3: ቀደም ብላቸው የመጣ ሰው ብዙም ችግር የለው። የአሁኑ ችግር ያለበት ከእንኳን ልጁንና አባትናትን ታንድ ለሊሆን ባልና ሚስትን ያፈራቀቁበት ምክንያት አለ። አፊሉ የው አንድ ነገር በሀገራችን በነበርንበት እኛም በገጠር ቤት የነበርን ሴትና ባልና ሚስት ከምኝታ ሁላ ያለውን ነገር አንቺ ፈልገሽ ነው ስፈልጎ ነው የሚለውን ሁላ ነገር ይሄን አሰልጥኖ የሰደዱ 100 ቁጥር ላይ አስተጋጅቶ የሰደዱ ማድሪክ እና ማድሪክ ብቻ ነው። ይህን ነገር
2: አንድ ነገር
3: ሎ ዝም ብለህ ስማ። እኔ እንግዲህ እንትን ነው ይኸውልህ፣ ባለፈውም እንደዚህ ብዙ ጊዜ ነትቼ ነበረ። ባለፈው የሆነ በሃይማኖት ነገር ተናግሬ ሰለሞን እያሱ ነው መጥቶ በአሳ አይነት አድርጎ አቀንጭፎኝ ይሏል። አሁን ደግሞ እኔ የምናገር አየሁትና ግልጡ ነው የምናገር። አረ ይሄን ለምን አልከንም ብሎ የሚጠይቅታለ መለሰ ደረበ ንባል አይፋ ቅራር ሙስኪን ያለሁ የሚጠይቅታለ። እንዲያውም ትንሽ ዕብራይስ እየሰማውና ትንሽ ሰዎች ስላበጀውኝ ቋቋማቸዋለሁ፣ ጠይቃቸዋለሁ፣ እነሱን ብዛቸዋለሁ እና ኃላፊውም ወስዶ መለሰን ብቻ አንተ መስማት ያለብህ አለ።
2: አይ ደግሞ ትክክል ያልሆኑ ነገሮች ሙሉ በሙሉ
3: ትክክል ሆነ ትክክል ማልሆነ ለምን ይህን አለንም ብሎ የሚጠይቀት አካል ታለ።
1: አቶ መለሰ መስማት ብቻ ሳይሆን በእርግጥኛ ብቻ ሳይሆን ሁሉም እየሰማዎት ነው። እስራኤል ሀገር ያለ ሰው ሁሉ ይሰማዎታል። ምናልባት ውጭ ሀገር ያሉም ሊሰማዎት ይችላሉ። ግን እስራኤል ሀገር ያለውና ኢትዮጵያ ያለው ህግ ይለያያል። እንግዲህ የነበረው የባህልም ሆነ ኑሮ የህግ ስለሚለያይ ምናልባት አንዳንድ ጊዜ ለአዲስ ገቢዎች ትልቅ ነገር እንደማት እንደመቅሰፍት የሚመስለው ነገር እዚህ ህግ ሊሆን ይችላል እና ያን በሂደት ቀስ

0: ሎ መላመድ ጥሩ ነው። አንዳንዴ ደግሞ እዚህ የመጡትን ባል ባልና ሚስት ቢሆን ተመካክሮ ወደ ውጭ ከመውጣት ወደ ክስ ከመሄድ ለሌላ ሰው የውስጥን ችግር ከመጋለጥ ተግባብቶ የሚፈታበት ነገር ካለ መግባባቱ ጥሩ ነው እንላለን እንጂ የሕግ ሁኔታ ሊለያይ ይችላል።
1: ግን ይሄን ነገር የሚሆኑ ማለት እናንተ መብታችሁ የተከበረ ነው። ምን ነው የሚባለው ስሙ? ውሻና አሻ በባይት ካቱልና ባል በውጭ የነውን ስልጣናቸው መጀመሪያ ስልጣን እኔ ምነግራችሁ ነገር እነሱ
0: ባልና ምሽፋታ
1: ነውላችሁ ባልና ምሽፋታ የነሱ ብዙ ጋር ያላችሁ
2: አቶ መለስ እንግዲህ ሚዛናዊ ብንሆን የተሰሩ ጥሩ ነገሮች አሉ፣ ስህተቶች ሊኖሩ ይችላሉ። እኛ አንድን ነገር ደግሞ ትክክል አይደለም ስንል ማስረጃዎችን መያዝም ያስፈልጋል እና እኛውን የውይይት ፕሮግራም ስለሆነ በመርካስ ክሊታ መልካም የሚሰሩ ሰዎችን እንደዚህ ስም ማጥፋት ትክክል ነው ብለን አንታስብም። ችግር ካለ
0: ህጉም ካልተመቸን አግባብ አይደለም ማለት የለም ብንም ህግ ህግ ነው። ግን ደግሞ የግል አጋጣሚዎች ይኖራሉ። እኛ የሚመስለን ነገር ይኖራል ተበድለናል ምንለው፣ ምናልባት ደግሞ በሌላ ወገን የሚባለውን መስማት ያስፈልጋል አይታወቅም። እና ሚዛናዊ መሆን ያስፈልጋል።
1: የማንም ሀሳብ ነው። ግን ገልጾ ለመናገር ወይም ፍራቻ ይሆን አይናገርም።
0: ህግ ለመቀበል ስለሚከብድ ይሆናል።
2: አቶ መለስ በመርካስ ግዴታ ችግር የለም አላልንም። እኛ ችግሮች ይኖራሉ፣ ብዙ አሰራር ጉድለቶች ሊኖሩ ይችላሉ። ግን እያንዳንዱን ነገር በመረጃ ቢመጣልን እኛም በዚህ ወቅት እንዲዚህ ተደርጓል ከሌ አልሰራም ከሌ አላደረገም ብለን እንጠይቃለን። እና በአጠቃላይ መሆኑ ነው። ሌላ ጊዜ በሰፊው እንቀበሎት።
1: አሁን አንዲት ነገር ምነግረ
2: 30 ሰከንድ ነው የቀረን። በጣም ይቀርታ።
1: መልካም ቀን።
0: ሌላ ጊዜ እንቀበሎታለን።
2: እና እዚህ አሁን የተነሳው ሀሳብ ስህተቶች ካሉ በማስረጃ ቢሆን ጥሩ ነው። ፍርቅነሽ ሻያው
0: ተጠናቀቀ። የቴክኒክ ባለሙያችን ኢታይ
2: እናመሰግናለን።
0: ያው ኢታይ እናመሰግናለን።
2: ሚዛናዊ ነን። መልካም ቀን። ቻው።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ከነስተልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። እለቱ እንደ እብራን ዘመን አቆጣጥር ዮምርሾን ቴትባብ በሲባን ታፍሽን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጥር ሜ 31 ቀን 2000

0: 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 23 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሚካኤል ኦልሽባንክ ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ወቅታዊ ዘገባ እናቀርባለን። ሳምንታዊ የአገር ወቅ ፕሮግራምም ሰዓቱን ጠብቆ ይቀርባል። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
1: አመሰግናለሁ ወርቅነሽ። አርዕስተ ዜና፣ የሂዝቦላ ድርጅት ወደ እስራኤል ክልል ከባድ መሳሪያዎችና ድሮኖችን መተኮሱን እንደቀጠለ ነው። እስራኤል በደቡብ ሊባኖስ የጦር ዘመቻውን በማስፋፋቷ ምክንያት የጸጥታው ጥበቃ ምክር ቤት አስቸኳይ ስብሰባ እንዲያካሄድ የፈረንሳይ መንግስት ጠየቀ። አሜሪካና ኢራን ድርድር ማካሄዳቸው እንደቀጠሉ ቢሆንም የሚፈራረሙበት ጊዜ ቀን በቀን እየተራዘመ መሄዱ ቀጥሏል። በኢትዮጵያ ነገ ጠቅላላ ምርጫ ይካሄዳል ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የሂዝቦላ ድርጅት ወደ እስራኤል ክልል ከባድ መሳሪያዎችንና ድሮኖችን መተኮሱን እንደቀጠለ ነው። የሂዝቦላ ድርጅት ዛሬም እስከ ናሃሪያ፣ አኮና፣ ኪርያት ሽሞና አንስቶ እስከ ጽፋት ድረስ ሮኬቶችንና ድሮኖችን መተኮሱ ይታወቃል። ሂዝቦላ የጦር መሳሪያዎችን በተከታታይ እየተኮሰ በመሆኑም የደጀንዙ ግጭት ባለባቸው አካባቢዎች መመሪያውን አጥብቋል። ከሊባኖስ ጋር አዋሳኝ በሆኑ ሰፈሮች ነገም ትምህርት ቤቶች ዝግ ይሆናሉ። በዚህ ሳምንት ሊሰጥ የነበረው የ12ኛ ክፍል ማጠናቀቂያ ፈተናም በሰሜን የሀገሪቱ ክፍል መሰረዙን የትምህርት ሚኒስትር ዮአብ ኪሽ ዛሬ አስታውቋል። በሂዝቦላ የጦር ተኩስ ምክንያት በናሃሪያ ከተማ የሚገኙ ሆስፒታል ታካሚዎችን የሚቀበለው ከመሬት ውስጥ በተሰራ የሕክምና መስጫ ቦታ ነው ተብሏል። ይህ በእንዲህ እንዳለ ከሊባኖስ ወደ ሰሜን እስራኤል በቀጠለ የጦር መሳሪያ ተኩስ ምክንያት መንግስት በአካባቢ ያለው ልዩ ሁኔታ በሁለት ሳምንት ተኩል ነገ ለማራዘም አቅዷል ተብሏል። በሌላ በኩል የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ወታደራዊ ዘመቻውን አስፋፍቷል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ይፋ ባደረጉት የቪዲዮ መልእክት ጦሩ በደቡብ ሊባኖስ ዘመቻውን እንዲያስፋፋ ትእዛዝ ማስተላለፋቸውን ገልጿል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ወደ ውስጥ በመግባት ሎኪ ከተባለው ጅረት ማዶ ባሻገር ቡፎር የተባለውን ቦታ መያዙ እስራኤል ሂዝቦላን በተመለከተ በምትከተለው ፖሊሲ ለውጥ ማድረጓን የሚያመላክት ነው። ወታደሮች በአካባቢው ደህንነት በማስከበርም ይቆያሉ ብለዋል ጠቅላይ ሚኒስትር ኔታንያሁ። የእስራኤል መከላከያ ሰራዊት ይህን አካባቢ ሲቆጣጠር እንደገና ከ6 ዓመታት ወዲህ ለመጀመሪያ ጊዜ ነው ተብሏል። በሌላ በኩል በእስራኤልና ሊባኖስ መካከል ድርድሩ ትላንት በአሜሪካ ሲካሄድ ቢቆይም የሂዝቦላ ድርጅት ድርድሩን ለማሰናከል ሲል ተኩሱን ማጠናከሩን የእስራኤልና አሜሪካ ባለስልጣናት ግምታቸውን ገልጿል። እስራኤልና ሊባኖስ ወታደራዊ አመራሮችና ሌሎች ባለስልጣን ትላንት በተሳተፉበት ድርድር ትኩረት ያደረገው የሂዝቦላን ድርጅት የጦር መሳሪያ ትጥቁን በማስፈታቱ ዙሪያ ነው ተብሏል። የሁለቱ ሀገራት ድርድር ከነገ ወዲያ ማክሰኞም የሚቀጥል ሲሆን አምባሳደሮች ይካፈሉበታል ተብሏል። አዳዲስ ዳኞች ለአውራጃ ፍርድ ቤቶች እንዲሾሙ የከፍተኛው ፍርድ ቤት ለሕግና ፍትህ ሚኒስትሩ ትእዛዝ አስተላለፈ ተባለ። በተለይ በኤርሸባና ሀይፋ ከተሞች በርካታ ዳኞች ስለሚጎድሉ ነው ፍርድ ቤት ትእዛዝ ያስተላለፈው። ዳኞችን የሚሾመው ኮሚቴ ከአንድ ዓመት በላይ ሊሰበሰብ ያልቻለው በእጩ ዳኞች ዙሪያ ስምምነት ስለሌለና የሕግና ፍትህ ሚኒስትሩ ያሪብ ሌቪን ፈቃደኛ ስላልሆኑ ነው ተብሏል። እስራኤል በደቡብ ሊባኖስ የጦር ዘመቻውን በማስፋፋቷ ምክንያት የጸጥታው ጥበቃ ምክር ቤት አስቸኳይ ስብሰባ እንዲያካሄድ የፈረንሳይ ውጭ ጉዳይ ሚኒስትር ጃን ኖኤል ባአሩ ጠየቁ ተባለ። የፈረንሳይ ውጭ ጉዳይ ሚኒስትር እንዳሉት እስራኤል በደቡብ ሊባኖስ ዘመቻውን አስፋፍታ ቦታዎችን መቆጣጠሯ ስህተት ነው። በእስራኤል ቁጥጥር ስር የሚውል ገጠርም ሆነ የሚገደል ዜጋ ሂዝቦላን ያጠናክራል ብለዋል። የፈረንሳይ ውጭ ጉዳይ ሚኒስትር ከአንድ የሀገሪቱ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ የፈረንሳይ ውጭ ጉዳይ ሚኒስትር በተጨማሪ እንዳሉት እስራኤል የራሷን ደህንነት የመጠበቅ መብቷ የተጠበቀ ቢሆንም የሊባኖስን ግዛት በቁጥጥር ስር መዋል ግን ምንም አይነት ምክንያት ድርጊቱን ትክክለኛ አያደርገውም ብለዋል። አሜሪካና ኢራን ድርድር ማካሄዳቸው እንደቀጠሉ ቢሆንም የሚፈራረሙትበት ጊዜ ቀን በቀን እየተራዘመ ሄዷል። በሁለቱ ሀገራት መካከል ዘላቂ ሰላም ለማምጣት የሚደረገው ድርድር በአረብ ሀገራት አሸማጋይነት በኩል ድርድሩ እንደቀጠለና ከመግባባት ላይም እየደረሱ መሆኑ በየጊዜው ቢነገርም የስምምነቱ ሰነድ የሚፈራረሙበት ጊዜ ግን ርቋል። ከዚህ ጎን ለጎንም አሜሪካና ኢራን በሆርሙዝ አካባቢ አንዳቸው በሌላኛው መርከብ ኔጦር ይዞታ ላይ የተኩስ ልውውጥ ያደርጋሉ። ይሁን እንጂ የተኩስ አቁም ስምምነቱን ጥሰው ሰፊ ከሆነ ጦርነት ሲገቡ አይታይም። በኢራንና አሜሪካ መካከል ይደረሳል ተብሎ የሚጠበቀው ስምምነት የእስራኤልን ስጋት ምን ያክል ያስቀራል? እንዲሁም በአካባቢው ውስጥ ሌላ ግጭት ሊያስከትል የማይችል ሊሆን ይችላል ወይ የሚሉ ጥያቄዎች በእስራኤልና አካባቢ ሀገራት ይነሳሉ። በኢትዮጵያ ነገ ጠቅላላ ምርጫ ይካሄዳል ተባለ። በኢትዮጵያ ነገ የሚካሄደው ምርጫ የፓርላማና ክልል ተወካዮችን ለመምረጥ ሲሆን መንግስትና አንዳንድ ተፎካካሪ ፓርቲዎች የምረጡኝ ዘመቻቸውን እያካሄዱ ቢሆንም በአንዳንድ አካባቢዎች ደግሞ ግጭቶች በመኖራቸው ምርጫውን ለማካሄድ አመች ሁኔታ የለም የሚሉ አካላትም አሉ። ያም ሆኖ ሰባተኛውን ጠቅላላ ምርጫ ለመታዘብ የቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታን ጨምሮ አንዳንድ ታዛቢዎች አዲስ አበባ መግባታቸው ተገልጿል። ስፖርት። የፈረንሳይ እግር ኳስ ቡድን ፓሪስ ሳን ጀርመን 2025-2026 ዓመተ ምህረት የአውሮፓ ሻምፒዮን ዋንጫን ትላንት አነሳ። ሁለቱ እግር ኳስ ቡድኖች ትላንት ቅዳሜ ምሽት 7 ሰዓት ጀምሮ ባካሄዱት ጨዋታ በመደበኛው 90 ደቂቃ ፓሪስ ሳን ጀርመንና አርሴናል 1-1 ከተለያዩ በኋላ 30 ደቂቃ ቢጨመርም መሸናነፍ ስላልቻሉ በመለያ ምት ማለትም ሪጎሪ ፓሪስ ሳን ጀርመን አርሴናልን 4-3 አሸንፎ ለሁለተኛ ጊዜ የአውሮፓ ሻምፒዮን ለመሆን በቅቷል። በመጨረሻም የአየር ንብረት ትንበያ። በነገ ዕለት ሙቀቱ በመጠኑ ይጨምራል። በተለይ በመካከለኛው ሀገሪቱ እና ተራራማ ቦታዎች ሙቀቱ የሚጨምር መሆኑን የአየር ንብረት ትንበያ ባለሙያዎች ያደረሱን ትንበያ ገልጿል። የነገ ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴላቪቭ በተመሳሳይ ሁኔታ 26፣ በሃይፋና አካባቢው 25፣ በኤርሸማና አካባቢው 30፣ በኤላትና አካባቢው 37 ዲግሪ ሴንቲግሬድ ነው ሴንቲግሬድ ይሆናል ነገ ብለዋል የዘርፍ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ወርቅነሽ እንግዲህ የተለያዩ ዘገባዎች አሉ፣ ንርሰ ጉዳዮች ምንዋይባቸው። በተለይ በሰሜን እስራኤል የህዝበላ ድርጅት ዛሬ ተኩሱን አጠናክሮ ውሏል። እስከ ጽፋት ከተማ ድረስ የተኮሰበትን ሁኔታ ሰምተናል እና ይህ ሁኔታ በየጊዜው የምናነሳው ነው። እስራኤል መከላከያ ሰራዊት ደግሞ ብዙ ቦታዎችን ተቆጣጥሯል ይባላል። ሁለቱ ነገሮች አልሄዳሉ። ወደዛ ውስጥ ከገባ እስራኤል መከላከያ ሰራዊት ተኩሱን ለምን ማስቆም አልቻለም የሚለውን ብዙ ዜጎች ይጠይቃሉ።
1: አሁን እንግዲህ እስራኤል መከላከያ ሰራዊት እንዳልከው ወደ ሊባኖስ ያው እያሰፋ እየሄደ እንደሆነ ነው የሚነገረው። ምንም እንግዲህ የተለያዩ ተቃውሞች ቢነሱም የሂዝቦላ ድርጅት ግን መተኮሱን አላቋረጠም። ዛሬ ተባብሶ እንደቀጠለ ነው እንዲያው የሚነገረው። የመከላከያ ሰራዊቱ ወደ ሊባኖስ ጠልቆ በገባበት ጊዜ ይባስ ብሎ ዛሬ ሂዝቦላ ድርጅት ወደ ጽፋት አካባቢ ወደ አኮ አካባቢም ያው በሰሜን እስራኤሎች ሰፋ ያለ ቦታ እንደተኮሰ ነው የሚነገረው። ለምን አላስቆመም? እንግዲህ አስቸጋሪ ነው። የሚተኩሰው መሳሪያ ምን አይነት ነው? የተደብቆ ነው? ምናልባት ጊዜ ሊወስድ ይችላል። የሂዝቦላ ድርጅት እንደው ምንም እንኳን ባለፈው ዓመት በደረሰበት ከባድ ጉዳት ተንኮታኮተ፣ ብዙ ዜጎች ተጎዱ፣ ኃላፊው ዋናው መሪው ተገደለ ቢባልም ግን አሁን በምናየው ሁኔታ የትጥቅ አቅሙ ቀላል እንዳልሆነ እያየን ነው እና እንግዲህ ትልቅ ፈተና ሆኖም እንደቀጠለ ነው። ግን በአጠቃላይ እንግዲህ የሚወጡ መረጃዎች እንደሚያመላክቱት ያለው ሁኔታ ወደ ሰሜን እስራኤል አካባቢ ያለው የጸጥታ ሁኔታ እየተባባሰ እንደሄደና እንደውም ሊሰጥ የነበረው የ12ኛ ክፍል ማጠቃለያ ፈተና ባግሩት ለሌላ ጊዜ እንደተገፋ የትምህርት ሚኒስትር ዮአብ ኪሽ አስታውቀዋል። በዛ አካባቢ ባግሩት ፈተናዎች እንደማይካሄዱ፣ ትምህርት እንደማይኖር ደቡብ ሊባኖስን በሚያዋስኑ አካባቢዎች ዛሬ ወደ ክራይወት፣ ወደ ጽፋት፣ ወደ አኮ እንግዲህ መተኮሱ ከዚህ በፊት ባለፉት ቅርብ ቀናት ያልነበረና ዛሬ ግን ያው ተስፋፍቶ እንደቀጠለ ነው የሚነገረው። ከደቂቃዎች በፊት ሰጠኝ ወደ ስቱዲዮ ከመግባታችን በፊት በጋሊላ አካባቢ በተተኮሰ ከሊባኖስ በተተኮሰ በተኩስ በርካቶች እንደቆሰሉ ይነገራል። የቆሰሉ መሆናቸውን የሚመለከት ዘገባ አለ። ቤት ሀላል በተባለው አካባቢ በጽባባ ጋሊል በተባለው አካባቢ ነው እንግዲህ በርካቶች ቆስለዋል ይላል። የተጣራ መረጃ ቆየት ብሎ እየወጣ ይሆናል። ከደቂቃዎች በፊት ቅርብ ጊዜ የወጣ መረጃ ነው እና የሂዝቦላ ድርጅት ጥቃቱን አጠናክሮ እንደቀጠለ የሚያሳይ ነው። መከላከያ ሰራዊቱ ድል እየቀናው እንደሆነ ወደ መሀል ሊባኖስ እየገባ እንደሆነ ቢነገርም ግን ያለው ሁኔታ ከባድ መሆኑን ደግሞ የሚያመላክቱ ምልክቶች እየወጡ ነው። ከዚህ ጋር ተያይዞ መከላከያ ሰራዊቱ ወደ ሊባኖስ እንግዲህ የተለያዩ ሰፈሮችን በመቆጣጠሩ ምክንያት ፈረንሳይ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት አቤቱታ አቅርባለች፣ አስቸኳይ ጉባኤ እንዲካሄድ በማለት ያው ሁኔታውን የሚመለከት ጉባኤው እንግዲህ በአስቸኳይ እንዲካሄድ ቢባልም ግን ቀጠሮ አልተያዘለትም መቼ ሊካሄድ እንደሚችል። እስራኤል የፈረንሳይ ውጭ ጉዳይ ሚኒስትር ዣን አልቦሮ እስራኤል የሊባኖስ ገጠሮች ሰፈሮችን በተቆጣጠረች ቁጥር የሂዝቦላን ድርጅት ማጠናከር ነው የሚሆነው ውጤቱ በማለት ተናግረዋል። ከዚህ ጋር ተያይዞ በተባበሩት መንግስታት ድርጅት የሚያገለግሉት የእስራኤሉ አምባሳደር ደግሞ ዳኒ ዳኖን ትልቁ ውድቀት የሊባኖስ መንግስት 1701 የተባለውን ውሳኔ ተግባራዊ አለማድረጉ ነው። ይህ ውሳኔ ተግባራዊ ስላልሆነ እንግዲህ ትልቁ ችግርና ውድቀት የመጣው ህዝብ ጋር ተያይዞ ነው። ይህ ውሳኔ ተግባራዊ እስካልሆነ ድረስ ደግሞ የሊባኖስ ምድር የኢራን መልክተኛ የሆነው አሸባሪ የሂዝቦላ ድርጅት መናኸሪያ መሆኗን ትቀጥላለች በማለት ተናግረዋል። እንግዲህ ያለው ሁኔታ አንተ የምጨምረው ሰጠኝ።
0: ያው አሁን ጦርነቱ እየተካሄደ ነው፣ ግን ሂዝበላ አሁንም የረዥም ርቀት ተወንጫፊ ሚሳይሎች አሉት ማለት ነው። የእስራኤል መከላከያ ሰራዊት የገፋ ቢሄድም ወደኋላ እያራቀው ደቡብ እንግዲህ ሊባኖስን እየለቀቀ ወደ ቤሩትና ሌሎች ከተሞች እየተጠጋ ቢሄድም አሁንም ቢሆን የሂዝበላ ድርጅት አቅም ያለው መሆኑን የሚያመላክት ነው። ጦርነቱ እንዳለ ሆኖ ግን ስትራቴጂ መቀየስ የሚገባ ይመስላል። ሁልጊዜ እንግዲህ እየለዩ ሂዝቦላን ብቻ ዋጋ እያስከፈለ ነው። እርግጥ በአንድ በኩል ደግሞ ድርድር አለ። ነገ ከነገ በኋላ ሂዝቦላ ከጠፋ ኢራን ያለች ሂዝቦላ ይጠፋል የሚል እምነት የለኝም በእኔ በኩል። ምክንያቱም የኢራንን ዓላማ ተፈጻሚ የሚያደርግ በኢራን ገንዘብም የጦር መሳሪያም እርዳታ የሚደረግለት ድርጅት እስከሆነ ድረስ ኢራን በዚህ አካባቢ የእሷን ዓላማ ለማስፈጸም የሚያስችላት የሂዝቦላን ድርጅት ማጠናከርስ ከሆነ ድረስ ከኢራን ጋር ያለው ነገር ተፈቶ ምናልባት አሜሪካና ኢራን ሰላማዊ ግንኙነት ከተፈራረሙና ሰላም ከተመሰረተ ሰላማዊ ግንኙነት ከፈጠሩ የህዝበላ ድርጅት ሊጠፋ ይችላል። ከዛ ውጭ ግን ህዝበላ አሁንም በአቋሙ የሚቀጥል ነው የሚመስል። ስለዚህ በየቀኑ ዋጋ መክፈሉን ለማስቀረት ደግሞ ጠበቅ ያለ እርምጃ መወሰድ አለበት። ወደ ጦርነት ከተባለ በተወሰነ ጊዜ ውስጥ ህዝበላን የሚያንበረክክ የሚያጨናንቅ እርምጃ እስካልተወሰደ ድረስ ህዝበላ እየተኮሰ እኛ እየተከላከልን አንዳንድ ጊዜ ጦሩ እየገባ እየወጣ ዋጋ የሚያስከፍል መስሎ ነው የሚታይ። ለማንኛውም ግን እዛ አካባቢ ሁኔታ በጣም ያሳዝናል። ሰላም እንዲመጣ እንመኛለን።
1: ያው በጣም አሳሳቢ ነው። ሌላው ርዕሰ ጉዳይ እንዳልከው እንግዲህ የተለያዩ ዓለም አቀፍ መገናኛ አውታሮችም ዘግበውታል። በኢትዮጵያ የሚካሄደው አጠቃላይ ምርጫ ነገ ነው እንግዲህ ለሰባተኛ ጊዜ ያው ሰባተኛው ዙር ምርጫ የሚካሄደው እንዴት ነው ያለው ሁኔታ? ብዙ ደካማ ጎኖቹ ጎልተው ይነሳሉ፣ በኢትዮጵያ መንግስት በኩል ደግሞ ጥሩ ነገሮች ይነገራሉ። እንዴት ነው ያለው ሁኔታ?
0: የኢትዮጵያ መንግስት እንግዲህ በየጊዜው ጥሩ ነገሮችን የሚናገር እንዳለማ ብዙ ነገር እንዳመጣ እንደለወጠ ይናገራል። በተቃዋሚዎች በኩል ደግሞ የኢትዮጵያ መንግስት የህዝቦችን ደህንነት እያስከበረ አይደለም፣ አሁን ራሱ ለምርጫ ለማድረግ በመላ ሀገሪቱ ጥሩ ሁኔታ የለም፣ ስለዚህ ይለፍም ያሉ ነበሩ፣ የሚወዳደሩም አሉ። እንግዲህ ጊዜውን ይዘው የሚወዳደሩ አሉ፣ አንወዳደርም ያሉም አሉ። ለምሳሌ የማይወዳደሩ ክልሎችም እንደ ትግራይ አይነት ክልል ይወዳደራል ሲባል አልሰማንም። እና የኢትዮጵያ ሁኔታ በአንድ በኩል ያ ተስፋ የተጣለበት ሰላም ይወርዳል፣ ብዙ ነገሮች ውጥረት የነበረው የተሻለ ነገር ይመጣል የተባለው አሁን አንዳንድ ቦታ ላይ ከድጡ ወደ ማጡ። እውነት እንናገር ከተባለ በአማራ ክልል አካባቢ የምናየው ግጭት፣ በትግራይ ክልል ያለው ውጥረትና አሁንም ቢሆን የጦርነት ዋዜማ ነው እየተባለ የሚነገርለት፣ እንዲሁም በኦሮሚያና በአንዳንድ አካባቢዎች ዜጎች ራሱ ወጥተው የማይገቡበት ሁኔታ ያለ ምርጫ ይደረጋል ተብሏል። እንግዲህ የሀገሪቱ መንግስት ውሳኔ ነው፣ ግን ምን ያክል ታማኝነት ሊኖረው ይችላል የሚለው ነው ትልቁ ጉዳይና በሀገሪቱ ሰላም የማስፈኑ ሁኔታ ሁሉም የፖለቲካ ፓርቲዎች መንግስትም ወስዶ ሰላም ሰፍኖ ከዛ በኋላ ወደ ምርጫ የሚሄዱ ጥሩ ነበር። ግን ምርጫው በተያዘለት የጊዜ ሰሌዳ መሰረት ነገ ይካሄዳል። ማን ያሸንፋል ያለው ሁኔታ ነው እንዴት ነው የሚለውን ምርጫው በኋላ የምንመለከተው ይሆናል። አስቀድሞ ግን በሀገሪቱ ያለው ሁኔታ ለምርጫ አመች አይደለም የሚሉ ብዙ አካላት አሉና ሁሉን ያጠቃለለ ቢሆን መልካም ነበር።
1: እንዳልከው ነው ብዙም የምጨምረው የለም። እንግዲህ ምርጫው በኢትዮጵያ መንግስት በኩል ያው ጥሩ ነገር አሉ ይባላል። በአጠቃላይ ዓለም አቀፍ ይዘቱን ስናየው ምንድን ነው አሁን የተለያዩ ዓለም አቀፍ መገናኛ አውታሮች ምርጫውን አንዘግብም ብለዋል፣ ቢቢሲን ጨምሮ። ቢቢሲ ያው ኢትዮጵያ ውስጥ ተወካይ እንደማይሰድ ምርጫውን የሚዘግብ ኢትዮጵያ ውስጥ ነው እንደማይዘግብ አስታውቋል። ሌሎችም እንደዚሁ በተመሳሳይ በዚህ ምርጫ
0: የአውሮፓ ህብረትም አልታዘብም ብሏል።
1: የአውሮፓ ህብረትም ምርጫውን አልታዘብም ብሏል። ይህ እንግዲህ የዓለም አቀፍ አካላት ብዙም ደስተኛ እንዳልሆኑ ነው። በአጠቃላይ በምርጫው ሂደት ምርጫው የትግራይ ክልል እንደማይሳተፍ ነው። በዚህ ምርጫ እንግዲህ የለም፣ በትግራይ ክልል ምርጫው አይካሄድም። አማራና ኦሮሞ አካባቢ ነው ምርጫው ይካሄዳል የተባለው፣ ግን ሙሉ በሙሉ ደግሞ አይደለም። በተለይ በአማራ ክልል ከአሉ አጠቃላይ 138 የምርጫ ጣቢያዎች በስምንቱ እንደማይካሄድ ተነግሯል። ግን ይካሄዳል በተባለው አካባቢ ሙሉ በሙሉ ምርጫ ያው ህዝቡ ወጥቶ እንደማይመርጥ ነው እየተነገረ ያለው። እንግዲህ በአንድ በኩል ህዝቡ ወጥቶ ድምፁን መስጠት ቢገባውም ግን ያው ህዝቡ ያለው ሁኔታ ይታወቃል። በሰሜን ኢትዮጵያ አካባቢ እንዳኮረፈና ሊመርጥ እንደማይፈልግ እየተነገረ ነው ያለው። እንግዲህ አዲስ አበባና አዲስ አበባ ዙሪያ ነው ምርጫው በአብዛኛው ይካሄዳል ተብሎ የሚጠበቀው። ግን እንደ መንግስት 54 ሚሊዮን ህዝብ ይመርጠኛል ነው ያለው የኢትዮጵያ መንግስት የኢትዮጵያ ምርጫ ቦርድ አሁን ባወጣው እንትን ያው ሰንጠረዥ መሰረትና 97% የሚሆኑ በአማራና በኦሮሞ ክልል 97% የሚሆኑ እንደሚመርጡ ነው የተናገረው። ዞሮ ዞሮ ግን ያው
0: ሌሎች ክልሎችም ይመርጣሉ። ሶማሌም
1: እንደውም ትልልቅ ክልሎች ስለሆኑ ነው እንጂ ወደ ደቡብ ኢትዮጵያ ሶማሌ፣ አፋር፣ ሌላም አለ። ልክ ነህ። ግን ያው ሁለቱ በተለይ አማራና ኦሮሞ ትልቅም ስለሆኑ ክልሎቹ ያው በርካታ ህዝብ ስላለ ይጠቀሳሉ እንጂ ልክ ነው ሌሎች ክልሎችም ይመርጣሉ። እንደ ጠንካራ የሚጠቀሰው አሁን የኢትዮጵያ መንግስት ይሄ ኮሪደር ልማት የመንግስት ወካዮች በኮሪደር ልማት ታላቅ ለውጥ እንደመጣ ይነገራል። በአንጻሩ ደግሞ ከመኖሪያ ቤታቸው የተፈናቀሉ ዜጎች ደግሞ እስካሁን መኖሪያ እንዳላገኙና ንብረታቸው እንዳልተመለሰ ጎዳና ዳሪ እንደሆኑ እየተነገረ ነው። ከባድ ተጽዕኖም እንዳለ በዜጎች ላይ እየተነገረ ነው። ለውጥ ማምጣቱ ብቻ ሳይሆን ህዝብ እንዳፈናቀለ ደካማ ጎኑም ይጠቀሳል። በአጠቃላይ የሚዲያ ነጻነት በተለይ መገናኛ አውታሪ ፕረስ የህትመት ነጻነት ችግር እንዳለባት ኢትዮጵያ ይጠቀሳል። ዓለም አቀፍ ሚዲያዎች ባወጡት መረጃ መሰረት ከ180 ሀገራት መካከል 148ኛ እንደወጣች ይመስለኛል። ባለፈው ዓመት 2025 ዓመተ ምህረት ኢትዮጵያ እንግዲህ ከ180 ሀገራት 148ኛ መውጣት ምን ያህል ጫና እንዳለ በመገናኛ አውታሮች ነጻነት ላይ ጋዜጠኞች ባርባ ምክንያት እንደሚታሰሩና ለበርካታ ጊዜያት ሳይጠየቁ እስር ቤት እንደሚቆዩ ይሄም እንደ ችግር ተጠቅሷል። በምርጫው ተፎካካሪ ነን ብለው የሚወዳደሩ ፓርቲዎች እንደተናገሩት ለምሳሌ የኦሮሞ ፌዴራል ኮንግረስ ኦፌኮ አማራጭ ስለሌላቸው እንጂ መወዳደር እንዳልፈለጉ በዚህ ምርጫ ተናግረዋል። የፓርቲው የድርጅቱ ሊቀመንበር ህግ ስለሆነ ነው፣ በተከታታይ መወዳደር ስላለብን ህግ ስለሆነ ነው እንጂ መወዳደር አንፈልግም ነበር በዘንድሮ ምርጫ ማለታቸው ተገልጿል። በአጠቃላይ ያለው ሁኔታ ተፎካካሪ አልባ እንደሚወዳደር ነው እንግዲህ መሪው መንግስት እየተነገረ ያለው። ተፎካካሪዎች ቢኖሩም ግን ብዙም ተጽዕኖ እንደማይፈጥሩ ቅስቀሳ እንዳላካሄዱ ሳይፈልጉ እንደሚወዳደሩ አይነት ነገር ነው የተገለጸው።
0: እርግጥ አዲስ አበባ ቅስቀሳ የሚያደርጉ አሉ አዲስ አበባ ውስጥ። ነገር ግን አሁን በአጠቃላይ በሀገሪቱ ያለው ሁኔታ ተጨባጭ ሁኔታ ለምርጫ መች ነው ወይ የሚለ በእውነት ከሆነ አይደለም። ምክንያቱም ዜጎች እንኳን በአውቶቡስ መጓዝ ማይችሉበት፣ አብዛኛው በበረራ የሚሄዱበት፣ መንገድም እንደሚታገቱ፣ በየጊዜው ሰዎች እንደሚሞቱ፣ ቅሬታቸውን የኑሮ ውድነት እንዳለ አሁን የጠቀሽ ኮሪደር ልማት ማለት ከተማን ማሳደግ ጥሩ ሊሆን ይችላል፣ ግን በሌላ በኩል ደግሞ ዜጎች የሚጠይቁትን ሁኔታ ሰላም፣ በተለይ ሰላምና ጸጥታ በተለያዩ ክልሎች ከትግራይ ጋርም ያለው አለመግባባት ሊፈታ ይገባል። ሁሉም በሁሉም እንግዲህ ቢታሰብበት ጥሩ ነበር። ለማንኛውም ግን ነገ ምርጫ ይካሄዳል ተብሏል። ነገ ምርጫው ከተካሄደ በኋላ ምን አይነት ውጤት አለው የሚለውን ደግሞ እንዘግባለን።
1: አንዳንድ የተሳተፉ ፓርቲዎች አሁን ለምሳሌ በአማራ ክልልም በኦሮሞ ክልል መወዳደር ፈልገው ሂደው ግን እንዳልቻሉ፣ ባለው የጸጥታ ችግር ምክንያት መወዳደር እንዳልቻሉ ገልጸዋል። እና እንዲሁ ለይስሙላ እንደሚወዳደሩ የአሁን እንግዲህ ስልጣን ላይ ያለው መንግስት የማሸነፍ እድሉ ሰፊ እንደሆነም የተለያዩ ዓለም አቀፍ ድርጅቶች አውታሮች፣ መገናኛ አውታሮችም እየገለጹ እንደሆነ ተነግሯል። ሰጠኝ ትልቁ ስጋት ግን ምንድን ነው? በሰሜን ኢትዮጵያ አካባቢ ዳግም ጦርነት ይቀሰቀሳል የሚል ከባድ ስጋት እንዳለም ይገለጻል። እዚህ ጋር ተያይዞ
0: ግጭቶች አሉ፣ ያው እየሰፋ ነው የሚሄድ የሚባል። ስለዚህ ኢትዮጵያ አንዳንድ ጊዜ የፖለቲካው መረጋጋት ቢፈጠር፣ ትልቅ ሀገር ነች፣ ብዙ ጥሩ ነገር ያላት ናት። ግን ይሄ ወቅታዊ ያለው ችግር እስካልተቀረፈ ድረስ በሀገሪቱ የተረጋጋ ሁኔታ ሊመጣ ይችላል። ለማንኛውም እናየዋለን።
1: ጥሩ
0: አመሰግናለን።
1: እናመሰግናለን። ወደሚቀጥለው ዝግጅት እንላለን።

0: ኢየሩሳሌም ኢየሩሳሌም ደና
1: አገርህን ኦክ አዘጋጅና አቅራቢ ይሻያው ደጎም ክብራትና ክብራን አድማጮቻችን ከዚህ ቀጥለን በመናቀርበው ሳምንታዊ አገርህን ኦክ ፕሮግራም ያገራችን እስራኤል በጦርነት ላይ ስለምትገኝ በየጊዜው ጠላት ሮኬቶችና ያለሰው አውሮፕላኖች ወደ እስራኤል በደቡብ በአዛ ቀበሌ አቅጣጫ በሰሜኑ ክፍል ሀገር ወደ እስራኤል ግዛት ጠላቶች በሚወነጭፉበት ጊዜ የማስጠንቀቂያ ደወል ወይም ጼባ አዶም በሚል በቃል ድምፅ በሰማን ቁጥር ወደ የትኛው ሰፈር ተወነጨፈ እያን ስለ ደህንነታችን እንጠይቃለን። ያለንበት ቦታ የት ቦታ ነው ብሎ ማወቅ አስፈላጊ ነውና ማስጠንቀቂያ ስንሰማ ደህንነታችን ለመጠበቅ ወደ ሮኬት መከላከያ ክፍል መግባት አለብን፣ ካወቅን ያለንበትን ቦታ አካባቢ ማለት ነው። በመሆኑም በሰሜን ክፍለ ሀገር ከሊባኖስ ጋር ከሚያዋስነው ድንበር በቅርብ ርቀት የተኩስ ልውውጥ በግጭቶች አካባቢ ሰፈሮች እንድናውቅ የሰፈሮችን ከብዙ በጥቂቱ እንገልጻለን። በአሁኑ ወቅት በሰሜን ክፍለ ሀገር በተኩስ ልውውጥ አቅራቢያ የሚገኙ ሰፈሮች ከብዙ በጥቂቱም የሚከተሉት ናቸው። ማሳሰቢያ፣ በከተማ ማረግ ማለትም ብዛት ያላቸው ሰዎች ቢያንስ ከ25,000 በላይ የሚኖርባቸው ሰፈሮች ከተሞች ናቸው። ከዛ ያነሱ ግን ሰፈሮች ብለን እንጠራቸዋለን። የከተማ ማረግ ያላገኙ ታናናሽ ሰፈሮችና ቂብጾች ሞሻቢም የሚባሉ የአርሶ አደሮች ሰፈሮችን እንላቸዋለን እንጂ ከተማ አንላቸውም። የጸጥታ መናወጥ በግጭቱ አካባቢ በእስራኤል ግዛት ውስጥ የሚገኙት ቦታዎች ሲሆኑ በእስራኤልና በሊባኖስ መካከል በሚያዋስነው ድንበር አቅራቢያ የሚገኙት የቅንደ ክርያት ሽሞና ከተማ፣ ማዕሎት ከተማ፣ ታርሺሃ ነሃሪያ ከተማ እንዲሁም በአካባቢው ያሉ ብዙ ሰፈሮችና ቂብጾችም ያጠቃልላል። በእስራኤል ሰሜናዊ ክፍል ነው እና በላይኛው ጋሊል በሰሜናዊ የባህር ጠረፍ ሜዳ ሰሜናዊ ክፍል በምዕራብ በምስራቅ የጎላን ኮረብታዎች እና በሰሜን ደቡባዊ ሊባኖስ ይወሰናል። በላይኛው ጋሊል ማሮም፣ ማቴ አሸር፣ ማሌ ዮሴፍ እና ሄርሞን ተራራማ ቦታዎች ከብዙ በጥቂቱ እነዚህ የመሳሰሉት ናቸው። በብረት ሰይፍ ጦርነት ውስጥ ያለው ሰሜናዊ ግንባር በእስራኤል መንግስትና በደቡብ ሊባኖስ የሚገኙም በእስላማዊ ሺያ አሸባሪ ድርጅት ሂዝቦላ እንዲሁም በእስራኤልና ሶሪያ ድንበር መካከል ያለው ውጊያም የጦር ግንባር ነው። ሶሪያ ውስጥ ደግሞ የኢራን ደጋፊዎች ታጣቂዎች ሚሊሻ ጦር ይገኛሉ። በደቡብ ሊባኖስ የሚገኘው ሂዝቦላም ሽምቅ ተዋጊ ድርጅት በየጊዜው በሮኬትና ሚሳይል እየወነጨፈ የሚያጠቃቸው በአብዛኛው በድንበሩ አቅራቢያ የሚገኙት የእስራኤል ሰፈሮች በጥቂቱ ገልጸናል። በሰሜኑ ክፍለ ሀገር የአውራጃ ከተማ ሃይፋ ስትሆን በዚች አውራጃ ክፍለ ሀገር የሚስተዳደሩ ከተሞች እንደ ነሃሪያ ከተማ፣ ካርሚኤል፣ ቂራት ሽሙና፣ ቲቤሪያ፣ ጽፋት፣ ሄደራ፣ ዮክናአም፣ ፓርደስ ካና፣ ሮሽፒና እንዲሁም በሰማሪያ ቀበሌ የሚገኝ አርኤል ከተማ በሰሜኑ አውራጃ አስተዳደር ውስጥ ይካተታሉ። ባለፈው ሳምንት ቅዳሜ ከደቡብ ሊባኖስ ሽብር ፈጣሪ ሂዝቦላ የወነጨፈው ሮኬት በማጅዳል ሻምስ ሰፈር ውስጥ ከእግር ኳስ መጫወቻ ሜዳ ላይ ወድቆም 12 ታዳጊ ልጆች ከመገደላቸው በተጨማሪ ከ40 በላይ መቁሰላቸው ይታወሳል። በሽብር ጥቃት የልቂት ጉዳት የደረሰባት ማጅዳል ሻምስ የተባለችው ሰፈር የምትገኘው በእስራኤል ግዛት ውስጥ በሰሜን ጎላን ኮረብታም በሄርሞን ተራራማ አጠገብ ትገኛለች። ይቺ ሰፈር የአካባቢዋ ሰፈሮች አስተዳዳሪ ወይወረዳ አስተዳዳሪ ወይም የምክር ቤት መቀመጫም እንደ ወረዳ ከተማ የምታገለግል ነች። በማጅዳል ሻምስ ሰፈር ኗሪዎች የድሩዝ ማህበረሰብ አባላት ሲሆኑ በጎላን ኮረብታ እንደሚኖሩት ድሩዚዎች አብዛኛዎቹ ለማንነታቸው መግለጫም ራሳቸውን እንደ የሶሪያ ዜጋ አድርገው ይገልጻሉ። ያመኔህ በእስራኤል ውስጥ ቋሚ ኗሪዎች ሁኔታ መርጠዋል እንጂ የእስራኤል ዜጋ አይደሉም። በሰሜን ጎላን ኮረብታ በአሁኑ ወቅት 24,400 ያክል የድሩዝ ማህበረሰብ አባላት ይኖራሉ። ማጅዳል ሻምስ ሰፈር የተቋቋመው ከ450 ዓመታት በፊት በጥንታዊቷ የዩዳያን የፈራረሰ ሰፈር ላይ ነው። ሰፈሩ የተቋቋመው ይህ ሰፈር ግማሹ በሶሪያ ግዛት ስር ነበረ። ይሁን እንጂ በ1967 ዓ ም እንደ አውሮፓ ዘመን አቆጣጠር በስድስቱ ቀን ጦርነት የእስራኤል መከላከያ ኃይል የጎላንን ኮረብታና የማጅዳል ሻምስ ሰፈር ሙሉ በሙሉ ተቆጣጠረ። በአካባቢ የነበሩ የድሩዝ ማህበረሰብ አባላት ጦርነቱ በመካሄድ ላይ እንዳለም ወደ ሶሪያ ፈረጠጡም። ከሰፈራቸው የቀሩት ቤተ ዘመዶቻቸው እስካሁን ድረስ የእስራኤል ዜጎች ባይሆኑም በቋሚነት በአካባቢው ይኖራሉ። እንደገና በሰሜን ክፍለ ሀገር ያለው ከብዙ በጥቂቱ ይህን ሲመስል፣ በደቡብ እስራኤል ከአዛ ቀበሌ ጋር በቅርብ ርቀት የሚገኙ የእስራኤላውያን ሰፈሮችን ስንመለከት የአዛ ቀበሌ በእስራኤል ግዛት ውስጥ በምዕራብ ነጌቭ በደቡብ የባህር ዳርቻ ሜዳ ደቡባዊ ክፍልና በምዕራብ ነጌቭ ምዕራባዊ ክፍል ምርሃቢም በአሽቀሎን ከተማ የባህር ዳርቻ በሚኖሩ አካባቢ የተለመደ ስም ነው። በዚች በአዛ ቀበሌ የተለያዩ እስራኤላውያን ሰፈሮች በቅርብ ርቀት ይገኛሉ። በብዛትም በሮኬት የሚጠቁ እስራኤላውያን ሰፈሮች እንዲያው ከብዙ በጥቂቱ ስንጠቅሳቸው በሰሜን አዛ ቀበሌ የሚገኙ የእስራኤላውያን ሰፈሮች እንደ ያድ ሞርድሃይ ሰፈር የቂቡጽ የአርሶ አደሮች ሰፈር ነው። እንዲሁም ዚቂም የተባለ በአሽቀሎን በቅርብ ርቀት እና በሰሜን አዛ ድንበር በቅርብ ርቀት የሚገኝ የእስራኤላውያን ሰፈር ነው። ነቲቭ ሀሰራ ኤሬዝ የተባለ ቦታ ብዝ የመተላለፊያ ኬላ ያለበት ቦታ ነው። ይህም ኬላ የከባድ የጭነት መኪና ተሽከርካሪ ከባድ የጭነት መኪናዎቹ ለሰብአዊ እርዳታ በሚል ከእስራኤል ግዛት ወደ አዛ ቀበሌ የመተላለፊያ ቦታ ኤሬዝ በመባል ይታወቃል። ይሄ ደግሞ በብዛት ደግሞ ባለፉት እንደ ወደ 20-30 ዓመት ያህል በሮኬት ስትሰቃይ የቆየች ሲድሮት ከተማ ነች። ከአዛ ቀበሌ በቅርብ ርቀት ትገኛለች፣ ከአዋሳይ ድንበር አካባቢ። እዛም ሲቀጥል አርሶ አደሮች ወይም ቂቡጾች ሰፈሮች አሉ፣ የአርሶ አደሮ ሰፈሮች አሉ። ባለፈው 9 ወራት በቅዳሜ ሰንበት በኦክቶበር ወይም ጥቅምት 7 ቀን አሸባሪዎቹ ድንበር ጥሰው ወደ እስራኤል በመግባት የፈጸሙትን እልቂት የተጎዱ ሰፈሮችም ናቸው። በአብዛኛ እንደ ኒር አም የተባለ በክፋር አዛ የመሳሰሉ ሰፈሮች አሉ። የእስራኤላውያን ሰፈሮች ነሃል ኦዝ እንዲሁም بيري بزهم بركاتا شباروش قبتو يشبر تقاط فتموان بركاتا يزي سفر نواريوشن رشنوان الشباروشن بزام بزام سيكاتل يكيسوفين بطامي كربناتشو لاواساي دنبرو كازا كباليقار ليلام عين هشلوشا يتبال سفر نيريم የመሳሰሉ ወደ ደቡብ አዛ አካባቢ ስንመለከት እንደ ሶፋ እንደ ኒሪ ሳሃቅ የመሳሰሉ ሁሊት እንዲሁም ካረም ሻሎም የተባለ ሰፈር አለ ይህ አዛና ግብጽ በሚያዋስነው ድንበር የሚገኝ የካረም ሻሎም የመተላለፊያ ከእስራኤል በኩል ወደ አዛ ቀበሌ የተለያዩ ቃዎችን ሸቀጣ ሸቀጦችን ለርዳታ የጫኑ ከከባድ ጭነት መኪናዎችም የሚያልፍበት ቦታ ነው። ሌላም አሁን ባለው ጦርነት ከውጭ በከግብጽ በኩል ወደ አዛ ቀበሌም የሚላክ የሰባዊ እርዳታ በሚል የመተላለፊያ ኬላ ሆኖ የሚያገለግል ቦታ ነው። እንግዲህ የተከበራችሁ አድማጮቻችን ይሄንን ዝግጅት የተመለከትነው በተቻለ መጠን መቼም የምንወርበትን አካባቢ ከሞላ ቆድል ማውቅና ሮኬት ወይም ያለ ሰው የሚበር አጥቂ አውሮፕላን በሚወነጨፍበት ጊዜ ከደህንነት ለመጠበቅ ሲባል አካባቢያችን ማወቅ ያስፈልጋል በሚል ነው ይህንን ዝግጅት ከብዙ በጥቂቱ ያቀረብ ነው። እንደው በሰሜን እስራኤል ከሊባኖስ ጋር በሚያዋስነው ድንበር ብዙ የተለያዩ ሰፈሮች አሉ። የአርሶ አደሮችም የተለያዩ ሰፈሮችም አሉ። ይህን በተመለከተም ደህንነታችን ሰላም ይሆን በሚል ያቀረብነው ዝግጅት ነው። አገርህን ኦግ ዝግጅት ከብዙ በጥቂቱም የስከዚሁ ነው።

0: የተከበራችሁ አድማጮቻችን ስርጭታችን እየቀጠለ ነው። ሰጠኝ አሁን ደግሞ ስልክ መስመራችን ላይ አቶ አድማሱ መንግስቱ አውያብረኖ ገኔ ድርጅት መስራች መሪ ነው። ስልክ መስመራችን ላይ ነው። ደስ እናልፋለን። አድማሱ ጤና ይስጥልን። እንደምን አመሸ?
1: ሰላም ጤና ይስጥልኝ። ወርቅነሽ እንደውም ወንድም ሰጠኝ፣ አድማጮች ሁሉም ወገኖች እንደምን አላችሁ? እኔ ሰላም ነኝ።
0: በጣም ጥሩ። አድማሱ አንተ የሰሜን እስራኤል ኗሪ ነህ፣ እንዴት ነው ሰሜኑ?
1: ሰሜኑ እንግዲህ ደህና ነው እስካሁን ያለው፣ ያው ሁሌም በዝግጅት ላይ ነው ያለው እና ደህና ነን ያለ ነው። እንግዲህ ተረጋግቶ የምንኖርበት ጊዜ ይመጣል ብለን ተስፋ እናደርጋለን። ደህና ነው፣ ምንም አይልም።
0: ያው እስራኤል ህዝብ ወታደር ነው፣ ስታንድ ባይ ነው የሚባል፣ ያው ሁልጊዜ በዝግጅት ነው። ጥሩ። ያው ምንወያይበት ርዕሰ ጉዳይ ያው በማህበረሰባችን ዙሪያ በሚፈጠሩ ችግሮች እና እንግዲህ የማህበረሰቡን ምላሽ በሚመለከት ነው። እንዴት ነው ለየት ያለ ርዕስ አለ በዚህ ዙሪያ?
1: እዚህ የበለጠ ርዕስ ሌላም የለም። እኔ እንደው እንግዲህ መናገር የምፈልገው በወጣቶቻችን በልጆቻችን አጠቃላይ በትውልድ ላይ ያለው አደጋ እና ይሄ አደጋ ያላሳሰበው መፍትሄ የማያፈላልገው የማህበረሰባችን ዝምታ በወላጅ በኩል ካታጎሪ ውስጥ የሚጠቃለው ወላጁ ማህበረሰብ፣ በምሁራን ካታጎሪ ውስጥ ያለው የምሁራን አካል፣ በሃይማኖት መሪዎች በኩል ያለው የሃይማኖት መሪዎች ክፍል፣ አጠቃላይ ሲጠቃለል ህዝብ እንደ ህዝብ የልጆች የትውልድን እልቂት መፍትሄና መቋጫ ለማግኘት የሚደረግ ጥረት ሲያደርግ አይታይምና ይሄ በጣም ያሳስበኛል። ይሄ በጣም እንቅልፍ ይነሳኛል። ይሄ ጭንቀት ውስጥ ከቶኛል፣ እንደ ግለሰብ ማለት ነው። አንደኛ ምህረት አልባ ገዳዮች አሉ። ግለሰቦች ቢሆኑም ይሰማል።
0: አዎ ይሰማል። አድማሱ እየሰማን ነው።
1: አዎ ምህረት አልባ ገዳዮች አሉ። ሁለተኛ እንዲሁ በቃ በቀላሉ በቅስፈት ህይወታቸውን የሚያጡ ልጆች ወይም ትውልድ አለ። በሌላ በኩል ገዳዮችን እንደ ልብ ነጻ የሚሰድ ነጻ የግድያ ወጃ ማወጅ ሊባል በሚችል ደረጃ ወይም በእኔ አገላለጽ የእስራኤል ፍርድ ቤት ነጻ ወጃ፣ ያው ግድያ ወጃ እንዳወጀብን አድርጌ ነው የምወስደው።
2: እንዴት?
1: በጣም ጥሩ ጥያቄ ነው። ፍርድ ቤት በእኔ እሳቤ የኢትዮጵያ ቤተ እስራኤሎችን የህግ ከለላ ህጉ አይጠብቀንም። ፍርድ ቤት እንደ የተበደልነውን በትክክል ተበድለዋል ብሎ በእውነት ፍርሃተ እግዚአብሔር ባለው እና ዜጎችን እኩል በሚያይ መንገድ እየዳኝ አይደለም። ገዳዮቻችን የልጆቻችን ገዳዮች ነፃ ነው የሚለቀው ማለት ነው። ይህ አድሎ ነው። በሌላ በኩል ገዳዮች ነፃ በተለቀቁ ቁጥር ተጠያቂነት እንደሌለ ያመኑ የተወሰኑ በባህሪ በስነ ምግባር በተለያየ ጉድለት ያላቸው ወጣት ሰዎች ናቸው። እንግዲህ ፖሊሶች ልጆቻችን ከአስራ ምናምን በላይ እየገደሉ የመጡት እነዚህ ልጆች እየተገደሉ ጥፋተኛ የሆኑ ገዳዮች ራሳቸውን ለመከላከል ነው የእርምጃ የወሰዱት እየተባለ የመጣው መጥፎ ድርጊት በፍርድ ቤት ያለው፣ እንደገና መረጃዎችን የማጥፋት በፖሊስ መስሪያ ቤት ያለው፣ እነዚህ ሁሉ ተደማምረው የማህበረሰቡ ዝምታ፣ እነዚህ ሁሉ ተደማምረው በትውልዳችን ላይ በጣም በጣም በጣም አደጋ ላይ ነው ያሉ ማለት ነው። ሌላ እንግዲህ ከዚህ ተነስቶ በጣም አሁን ያሰጋኝና ፍርሃት ውስጥ የከተተ የምን መሰለህ፣ ሰሞኑን በቤት አትቅባ የተገደለ ልጅ አለ፣ በብርሸባም እንዲሁ ማለት ነው። አንደኛ በብርሸባ የተገደለው ልጅ በእኛ ማህበረሰብ ነው እንግዲህ ባል
2: እንግዲህ ምርመራ ላይ ስለሆነ ከሌከለ ነው ተጠርጣሪ የተያዘ ነው እንጂ ማን የሚለውን አናውቅም
1: ነው። ምናልባት ይህ ጥርጣሬ እውነት ከሆነ የወጣቶቻችን የእርስ በርስ ጉዳይም እየጀመረ ነው ማለት ነው። ጥሩ አይደለም ይህ።

0: ጊዜው መገታት አለበት። ሌላው በቤት አጥቃ የተገደለው ልጅ በተመለከተ ሰላማዊ ሰልፍ ሲያደርጉ ልጆቹ ሌላ ኢትዮጵያት ሌላ ኢትዮጵያ መገደል ነው የሚል ወጣት ሲናገር ይስማል። እንደገናም ደግሞ አንድ ኪፓ ያለው የሃይማን እንግዲህ ኪፓ እንትናችን የሃይማኖት ጠባቂዎች የሚያደርጉት ፍራ እግዚአብሔር ከኔ በላይ ፈጣሪ ያለ ብለው የሚያስቡ ሰዎች የሚያደርጉት ኪፓ ነው አድርገን እናስበው የሚሆነው ሃይማኖት የሚያስተምረው እንደዛ ነው። ኪፓ አድርጎ ሊወጋው ነው እንጂ ሊገለው አይደለም የሚል አንድ አሳዛኝ ግለሰብ ይደመጣል። እሺ እንግዲህ የኛን በእኛ ላይ ያለውን አደጋ ምንም እንኳን አደጋው አደጋ ቢሆንም ግን እንደ ቀላል አድርጎ ያለማመዱ የመኖር ወጣቶች ከድርጊታቸው እንኳን እንዲታቀቡ ይሄ ነገር ጥሩ እንዳልሆነ በማስተማር ፈንታ አንዳንድ ሰዎችም እንደዚህ አይነት ሐሳብ ሲሰጡ አሳዛኝ ነው። ሌላው እስካሁን ድረስ ፖሊስ ነው ልጆችን ሲገል የነበረው። እስካሁን ድረስ በፖሊስ የታጠቀ ፖሊስ ነው ሲገል የነበረው። አሁን ወጣቶች በዚያ ደረጃ ተሰባስበው ልክ አንድ ራሱን መከላከል የማይችል ተወግቶ ወድቆ ያለ ያለ ምህረት አንድም ሰው ገላጋይ በሌለበት ሁኔታ ወጣት እንደዚያ ሆኖ ተጨፍጭፎ ሲሞት ማህበረሰቡ ዝም አለ። በቃ የኢትዮጵያ ቤተ እስራኤሎች ዝም አሉ። በዚያ ደረጃ አሁን ምን አለ ልትል ነው ወንድም ሰጠኝ? ወጣቶች ናቸው ልጆች ናቸው ሰላማዊ ሰልፍ ማድርገው ሂደውም እየጮሁ በመሬት ያችንን ሰላማዊ ሰልፍ እንቅስቃሴ የሚያደርገው እንጂ ሌላው ዝም ነው ያለ። እንደ ማህበረሰብ ጠቅላላ በእስራኤል ሀገር ጉድ ሊታይበት የሚችል ሰላማዊ ሰልፍ እኮ ነው በሰላማዊ መንገድ መደረግ የነበረበት። የሃይማኖት አባቶች አልባሳቸውን ለብሰው የክብር አልባሳቸውን ለብሰው ህብረተሰቡን አሰልፈው ከቤት ሆነው ማለት ከፊት ሆነው እየመሩ ወደ መንግስት መስሪያ ቤት የሚገቡበት ጉድ እኮ ነው የተፈጸመው የነበረው። ምሁር ነኝ የሚል ካራባት አሳሪና ካቦት ደራቢ አንድ ዲግሪ ሁለት ዲግሪ አለኝ እያለ የሚናገር በየመስሪያ ቤቱ በቃ ሌላ ታምር እየሰራ እንዳለ ለማህበረሰቡ እየሰራ እንዳለ የሚናገር የትኛው ምሁር ነኝ ባይ ቁጭ ብሎ መምከር የነበረበት እኮ ነው መፍትሄ ማፈላለግ የነበረበት እኮ ነው። ዶክተሮች፣ ነርሶች፣ መምህሮች ሌላም የማህበረሰቡ አካል ቁጭ ብለው ሊመክሩበት የሚገባ ህዝባዊ ህዝብ እንደ ህዝብ እየተሸበረ ያለበት ወቅት እኮ ነው። ልጆች ወጥተው የማይመለሱበት ቀደም በሳብሳል ፖሊሶች ግጭት እየሆነ ነው በአግባቡ ስለማይናገሩ ፖሊሶች በአግባቡ ሲጠይቋቸው በአግባቡ የማይመልሱ ልጆች አሉ እየተባለ ነበር። ከስራው የሞተ ልጅስ ምን ይባላል? እየሰራ የሞተ ልጅስ ምን ይባላል? ይሄ የማያሳስበው ማህበረሰብ ምን አይነት ማህበረሰብ ነው ያለው? ያስተሳሰብ ውድቀት አይደለም ይሄ? ያስተሳሰብ ዝግጠት አይደለም ይሄ? የሃይማኖት አባቶች በእውነት ከሚያሰምሩት በላይ ጨምሮ የማህበረሰቡ አደጋ ታይቷቸው ተጨማሪ ስራ መስራት አልነበራቸው? እንደ ሃይማኖት መሪ ተሰባስበው ወደ ቤተ መንግስት መግባት አልነበራቸው? አዲስ ህግ እንዲራቀቅ ማድረግ አልነበራቸውም? የፖለቲካ መሪዎች ተሳታፊዎች የፖለቲካ ብቃት አለን ብለው ፖለቲካ ጉኛ ውስጥ ሄደው የተሸጎጡ ሰዎች ምን አደረጉ? ህብረተሰቡን መሰብሰብ አልነበረባቸው? ማሰባሰብ አልነበረባቸው? ስለዚህ ይሄ ነገር ሂዶ አንድ ቋጠሮ ላይ አለ። አንድ ይሄ ወጣት መገፋቱም መበደሉም ደም መፍሰሱም መገደሉም ሂዶ አንድ ላይ የሚፈነዳ ቋጠሮ እንዳለ ነው የሚታይ ማለት ነው። ያ ማለት ምንድነው? ወጣቱ መልስ ይሰጣል።
1: አሁን ብዙ አካላትና አንስተሃል፣ ፖሊስም የራሱ ምላሽ የሚሰጥበት አሁን ያልካቸው አካላት በሙሉ የራሳቸው ምላሽ ይሰጣሉ። ችግሮች ነበሩ፣ ለችግሮች ደግሞ እያንዳንዳቸው ምክንያት አሉ ይላሉ። አሁን አንተ እንደ መፍትሄ ምንድን ነው መሆን ያለበት? ብዙ ጊዜ እንወያያለን፣ ውይይቱ በውይይት ይቀራል። እንደ መፍትሄ ምን መደረግ አለበት?
0: እንደ መፍትሄ መደረግማ የነበረበት እንደ መፍትሄማ የሃይማኖት መሪዎች ምሁራን መገናኘት አለባቸው። የፖለቲካ ሰዎች መገናኘት አለባቸው። ለብቻ አይደለም። የሃይማኖት መሪዎችና ምሁሮች በየራሳቸው ኃላፊነት መውሰድ አለባቸው። ይሄ ህብረተሰብ መሪዎቹን ያከብራል አይደል? የሃይማኖት መሪዎች ናቸው። የሃይማኖት መሪ ህዝቡን ጠባቂ ነው። ህዝቡን ምእመኑን ተኩላ ሲበላው ዝም ብለው ቁጭ ብለው የሚያስበሉ ሰነፎች ናቸው የሃይማኖት አባቶች። አድማስ መንግስቱን የሚናገረው ኃላፊነት ወስጄ ነው። የሃይማኖት አባቶች ሰነፍ እረኞች ናቸው። ምሁር ዝም ብሎ ለጌጥ ያሰረው እያሰረ ካራባት እያሰረ ይዞራል እንጂ ለዚህ ማህበረሰብ ያደረገው ነገር ምንም ጠብ የምትል ነገር የለችም። ለማህበረሰቡ ምሁር ማለት ህዝብ እንደ ህዝብ ቀና ብሎ ሊሄድ የሚችልበትን ዲሞክራሲ የሚሰፍንበትን ወጣት ትውልድ የማይገደልበትን ሀገሬ ነው ብሎ በነፃነት የሚንቀሳቀስበትን ነገር ነው መፍጠር ያለበት። ይሄ ነው ምሁርነት። ካራባት አስሮ ካቦ ተደርቦ ዝም ብሎ መንቀሳቀስ አይደለም። ይሄ ምሁርነት አይደለም። መጽሐፍ ምሁርነት በመጽሐፍ አይለካም። ሁሉም ሰው ይባል
1: ያልከው ነገር አሁን ህብረተሰብ ውስጥ እነዚህ ምሁራን ተነስተው ለውጥ እናምጣ ቢሉ አብረናቸው ከጎናቸውም ቆማለን ወይ? እኛስ ህብረተሰብስ እንደው ልክናችሁ እንላቸዋለን።
0: ህብረተሰቡ ይኸውልህ፣ የሃይማኖት አባቶች አልባሳታቸውን ለብሰው ምን ብለው ህብረተሰቡን በዚህ ቀን ጉባኤ ጠርተናል ቢል የሚቀር የለም። ምሁር በሙሉ ተሰብስቦ የሆነ አዋጅ ቢያውጅ የሚቀር የለም። ህብረተሰቡ የሚመራው ነው ያጣው። በየብቻው ስራ ያደከመው ነው፣ ተስፋ የቆረጠ ነው፣ እያዘነ ነው። በየቤቱ ምራቅ እየመጠጠ ቁጭ ብሎ ያለው ማለት ነው። ህብረተሰቡ የሃይማኖት አባቶች የሆነ ጥሪ ቢያደርጉ አዋጅ ቢያውጁ በዚህን ቀን ለዚህ ከዚህ ቦታ እንድንገናኝ ብሎ ቢጠራ ይሄዳል።
2: ጥሩ ወላጅ
0: የሚባለው አካል ማለት ነው። መውለዱን በዚች ምድር ያለ በሙሉ የትኛውን ፍጡር ይወልዳል? እንደየወገኑ ይወልዳል፣ ይራባል። እንሰሶች የወለዱት ልጅ ተባይ እንዳይበላባቸው የቤታችን ደሮ ብናያት በክንፏ ጭላት መጥቶ ጫጩቷ ሊወስድ ሲል በክንፏ በጠፍሯ ምናምን እንትን ትላለች፣ ጩኸት ታሰማለች። ልጆችን የሚበላ መጣ ድረሱልኝ ትላለች፣ ጩኸት ታሰማለች። ነብሩ ምኑ በቃ
1: ስለዚህ
0: የወለዱት ልጅ እንዳይ እኛ ምንድን ነው
2: ወላጅ መውጣት አለበት ነው እንግዲህ ልጆችን ለመጠበቅ
0: ወላጅ መውጣት አለበት። ምን እስከሚሆን የሚጠብቀው ምን ይሆን ነው?
2: ከባድ ነው። በነገራችን ላይ አዲስ ህግ ይውጣ ሳይሆን የወጣው ህግ መች ተግባራዊ ሆነ? ህግ እኮ አለ። ህግ እኮ የለም አይደለም እስራኤል ሀገር። ግን ህጉ ተግባራዊ ይሁን በትክክል ይተርጎም ፍትሃዊነት ይኑር የሚለው ጥያቄ ቢነሳ ጥሩ ነው እንጂ ህግማ አለ። እንግዲህ ያልካቸው ጥያቄዎች ሁሉ ጥሩ ምንድን ነው የሚባለው ሁሉም የኔ ብሎ ሊሰማ ይገባል። ለወደፊቱ ለውጥ ለማምጣት አንድ ላይ መስራቱ መልካም ነው። ወደ አንዱ ማስጠጋት ብቻ ሳይሆን ሁሉም የኔ ብሎ መውሰድ አለበት፣ ኃላፊነት መውሰድ አለበት።
0: ሁሉም የኔ ብሎ መነሳት አለበት። ለምሳሌ በዚህ ልጆቻችን በሚገደሉት ግድያ፣ ደማቸው በሚፈሰው ጉዳይ የሃይማኖት አባት እንደ ሃይማኖት አባት ዝም በማለቱ ተስማምቶ እያስገደለ ነው። ወላጅ ዝም በማለቱ ተስማምቶ እያስገደለ ነው። ምሁርም እንደዚህ ማለት ነው። ሁሉም የየድርሻ የእጁዋል
1: የየድርሻችን እንወጣ ነው። አቶ አድማሱ እናመሰግናለን። ጊዜው ገድ
0: እኔም አመሰግናለሁ። ሰላም
1: ወርቅነሽ፣ ፕሮግራማችን እንደቀጠለ ነው። አሁን ደግሞ ዩቲዩበር የሆነ በተለያዩ ዘገባዎችን ያቀርባል ሚካኤል ብርሃኔ በስልክ መስመራችን ይገኛል። ጤና ይስጥልን ሚካኤል፣ እንዴት አመሸ?
3: ጤና ይስጥልኝ የሰጠኝ፣ እንዴት አመሻችሁ?
1: እኛ ደህና፣ እናንተ እንዴት ነህ?
3: እግዚአብሔር ይመስገን።
1: ጥሩ። እንግዲህ ስለ ኢትዮጵያ ምርጫ ነው አንተን የምንጠይቅህ። ነገ ምርጫ ይካሄዳል ተብሏል። ያለው ሁኔታ እንደው ሁኔታው የሚያመች ነው ወይ? ብዙ ትችቶች አሉ። ምን ትላለህ?
3: አዎ፣ እንግዲህ ነገ ሀገራዊ ምርጫ፣ ሰባተኛው ሀገራዊ ምርጫ ይካሄዳል። ያው እንግዲህ እንደምታውቀው የጓድ መንግስቱ ኃይለማርያምን መንግስት በ1991 ከወደቀ በኋላ ኢህአዴግ የሚባል ድርጅት ከተፈጸመ በኋላ እስካሁን ድረስ እንግዲህ ሰባተኛ ምርጫ ተደርጓል። እንግዲህ የዘንድሮ ምርጫ በጣም ውስብስብ ነው። እንግዲህ እንደምታውቀው አገሪቱ ያለችበት ሁኔታ በጣም አስጊ ሁኔታ ነው ያለችው። የደህንነቱ ጉዳይ፣ የኢኮኖሚ ጉዳይ፣ ማህበራዊ ትስስሩ ጉዳይ ሁሉም ነገር በከፋ ሁኔታ ደረጃ ነው ያለው እና የዘንድሮ ምርጫ ከተለየ የሚያደርገው እንዴት ነው አገሪቱ ያለችበት ሁኔታ ለምርጫ አመች ነው ወይ የሚለው ጥያቄ ነው። እንደምታውቀው እንግዲህ ያን ሁሉ ስርዓት አሳልፈን እንግዲህ አሁን የዚህ አሁን ያለው መንግስት ከመጣ በኋላ በዚህ 7 ዓመት ውስጥ ኢትዮጵያ ውስጥ የተካሄደው እና የምናየው ካሁን በፊት ከነበሩት መንግስታት የከፋ በከፋ ደረጃ ነው ያለው። እንግዲህ ያለመታደል ሆኖ ያቺ 3000 ዘመን ያላት ሀገር እንግዲህ ክፉንም ደጉንም ያሳለፈች ሀገር ከአውሮፓ ገዢዎች ራሷን ነጻ ያወጣች ሀገር ያልተገዛች ሀገር እንግዲህ ያን ሁሉ አልፋ በ2026 እንግዲህ ዓለም ሌላ ደረጃ ባለበት ወቅት ያቺ ያልታደለች ሀገር እንደገና ወደ ኋላ እና በከፋ ሁኔታ ላይ ትገኛለች። እና ባው የዘንድሮ ምርጫ በጣም አሳዛኝ ነው። በጣም ምልህ እንደው ለምርጫም አመች አይደለም። ለምርጫም ሆነ እንደው ራሱ እንደው ለመኖርም አመች አይደለም እንኳን ለምርጫ።
2: አሁን መንግስት አላማው ምንድነው? ለምርጫ አመች ካልሆነ መቼም ዜጎች ሁሉ ወጥተው ያው የመምረጥ መብታቸው ላይ ተቀሙ ይችላሉ። በዚህ ደግሞ መንግስት ይከስራል እንጃ ያተርፍም። እንደው አሁን ስርዓቱን ያስከደ ያለው መንግስት ከምርጫው በኋላ ሊያሸንፍ ይችል ይሆን ወይስ ይሸነፍ ይሆን?
3: አዎ እንግዲህ እንዳልሽው እንግዲህ ይሄ አብዛኛውን ጊዜ የአምባገነኖች ባህሪ ነው። አምባገነኖች አብዛኛውን ጊዜ ያውቃሉ፣ ያወቁ ነው ጠፍቶ አይደለም። አገሪቱ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በእርስ በርስ ጦርነት በተወጠረችበት ጊዜ እና በኢኮኖሚም በማህበራዊ ትስስርም በጣም በመጥፎ ሁኔታ ባለችበት ዘመን ይህን ምርጫ የማድረጉ ሁኔታ በዓለም አቀፉ ማህበረሰብ ዘንድ ተቀባይነትን ለማግኘት የሚደረግ ሙከራ ነው እንጂ በእውነት የጠፍቷቸው አይደለም። አሁን እንደምታውቂው ይሄ በሰሜን በኩል የትግራይም ክልል ከምርጫው ሙሉ በሙሉ ውጭ ነው። የአማራው ክልልም እንደምናውቀው ያው በእርስ በርስ ጦርነት ያለ ቦታ ነው። ምንም ሰው እንኳ እንደ ልቡ የሚንቀሳቀስበት ቦታ አይደለም። እንኳንስ ለምርጫ ቀርቶ እንደ ልቡ ተንቀሳቅሶ ሰርቶ የሚበላበት ቦታ አይደለም። ደቡብን ብናይ ያው እንደምታውቂው ነው የኦሮሞ ነጻነት ግንባር አለ።
2: ኦሮሚያ ክልልም እንደዚሁ ተመሳሳይ ችግር ነው የሚነሳው።
3: በጣም በጣም የትም ቦታ ጋምቤላ ምትሄጅ አፋር ክልልም በሁሉም እንደዚህ ያለ ዘመን በእኔ እድሜ እንደዚህ ያለ ዘመን አይቻላውቅም፣ ተምቼም አላውቅም በኢትዮጵያ ታሪክ ውስጥ። እና ሁኔታው እንዴት ነው? ያው እናድርገው፣ አሸንፈናል፣ በቃ እንቀጥላለን ነው። እና እንደምታውቂው እዚህ እንኳ በቅርባችን የአሳድን ስርዓት የሶሪያውን አሳድ ታስታውሽ ከሆነ ያለምንም ተቀናቃኝ ያለምንም እንትን አሸንፍ ያለሁ ምርጫ ያደርግ ነበረ። ታስታውሽ እንደሆነ ምርጫ ያደርግ ነበረ። ታዲያ 99% አሸንፍ ያለሁ በሚል ይቀጥል ነበር። ነገር ግን በሰሜንም በደቡብ በምዕራቡም ያው ራሷ ደማስቆ ብቻ ነበረች እንጂ በሱ ስር የነበረች የተለያዩ ቦታ በተለያዩ አንጃዎች ስር የነበረች ታስታውሽ እንደሆነ እንዲያ እያደረጉ ነው እንዲሁ ህዝብን የሚያታልሉት ህዝብን ለችግር የሚያደርሱትና የሚያሳዝን ነው።
1: በአፍሪካ የምርጫ ሁኔታ ብዙ አጠያቂ ነው። አንድ ጊዜ በኢትዮጵያም ከአመታት በፊት 99.9% አሸንፈናል ያሉበት ሁኔታ አለ። አሁን ግን አሁን ያለው አስተዳደር እንደሚገልጸው ከሆነ ግን ለምርጫ ምቹ ሁኔታን አመቻችቻለሁ፣ ከ50 ሚሊዮን በላይ ህዝብ ተመዝግቧል ይላል እና
3: ያው የምርጫ ቦርዱ የሚለው ይሄን ነው። እንግዲህ እንደምታውቀው እንግዲህ መረጃ ኢትዮጵያ ውስጥ የሚወጣው መረጃ እንግዲህ የምናውቀው ነው። ሙሉ በሙሉ በመንግስት ቁጥጥር ስር ያለ የመረጃ ተቋም ነው ያለው። የፕሬስ ነጻነት ችግር አለ። የተቋሚዎችን ማስተዳደርና ማሰር አለ። ብዙ ችግር አለ። ይሄ የምናውቀው ነው። ይሄ መንግስት ያው መገናኛ ብዙሃን በመንግስት ስር ነው ያሉት። የሚገርም ነገር ባለፈው እንኳ የሮይተርን ዘጋቢዎች የስራ ፈቃድ ከነጠቁ በኋላ አሁን የዓለም አቀፉ ማህበረሰብ ትላንትናም ቢሆን የአምነስቲ ኢንተርናሽናል ሰፊ ዘገባ አቅርቧል። ያለው ሁኔታ የፕሬስ ነጻነትን የሰብአዊ መብቶችን ሁኔታ በሚል በኢትዮጵያ የዓለሙ ማህበረሰብ ትኩረት ወደ ኢትዮጵያ እንዲያደርግ በሚል ሰፊ ዘገባ አቅርቧል እና ያለንበት ሁኔታ ግልጽ ነው፣ የታወቀ ነው። ግን ያው በመንግስቱ ያሉ አካባቢ ግን ያው ሁሉ ነገር እንደ

0: በልጆቿ እንዲህ የምትሰቃይበት ሁኔታ በጣም ያሳዝን ነው። እንዴው የመጣ ሄደው ሁሉ ለህዝብ ንቀት፣ ለህዝብ ለወላጅ፣ ለማህበረሰብ ሴቶች ያለው ንቀት በጣም ያሳዝን ነው። እና
1: የተሳተፈበት ምርጫ ቢሆን ጥሩ ነበር፣ መላው ኢትዮጵያ ህዝብ ቢሳተፍ።
2: መንግስት ቢለው ጥሩ ነገሮችን አመቻችቻለሁ ለምርጫ አመች ቦታ ነው ይላል። ምናልባት እንግዲህ ደግሞ በዚህ ዙሪያ
1: መንግስት
2: የሚሰጡት ምላሽ እዚህ ያሉ ወኪሎች፣
1: የኢትዮጵያ መንግስት ተወካዮችን እንጠይቃለን ያለውን ሁኔታ
0: ተቃዋሚ ለምሳሌ የኦፌኮ ፕሮፌሰር መራራ ጉዲና አሉ የሚሉት እንዴት ነው? እሳቸው እንኳ የዘንድሮ ምርጫ በዝቅተኛ ደረጃ ተወዳድነት ያለው ነው፣ እኛም የምንወዳደረው መብታ የፓርቲያችን እንዳይሰረዝ በሚል
1: ግድ ስለሆነ እንደሆነ ነው የሚገልጸው። ግዴታ ስለሆነ
0: ፓርቲያችን እንዳይሰረዝብን ብለን እንጂ ምንም በከፋ ሁኔታ በኔ ድቤ እንደዚህ ያለ ነገር አይቼ አላውቅም ነው የሚሉት እሳቸው እንኳ። እና ብዙ የፖለቲካ ልምድ ያላቸው ሰው ናቸው
2: ግን ፖለቲከኞችም ራሱ እኮ ብዙ መሻሻል አሁን ኢትዮጵያ የሚል ስሜት እየፈረሰ በክልሎች በብሔር እየታጠሩ አድማሱን ትንሽ አጠበቡት።
1: በጣም እንግዲህ የትግራይ ክልል ያልተሳተፈበት ምርጫ ኦሮሚያና አማራም ነው እንደው ለስሙ እንደሆነ ነው የሚነገረው፣ ግን ደግሞ በብዛት እንደሚሳተፉ ይነገራል በመንግስት በኩል።
2: የኢትዮጵያ ስልጣኔ መፈንጮ አካባቢ በዛ ትግራይ አካባቢ ነው።
0: አማራ ክልል እንኳ የሚገርምሽ ነገር ራሱ ዋና ከተማው ባህር ዳር ዙሪያ ካልሆነ በስተቀር የትኛውም አካባቢ የትኛውም ወረዳና እንትን በፋኖ ስር ነው ያለው።
1: ሚካኤል፣ ከምርጫው በኋላም እንወያይበታለን እንግዲህ የመንግስት አካላትን እንጠይቃለን ያለውን ሁኔታ። እናመሰግናለን።
0: እኔም አመሰግናለሁ።
1: ጊዜያችን ገደበን፣ አለቀ የስርጭታችን ሰዓት። መልካም ምሽት ይሁንልን። ጥሩ ስርጭታችን ተጠናቀቀ። እንግዲህ ሰጠኝ ነገ ጠዋት 6 ሰዓት ላይ ነው እንደገና አድማጮች ጋር የምንገናኘው። የቴክኒክ ባለሙያችን ሚካኤል ኦልሽቫንግ ነበር። እናመሰግናለን።
2: በምርጫው ዙሪያ እንግዲህ ነገ ስለሚካሄድ ነው ያቀረብነው። ምናልባት ነገ ደግሞ ኤምባሲ ወኪሎችን ለመጠየቅ እንሞክራለን። ያለው ሚዛናዊ ለመሆን ነው ያለውን ሁኔታ
1: እንግዲህ ያለውን ነው። እኛ ሁሉም ሰው ሀሳቡን ይዞ ይምጣ። የመንግስት መገናኛ አውታር ነው፣ ሀሳቡን ያስተላልፍ። እኛ እንጠይቃለን። መልካም ሌሊት። እናመሰግናለን።